0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።

0: የተከበራችሁ አድማጮች ጤና ይስጥልን፣ እንደምን አደራችሁ? እንዴት ናችሁ? ጨለማ ወደ ብርሃን ቀን ተሻገርን ተመስገን ብለን ጥሩ ቀን እንዲሆን አስቀድመን እንመኛለንና እለቱን ደብረ ዕብራውያን ዘመን አቆጣጠር ሀዮም ኢዮም ሸኒ ላሜድ በሲቫን ታብሽን ፔባብ እንደ አውሮፓ ዘመን አቆጣጠር ጁን 15 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ሰኞ ሰኔ 8 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን ዶሮን ሮትሽታይን ነው የሚሆነው። የስቴዲዮ ተረኛ አስተናጋጁ ሰጠኝ ዘመንና ይሻያው ደጉነን። ያለን ዝግጅት የሰዓቱን ዜና፣ የጋዜጦችን አምድ፣ ወቅታዊ ዘገባና ቃለ ምልልሶች አለን። አሁን የሰዓቱን ዜና በሰጠኝ ዘመን።
1: አመሰግናለሁ ይሻያው። አርዕስተ ዜና፣ የእስራኤል ደህንነት ካቢኔ ኢራን እስራኤልን አጠቃለሁ ባለችው ዛቻ ጉዳይ ትላንት ምሽት መከረ። በአሜሪካና ኢራን መካከል የተደረሰበት የመግባቢያ የተኩስ አቁም ስምምነት የፊታችን አርብ በስዊዘርላንድ ጄኔቫ ከተማ ይፈረማል ተባለ። እስራኤል በሊባኖስ ዋና ከተማ ቤሩት ጥቃት መፈጸሟን ተከትሎ ፕሬዚዳንት ትራምፕ በጠቅላይ ሚኒስትር ናታንያሁ ላይ ወቀሳ መሰንዘራቸው ተገለጸ። የ23ኛው ዓለም ዋንጫ የማጣሪያ ጨዋታዎች ተጠናክረው በመካሄድ ላይ ናቸው። የእስራኤል ደህንነት ካቢኔ ኢራን እስራኤልን አጠቃለሁ ባለችበት ዛቻ ጉዳይ ትላንት ምሽቱን መከረ። እስራኤል በሊባኖስ ህዝብላ ድርጅት ይዞታዎች ላይ በቤሩት ዳህያ ሰፈር ትላንት በአየር ኃይሉ አማካኝነት ጥቃት መፈጸሟን ተከትሎ ኢራን በእስራኤል ላይ ያጸፋ እርምጃ ለመውሰድ መዛቷ ይታወሳል። ቃል አቀባያችን ጊሊ ኮሄን ካደረሰችን ዘገባ መረዳት እንደቻል ነው ኢራን እስራኤልን ካጠቃች እስራኤል መከላከያ ሰራዊትም በጸፋው በኢራን ላይ ጥቃት እንዲፈጽም የደህንነት ካቢኔው አቋም ማሳየቱ ተገልጿል። ይህ በእንዲህ እንዳለ ኢራን በእስራኤል ላይ ጥቃት ፈጽማለሁ እያለች የምታሰማውን ዛቻ ለማስቀረት የተወሰኑ የአካባቢው ሀገራት ጥረት እያደረጉ ነው ተብሏል። በተለይ አሜሪካና ኢራን ሊደርሱበት ተቃርበዋል በተባለው የተኩስ አቁም ስምምነት ምክንያት ሁኔታው ችግር እንዳይገጥመው ኢራን በእስራኤል ላይ ያጸፋ መልስ እንዳትወስድ ለማድረግ ብዙ ጥረቶች አሉ ተብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕም በኢራን ላይ ከፍተኛ ጫና ማድረጋቸው ተገልጿል። ይህ በእንዲህ እንዳለ የሂዝቦላ ድርጅት ወደ እስራኤል ድሮን መተኮሱን አላቋረጠም። ትላንት ምሽት ከሊባኖስ ወደ እስራኤል የተተኮሰው ድሮን በእስራኤል አየር መቃወሚያ ተመትቶ ወድቋል። ድሮኑ በአየር መቃወሚያ ተመትቶ ቢወድቅም አስቀድሞ ማስጠንቀቂያ ለመድረሱን የጦሩ ቃል አቀባይ ገልጿል። የኢራንን ተልእኮ እያስፈጸመ ያለው የሂዝቦላ ድርጅት የሊባኖስንና እስራኤልን የተኩስ አቁም ስምምነት እውቅና አልሰጠውም፣ ለስምምነቱም ተገዥ አለመሆኑን ደጋግሞ ማስታወቁ ይታወሳል። እስራኤል በሊባኖስ ዋና ከተማ ቤሩት ጥቃት መፈጸሟን ተከትሎ ፕሬዝዳንት ትራምፕ በጠቅላይ ሚኒስትር ናታንያሁ ላይ ወቀሳ ሰነዘሩ ተባለ። ፕሬዝዳንት ትራምፕ ከኒውዮርክ ታይምስ ጋዜጣ ጋር ባካሄዱት ቃለ ምልልስ ጠቅላይ ሚኒስትር ቢንያሚን ናታንያሁ በቤሩት እርምጃ እንዲወሰድ መወሰናቸው ስምምነቱን ችግር ውስጥ መጣል ነው። ጠቅላይ ሚኒስትር ናታንያሁ እኛን ሊያመሰግኑ ይገባል። ኢራን የኒውክሌር ጦር መሳሪያ ቢኖራት ኑሮ እስራኤል ለሁለት ሰዓታት ያክልም መቋቋም አትችልም። እኔ እስራኤልን ከጥፋት ታድጊያታለሁ ብሏል። በሌላ በኩል ደግሞ ጠቅላይ ሚኒስትር ናታንያሁን ከፕሬዝዳንት ትራምፕ ጋር ትላንት በስልክ መወያየታቸው ተገልጿል። ትራምፕና ናታንያሁ ጥሩ ወዳጅነት ያላቸው መሪዎች እንደሆኑ ተደጋግሞ ቢነገርም አልፎ አልፎ በሁለቱ ባለስልጣናት መካከል አለመግባባት እንደሚከሰት ይነገራል። ፕሬዝዳንት ትራምፕና ናታንያሁ በጥብቅ የሚወቅሱባቸው ጉዳዮችም አሉ። በአሜሪካና ኢራን መካከል የተደረሰበት የተኩስ አቁም ስምምነት የፊታችን አርብ በስዊዘርላንድ ጄኔቫ ከተማ ይፈጸማል ተባለ። የፓኪስታን ጠቅላይ ሚኒስትር ሸሪፍና የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሁለቱ ሀገራት መካከል መግባባት መደረሱን አስታውቀዋል። ፕሬዝዳንት ትራምፕ ሌሊቱን ለጋዜጠኞች በሰጡት መግለጫ አሜሪካና ኢራን ከዘላቂ የሰላም ስምምነት ላይ ለመድረስ ተቃርበዋል፣ ለሁላችሁም እንኳን ደስ አላችሁ በማለት አስታውቀዋል። በስምምነቱ መሰረት የሆርሙዝ የባህር ወሽመጥ ለሁሉም መርከቦች ያለ ተጨማሪ ክፍያ መተላለፊያ ይሆናል። በሆርሙዝ የባህር ወሽመጥ አካባቢ የተጠመዱ ፈንጆች እንዲነሱ ይደረጋል። የነዳጅ ምርትም በተፈለገ ሁኔታ ለዓለም ገበያ ይቀርባል ተብሏል። የተኩስ አቁም ስምምነቱ በአሜሪካና ኢራን ብቻ ሳይሆን ሊባኖስንም ያጠቃልላል። ኢራንም ከአሜሪካ ጋር የተኩስ አቁም ስምምነት ለመድረስ መስማማቷን አረጋግጣለች። ይሁን እንጂ ከዘላቂ የተኩስ አቁም ስምምነት ለመድረስ በቀጣይ ሁለት ወራት የሚታይ ይሆናል። በተለይ አሜሪካ የምትገባቸውን ቃሎች ማክበሯ ከተረጋገጠ በኋላ የሚታይ ይሆናል። አሜሪካ በኢራን የባህር ክልል ላይ የጣለቻቸው ማዕቀቦች ማንሳትና የተዛዘባትን ገንዘብ መልቀቋ በተጨባጭ ሊፈጸም ይገባል ብለዋል ኢራናውያን። ሜኻር የተሰኘው ኢራን መገናኛው ታር እንደዘገበው ከሆነ ደግሞ ኢራን በማዕቀቡ ምክንያት ተይዞባት ካለው ገንዘብ መካከል አሜሪካ ወደ 12 ቢሊዮን ዶላር ታስተላልፋለች ብሏል። ፓርስ የተሰኘው የኢራን መገናኛው ታር እንደዘገበው ደግሞ የሆርሙዝ ባሮሽ መጥ በኢራንና ኦማን የጋራ ተቆጣጣሪ አካል አማካይነት መርከቦች እንዲተላለፉበት ይሆናል ብሏል። ይህ በእንዲህ እንዳለ አሜሪካና ኢራን ደረሱበት በተባለው የተኩስ አቁም ስምምነት ዙሪያ እስራኤል እስካሁን ምላሽ አለመስጠቷ ተገልጿል። በሌላ በኩል እስራኤል ብቻዋንም ሆነ ከአሜሪካ ጋር በመሆን በኢራን ላይ ጦርነት ሲከፍቱ የተቀመጡ የጦርነት ግቦች በዚህ ጊዜ የተኩስ አቁም ስምምነት እየተጠቃለሉ እንዳልሆነ ትችቶች ይቀርባሉ። የኢራን የኒውክሌር እቅድ በቀጣይ በድርድር የሚታይ መሆኑ የኢራን የባሊስቲክ ሚሳይል ግንባታ ጉዳይ እየተነሳ አይደለም። በኢራን የአያቶላዎችን አስተዳደር መለወጡም ተረስቷል። እንዲሁም ኢራን ለሂዝቦላና ሌሎች አሸባሪ ድርጅቶች የምትሰጠውን የገንዘብና ጦር መሳሪያ እርዳታ እንድታቆም የሚለው ሀሳብም በድርድሩ መካተቱ አልተገለጸም። በአጠቃላይ ሁኔታ የጦርነቱ ግቦችን ሊያሳካ የሚችል የዲፕሎማሲ ጥረት ከሌለ ለወደፊት ኢራን ተጠናክራ የምትወጣበት ሁኔታ እንደሚኖርና ስጋትነቷም እንደማይቀንስ አንዳንድ አካላት ስጋታቸውን እየገለጹ ይገኛሉ። ስፖርት። የ3ኛው ዓለም ዋንጫ ማጣሪያ ጨዋታዎች ተጠናክረው በመካሄድ ላይ ናቸው። በሶስት የሰሜን አሜሪካ ሀገራት ዩኤስ አሜሪካ፣ ሜክሲኮ እና ካናዳ አስተናጋጅነት እየተካሄደ ያለው 23ኛው ዓለም ዋንጫ ዛሬ 5ኛ ቀኑን ይዟል። ትላንት ምሽት ጀርመን ኮራሶዋን 7-1 አሸንፋለች። ሆላንድ እና ጃፓን አንድ እኩል ተለያይተዋል። ሌሊት 2 ሰዓት ላይ ጀምሮ በተካሄደው ሌላ ማጣሪያ ጨዋታ አይቮሪ ኮስት ኢኳዶርን 1-0 አሸንፋለች። በአሁኑ ሰዓት ስዊድን ከቱኒዚያ ጋር እየተጫወቱ ሲሆን ስዊድን 2-1 እየመራች ትገኛለች። በእስራኤል ሰዓት አቆጣጠር ዛሬ ምሽት 7 ሰዓት ጀምሮ ስፔን ከኬፕ ቨርዴ ጋር ይጫወታሉ። ምሽት 10 ሰዓት ጀምሮ ደግሞ ቤልጅየም ከግብጽ ጋር ጨዋታቸውን ያካሂዳሉ። በመጨረሻም የአየር ንብረት ትንበያ። በዛሬው ዕለት አየሩ ከትላንትናው ጋር ተመሳሳይነት ያለው ይሆናል ብለዋል የዘርፉ ባለሙያዎች። የዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 27፣ በቴላቪቭና አካባቢዋ በተመሳሳይ ሁኔታ 27፣ በአይፋና አካባቢዋ 28፣ በብኤርሸባና አካባቢዋ 30፣ በኢላትና አካባቢዋ 38 ዲግሪ ሴንቲግሬድ ይሆናል ብለዋል የዘርፉ ባለሙያዎች። ሻየው፣ ለሰዓቱ ያለን ዜና እዚህ ላይ አበቃ።
0: ሰጠኝ ዘመነ ለዜናው እናመሰግናለን። ወደ ቀጣይ ዝግጅቱ ለማለፍ አንድ ሙዚቃ

የተከበራቸው አድማጮች፣ የዛሬ ጠዋት ጋዜጦች በተቀዳሚ ገጻቸው ለአንባቢያን ያቀረቧቸውን አበይት ርዕሰ ጉዳዮች እንቃኛለን። እስራኤል ሃዮም ጋዜጣ የተመለከተው የእስራኤል መከላከያ ሰራዊት በትናንትናው ዕለት በሊባኖስ ዋና ከተማ ቤይሩት ደቡባዊ ሰፈር በድሃዬ በተባለው ሰፈር ላይ የፈጸመው ጥቃትን ተከትሎ የሂዝቡላ ከዛ በፊት የአየር ኃይል ጥቃት ከመፈጸሙ በፊት ትናንት ጠዋት ላይ ያለ ሰው የሚበሩ አጥቂ አውሮፕላኖች ወደ ሰሜናዊ እስራኤል ሰፈሮች ላይ ወንጭፈዋል። ከዚህ ጋር የአየር ኃይሉ ከባድ ጥቃት ፈጽሟል። ከዚህ ጋር ምክንያት በማድረግ የመከላከያ ሰራዊቱ ለዚህ አጻፋ ኢራን በእስራኤል ላይ ጥቃት ትፈጽማለች የሚል ግምት እንዳለ ነው። በዚህ በፎቶግራፍ አስደግፎ የተመለከተው እነዚህ በዲሃይ ሰፈር ውስጥ የሚገኙ የመኖሪያ ህንፃዎች ላይ በቦምብ ጣይ አውሮፕላኖች ላይ መታታቸውን ያሳያል። እና በዚህ በአንድ ህንፃ ቤት ውስጥ የሂዝቡላ ሽብር ፈጣሪ ድርጅት ከፍተኛ ባለስልጣናት ስብሰባ ላይ እንደነበሩ ይነገራል። ሂዝቡላ በዚህ ጥቃት የተገደሉ አሸባሪዎች ማንነታቸው እስካሁን በይፋም አልተገለጸም። ያም ሆነ ይህ በእስራኤል ለመከላከያ ለሰሜናዊ ክፍል ደህንነትን ለመጠበቅ እየወሰደች ያለችው ወታደራዊ የማጥቃት እርምጃ በምንም ታምር ኢራን ድጋፍ ጥላ ስር ለሂዝቡላ ደጋፊ መሆን የለባትም ባይ ነች። የእስራኤል ካቢኔ ሚኒስትሮች ከፍተኛ ባለስልጣናት ሚኒስትሮች እንደሚሉት ከሆነ ናታንያሁ በሊባኖስ ላይ ወታደራዊ ማጥቃት እርምጃ እንዳይወስዱ ፕሬዚዳንት ትራምፕ ከባድ ጫና አድርገውባቸዋል በናታንያሁ ላይ። ግን ይህን ሁኔታ ለህዝባቸው ደህንነት በሚል ናታንያሁ ወታደራዊ ጥቃትን እንዲፈጸም አዘዋል ነው ያለው። ይህን ትራምፕ በተደጋጋሚ የተናገሩት ከኢራን ጋር ለመግባባት ስምምነት ላይ ለመድረስ እየቋጩ ባሉት ይቋረጣል፣ በጦርነት እንደገና ይፈነዳል፣ ይህ መሆን የለበትም፣ የእስራኤል ጦር በሊባኖስ የማጥቃት እርምጃውን ያቁም በማለት በናታንያሁ ላይ ግፊት ሲያደርጉ ቆይተዋል። እና በዚህ ያም ሆነ ይህ የመጨረሻ በኢራንና አሜሪካ ከመጀመሪያው የመግባቢያ ስምምነት ላይ መድረሳቸውን ይገልጻል። ይህን አከራካሪ እንደሆነ ነው እንግዲህ በዚህ ዙሪያ በሚቀጥለው በቅድም በዜና እንዳዳመጣችሁት የፊታችን አርብ ላይ ስዊዘርላንድ ላይ ሁለቱ ወገኖች አሜሪካና ኢራን ከፍተኛ ባለስልጣናት ያው የስምምነት ሰነድ ላይ ይፈርማሉ ተብለው ይጠበቃሉ ነው ያለው። እስራኤል ሃዮም ዕለታዊ ጋዜጣ ሌላም ጋዜጣ ያቀረበው ዘገባ ለእስራኤል አጠራጣሪ አስጊ የሆነ ሁኔታ ነው። የአውሮፓ ህብረት በርካታ ወደ 27 ሀገራትን ያቀፈ ማህበር ነው። አሁን በይሁዳና ሰማሪያ ቀበሌዎች ላይ ያሉትን እስራኤላውያን በመቃወም በዋናነት በእነዚህ ቀበሌዎች በአርሶ አደሮችም ኢንዱስትሪዎች፣ አምራች ፋብሪካዎች ምርቶች የአርሶ አደሮች ምርቶች በአውሮፓ ገበያ ላይ እንዳይቀርቡ
ማቀብ ለመጣል እየተዋየ ነው። በእስራኤል ላይ ማቀብ ለመጣል በመዋየት ላይ ናቸው ሀገራት። ይህንን እንደዚህ አይነቱ ውሳኔ ዝሮ ዝሮ እስራኤልም ሊጎዳ የሚችል መሆኑን በየው ጋዜጣ ተመልክቷል። በመጀመሪያ ገጹ ላይ አሁን የአውሮፓ ህብረት እያሉ ያሉት ምንድን ነው? በይሁዳና ሰማርያ ቀበሌዎችም የሰፈሩ ይሁዳውያን በጠብ በግጭት ፍልስጤማውያን በይሁዳና ሰማርያ ቀበሌዎች የሚኖሩትን ፍልስጤማውያንም እያጠቁ ናቸው፣ ይህ መሆን የለበትም በሚል በእስራኤል ላይ በኢኮኖሚ ላይ ጉዳት ለማድረስ ማዕቀብ ለመጣል እየተወያዩበት ነው የሚል ዘገባ ያሳያል። ይስራኤል ሀዮም ዕለታዊ ጋዜጣ ማሪብ ዕለታዊ ጋዜጣን ስንመለከት በሊባኖስ ዙሪያ ስላለው ውጥረትና ስለ አሜሪካና እስራኤል እንዲሁም ኢራን ዲፕሎማሲያዊ ፍጥጫዎችን በተመለከተ የሊባኖስ ፍልሚያ የአሜሪካ ከፍተኛ ጫናና የእስራኤልና ዋሽንግተን መቃቃር ይላል። የሊባኖስ ፍልሚያ በሊባኖስ ጦርነት የእስራኤል አየር ኃይል በቤይሩት ላይ ጥቃት ከሰነዘረ በኋላ በአሜሪካ በኩል በኢራንና በእስራኤል መካከል እንደገና ጦርነት እንዳይቀሰቀስ ለመከላከል ከፍተኛ ጥረቶችና ጫናዎችን እያደረገች ነው አሜሪካ። በተመሳሳይም በቴህራን በኢራን ዋና ከተማ ቴህራን በሰጠችው መግለጫ ጥቃቱን በዝምታ እንድታገስ በትግስትና የመግባቢያ ስምምነት እንዲፈረም ከአሜሪካ የቀረበልን ገንዘብ ድጋፍ ማበረታቻ ውድቅ አድርጋለች ነው የምትል ኢራን። በኢራን በኩል በኢየሩሳሌም በእስራኤል ዋና ከተማ እና በዋሽንግተን ላይ በሚገኘው ትራምፕ ቤተ መንግስት መካከል ሌላ አዲስ መቃቃር ታይቷል። ፕሬዝዳንት ትራምፕ በናታንያው ላይ በመቆጣት እሱ ምንም አይነት የማስተዋል የማመዘን ችሎታ የለውም ብለዋል። ይሁን እንጂ በእስራኤል በኩል ከሂዝቡላ ጋር በሚኖረን ፍልሚያ ላይ የነጻነት እርምጃ የመውሰድ መብታችን አስጠብቀን ማጠናከር አለብን፣ መብት አለን፣ ጠላትን የማጥቃት መብት አለን እያለች ነው እስራኤል። ይኸውም በሰሜኑ ክፍለ ሀገር በሚሊዮን የሚቆጠሩ እስራኤላውያን የጸጥታ መጓደል ላይ እያሉ በየጊዜው ከሊባኖስ በሮኬትም በሚሳኤልም ባለሰው አውሮፕላን ድሮኖች እየተጠቁ ባሉበት ጊዜ መከላከያ ሰራዊትም እጁን ጥፍጥፍ አድርጎ መቀመጥ አይችልም፣ እርምጃ ይወስዳል እያሉ ነው። ከዚህ ጋር የማሪብ ዕለታዊ ጋዜጣ ያክሎም ፕሬዚዳንት ዶናልድ ትራምፕ 80ኛ ዓመት የልደት በዓል አከባበር ዙሪያ ተዘግቧል። በቤተ መንግስቱ የተደረገ ታላቅ የልደት በዓል አከባበር ትናንትና ዕለት በደማቅ አከባበር በዓል ንጉሥ ፕሬዚዳንት ዶናልድ ትራምፕ እየተባሉ በ80ኛ ዓመት የልደት በዓላቸውን በተዘጋጀ ልዩ ኮንሰርት ላይ አክብረዋል ነው ያለው። ሌላም ደግሞ ሌሎች ጋዜጦች ሌሎች ካናዳ ሾት የዜና በኢንተርኔት ድረገጹ ላይ እንደዘገበው ሰነዶች እንደሚያሳዩት ሐማስ ከሳውዲ አረቢያ ጋር የተደረገ ስምምነት ስለማክሸፍ ተወያይተው ነበር ይላል። በ3 ዓመት በፊት ጥቅምት 7 አስረኛው 2023 ዓመተ ምህረት ያ የጅምላ ጭፍጨፋ ከመፈጸሙ በፊት ግን የሐማስ አመራር ሲንዋር ከሳውዲ አረቢያ ባለስልጣናት ጋር በመነጋገር ከእስራኤል ጋር በእስራኤልና በሳውዲ አረቢያ መካከል ዲፕሎማሲ ግንኙነት እንዳይፈጠር የሽብር እንቅስቃሴውን ለማፋፋም በሚል ጫና ያደርግ እንደነበረ የሚገልጽ ሰፊ ዘገባ አቅርቧል። እንግዲህ ይህን ሲመስል
ሌሎችን የስፖርትን የዓለም ዋንጫ ጨዋታን በተመለከተና ሌሎችን ርዕሰ ጉዳዮችም እንቃኛለን። ከጥቂት ቆይታ በኋላ ሙዚቃ

0: በመቀጠል ወቅታዊ ዘገባ ሰጠኝ ዘመነ ትናንት የእስራኤል አየር ኃይል በሊባኖስ ዋና ከተማ ቤይሩት በተባለው ሰፈር ላይ በፈጸመው ከባድ ጥቃት ያበሳጫት ኢራን አጻፋውን መልሳለው እስራኤልን አጠቃለው የሚል ዛቻ አሰምታለች። ነገር ግን እስካሁን ድረስ የማጥቃት እርምጃ አልወሰደችም። እንዴት ስትያለ ሁኔታ?
1: አዎ ሻየው፣ እንግዲህ ኢራን የሂዝቦላ ጠበቃ መሆኗን በጥብቅ እያሳየች ነው። ከቅርብ ጊዜ ወዲህ እስራኤል እንግዲህ ለደህንነቴ ስል እኔ ከተደፈርኩ፣ የተኩስ አቁም ስምምነቱ ካልተከበረ፣ የሂዝቦላ ድርጅት ወደ እስራኤል ተኩስ ከቀጠለ እኔ የሚያጸፋ መልስ መስጠት አለብኝ በሚል ጠቅላይ ሚኒስትር ናታንያሁ እና የመከላከያ ሚኒስትር እስራኤል ካጽ እንግዲህ ለጦሩ ትእዛዝ አስተላልፈው ነው ትላንት የእስራኤል አየር ኃይል በሊባኖስ ዋና ከተማ ቤይሩት በሚገኘው ሰፈር ዳኼ በተባለው የአካባቢ በተለይ ሂዝቦላ ድርጅት መናኸሪያ ነው ይባላል። ለዛ ነው በተደጋጋሚ ጊዜ ጥቃት የሚፈጸምበትና ያንን እርምጃ ከወሰደች በኋላ ኢራን ዛቻዋን አሰማች። እስራኤልን አጠቃለሁ አለች። እስራኤል መንግስትም ያጸፋ መልስ በኢራን ላይ እንወስዳለን ያለበት ሁኔታ አለ። ለምንድን ነው ያልወሰደችው ለሚለው እንግዲህ በአሜሪካና ኢራን መካከል የተኩስ አቁም ስምምነት ለመፈረም ስለተቃረቡ የተለያዩ ሀገራት ጫና እያደረጉ እንደሆነ ነው። የአረብ ሀገራትም በአካባቢው የሚገኙ እንዲሁም ፕሬዚዳንት ትራምፕ ራሱ ይህንን ስምምነቱ እንዲፈረም ጫና እያደረጉ ስለሆነ በዛ ምክንያት ነው ይባላል። ግን እስራኤል የወሰደችው እርምጃ ትክክል ነው መስሎ የሚታየኝ በእኔ በኩል። ምክንያቱም ኢራን ሂዝቦላን አንጠልጥላ ለማስቀረት ነው የምትፈልግና እንዳይሆን እስራኤል ደግሞ የምትፈልገው በኢራንና ሊባኖስ መካከል ልዩነት እንዲኖር። ስለዚህ ሂዝቦላ በአጠቃን ቁጥር እስራኤልን በአጠቃ ጊዜ እስራኤል የሚያጸፋ መልስ መስጠቷ የሚጠበቅ ነው። የተጠቃች ባለችበት ጊዜ አይ ኢራን እኮ እኛ ጋር ጥቃት ትፈጽማለች በሚል በዝምታ መቀመጥ አልነበረባትም። ትክክል እርምጃ ነው። ግን እርምጃ ያልወሰደችበት ምክንያት የተለያዩ ሀገራት ያው ጥረት እያደረጉ ነው የምጨምረው ካለሻኝ
0: በዚህ ላይ የስምምነት በኢራንና በአሜሪካ መካከል እየተካሄደ ባለው ድርድር ስለ ስምምነቱ ይዘት በውል ይህ ተብሎ ግልጽ በሆነ ሁኔታ ባይገለጽም በትናንት በጋዜጦች ላይ ይፋ በሆነው በጣም ይህን ያህል በእስራኤል በኩል ተቀባይነትን እስራኤልን የሚያስደስት ስምምነት እንዳልሆነ ነው ተንታኞች እየገለጹ ያሉትና ያም ሆነ ይህ በሰሜኑ ክፍል ያለው ይህ እስራኤል ይሄ ስምምነት ለማክሸፍ እንዲቋረጥ የሚሉ አስተያየት የሚሰጡ ሰዎች አሉ። ግን እኔ ስመለከተው በሰሜኑ ክፍለ ሀገር በሊባኖስ አዋሳይ ድንበር አቅራቢያ የሚገኙ በሚሊዮን የሚቆጠሩ እስራኤላውያን ዘወትር ጸጥታ ከሊባኖስ ሂዝቦላ ሽብር ፈጣሪ ድርጅት ያለ ሰው የሚበር አጥቂ አውሮፕላን እንደገና ሚሳይሎች ሮኬቶችን እየወነጨፈ ነው ወደ እስራኤል ግዛት። ይህ ለምን ይህ በኢራን ድጋፍ በምታደርግለት ሂዝቦላ ሽብር ፈጣሪ ድርጅት አርፎ እንዲቀመጥ በእሱ ላይ ተጽዕኖ ለምን አላደረጉም? የመከላከያ የእስራኤል መከላከያ ሰራዊት የሰሜኑን ክፍለ ሀገር ነዋሪ ህዝብ ደህንነት ለማስከበር እርምጃ የመውሰድ መብት እንዳለው
1: በትክክል ሻየው በትክክል ነው ያልከው። የሰሜን እስራኤል ነዋሪዎች ሰላምና ደህንነት እስካልተጠበቀ ድረስ እስራኤል እርምጃ መውሰድ አለባት። ይሄ ነው መሆን ያለበት። ሌላው ሻየው እንግዲህ ፕሬዚዳንት ዶናልድ ትራምፕ በዚህ ምክንያትም ናታንያሁን የወቀሱበት ሁኔታ አለ። እንደው ከኢራን ጋር የመግባቢያው ስምምነት መደረሱን አስታውቀዋል፣ ግን እስካሁን አልተፈረመም። አሁን ደግሞ አርብ ሊፈረም ነው ይባላል። እንዴት ነው
0: እንግዲህ ይህ ብለዋል። በሁለቱ በአሜሪካ እና በኢራን መካከል ለመጨረሻ ጊዜ እስካሁን ሲያካሂዱ የነበሩት ድርድራቸው በዋናነት እንግዲህ በአሸማጋይ የሆነችው ፓኪስታን መሆኗና በዚህ ዙሪያ በትናንት ላይ በዚህ በሰሜኑ በሊባኖስ ባለው የጸጥታ መደፍረስ ጦርነት መፋፋሙ ጋር በመቃወም እንዳው ፕሬዚዳንት ዶናልድ ትራምፕ ትናንት ከቀትር በኋላ አካባቢ በነገው ዕለት ዛሬ ይህ የመግባቢያ ተቀዳሚ ስምምነት እንፈራረማለን ብለዋል። نسون باكال تغنايتو سايهول بروك برقات بديجيتال اما كاينت لما فرمنا برنا قطع يوندقمو عين لاين اكال لاكال تغنايتو بزي سامن توست نمي فرارمو تناقرون برنا اهون ساچو بات عام چاكولو اهون دغنا اهون اسرائيل وصدشو بلبانوس وانا كتما بوصدشو يا يرتقاتم يهن كا إيران قاري متادرقون سمن منا تيتوكساقم دردر لاي لما فرس أسواتان الساتشي إسرائيل لمن تورنتوان لمن يمات قاتر متجاو سدش لابد أتتاقسم تاقوتونا انديو بفتنت شاكوال بلو ينسم نسلاي مقباب يسم نسلاي تفاقرسن تسمامتنا البلو بيفاس أستاوكو يهن بتملكتا نقديش أهونم يو ودى بنار باتور فتاشنا ربلاي أكال
1: بطرابيزات
0: غنتو يفرمالو باكال عدلم يعني نو بزرزر من ناوكو
1: بزرزر من ناوكو هون يتدبع بسو بزو نغرو چالو پرزدانت ترامب يجيزو ميسات واتشو مغلج اوچ ሁላችንም ግራ ያጋቡናቸው አሁን በ24 ሰዓት ይላሉ በሳምንቱ መጨረሻ ቀናት ይላሉ ብቻ አንዱን ለመጨበጥ አልቻልንም ምናልባት ይሄ ዲፕሎማሲያ ከሄዳቸው ሊሆን ይችላል በሌላ በኩል ግን ያልቻሉት ነገር እንዳለ የሚያመለክት ነው በተለይ ኢራኖች አልተመቻቸው ወይም ደግሞ ፈርተውም ደግሞ እንፈራረማለን ያሉበት ሁኔታን እያየን አይደለም ለማንኛውም ግን
0: እንደግን ወደዛ ይቅርታ አሁን ትራምፕ أهون الإسرائيل أسجي هنا ويا نيكولر يوران منت أنا قرن
1: يوران مادن
0: مادنون جملة يميت أفا كبرت والمسار يعني هو بإيران إجكا كرة غوجينهم هنا وزروزر الإسرائيلنا أهون ياهون لوتك ويتبلن بهون بان الدرادرن بقت أينت بس يقول تاني نواي بطالن بلو ساتشو دونالد ترامب በታሪካቸው በጣም የታወቁ ነጋዴ እንደሆኑ ይነገርላቸዋልና በኢኮኖሚ ላይ ትኩረት አድርገው አዎ በሆርሙዝ ባህር መተላለፊያ ወሽመጥ ላይ በርካታ መርከቦች ነዳጅ ሁሉ የጫኑ ወደ ዓለም ገበያ መድረስ የሚገባቸው ከተዘጉራት አለፉ አይደለም አሁን እሳቸው የምንድነው የተናገሩት ትናንት ይሄን የመግባቢያ ስምምነት ተፈራርመናል ደርሰናል ተስማምተናል ብሎ ሲናገሩ ይህ ነዳጅ ዘይት ለዓለም ገበያ መልቀቅ አለበት ገበያ ላይ ይቅረብ እንግዲህ ነጋዴ መሆናቸው ነው
1: የሚያሳይ መጨረሻ አሜሪካ ለራሷ ጥቅም ያስከብርላት ነገር ካለ የአሜሪካ ታሪክ እንደምናየው በቅርብ አመታት ውስጥ ብዙ አካላትን ወደ ጎኔቶች በትሁኔታ እናያለንና አሁንም ቢሆን እስራኤል በጥንቃቄ ነገሮችን ማየት ያለባት ሁኔታ ነው በዚህ ምክንያትም ብዙ ነገሮች አሉ ለማንኛውም እስኪ አረብንን ጠብቅ ሻይ
0: ጥሩ ወደ ቀጣይ የስፖርትን ሁኔታን መልከተው እንግዲህ የተወሰኑ ቀናት ከጀመረ የዓለም ዋንጫ ጨዋታ ጀምሯል በሜክሲኮ ጀመረና የመጀመሪያው ጨዋታ ላይ ያው እንግዲህ ሜክሲኮ አስተናጋጇና የደቡብ አፍሪካ ተጫወቱ ሜክሲኮ 2-0 ደቡብ አፍሪካን አሸነፈችና ከዛም የተለያዩ ቡድኖች ምርጥ ቡድኖች ተጫውተዋል እስኪ ስለዚህ ሁኔታ የያዝነው 2026 ዓመተ ምህረት የዓለም ዋንጫ ከምን ላይ ደረሰ
1: ያው የማጣሪያ ጨዋታ እየተካሄደ ነው ያለ ዛሬ አምስተኛ ቀኑን ይዟል በአሁኑ ሰዓት ራሱ ስዊድንና ቱኒዚያ እየተጫወቱ ነው ስዊድን 3 ለ1 እየመራች ነው ትላንት ምሽት ላይ የተደረገ ጨዋታ አለ በዚህ የዓለም ዋንጫ ውስጥ ከፍተኛ ጎል የተቆጠረበት ነው ትላንት ምሽት ጀርመን ክሮአሲያ የተባለችን ሀገር በዚህ በካርቢያን ባህር ክልልና በቬንዙዌላ ባህር ክልል አካባቢ የምትገኝ መጀመሪያ ጊዜ በዓለም ዋንጫ የተሳተፈች ትንሽ ሀገር ናት ደሴት
0: ወደ ኩባ ወደዛ የምትቀርብ መሰለች እሺ
1: እና 7 ለ1 አሸንፋ ለ1 ጎል ሲያስገብ በጣም በደስታ ብራቻ ሲሆኑ የመጀመሪያም ተሳትፏቸው ነበርና ብዙም ይሄ እንትን ሚል አይደለም የሚጠበቅ ነበር ጀርመን በሰፊ ውጤት እንደምታሸንፍና 7-1 አሸንፋለች ጀርመን እንግዲህ በአለም ዋንጫ ላይ በጣም ትልቅ ታሪክ ያላትና ተዛም ሆላንድና ጃፓን አንድ እኩል ተለያዩ ለሊት 2 ሰዓት ላይ ጀምሮ ደግሞ በተካሄደው ሌላ ጨዋታ አይቮሪ ኮስት እና ኢኳዶርን 1-0 አሸነፈች ያው በአሁኑ ሰዓት ደግሞ ያው ሁለቱ ቡድኖች ስዊድን እና ቱኒዚያ እየተጫወቱ ነው 3-1 ነው መጨረሻው ምን እንደሚሆን የምናየው ነው ጨዋታው ይቀጥላል ዛሬ እንግዲህ ለሊትም ምሽቱም ያለ እንግዲህ ማጣራ ጨዋታዎች የሚቀጥሉበት ሁኔታ ነው ያለው ሻየው
0: አሁን ቱኒዚያ አባውር ሰዓት እንዳልከው በአሁን ሰዓት ቴሌቪዥን ስንመለከተው ስቴዲዮ ላይ ሆነን ያው ስዊድን እና የአፍሪካዊቷ ሰሜን አፍሪካ የምትገኘው ቱኒዚያ እየተጫወቱ ናቸው እንግዲህ አፍሪካ ሲነሳ መቼም ሰጠ የአፍሪካ ሀገር ለምን በእግር ኳስ በርግጥ የአውሮፓ ቡድኖች በጣም ጠንካራ እንደሆኑ ይነገራልና ትናንት ነው ሞሮኮና ብራዚል ደግሞ በደቡብ አሜሪካ የምትገኘው ብራዚል በጠንካራ ባለም የታወቀ ተጫዋቾች እንደሆኑ የሚነገርላቸውና ሞሮኮ በጣም ግሩም የሆነ ጨዋታ ሳየችና አንድ ለአንድ ተለያዩና
1: ጨዋታው ይቀጥላል ያው እንግዲህ አንዳንድ ጨዋታ ነው የማጣሪያ ጨዋታ ስለሆነ ወደፊት የምናየው ነው የሚሆን ዛሬ ምሽት ስፔን ጠንካራ ቡድን ያላትናት ከኬፕ ቨርዴ ጋር 7 ሰዓት ላይ ይጫወታሉ ምሽት 10 ሰዓት ጀምሮ ደግሞ ቤልጅየም ከግብጽ ጋር እነዚህ ጠንካራ ቡድኖች ናቸው ለሊት 1 ሰዓት ሳውዲ አረቢያ ከኡራጋይ ለሊት 4 ሰዓት ላይ ኢራን ከኒውዚላንድ ነገ ምሽት 10 ሰዓት አካባቢ ፈረንሳይ ከሴኔጋል ይሄ በጣም ጠንካራ ጨዋታ ነው በአፍሪካና በአውሮፓ በጣም ጠንካራ ቡድን ያላቸው ናቸው እንደው እስካሁን እንግዲህ ፈረንሳይና ሴኔጋል ያሳዩት አቋም ጥሩ ነው ምናየው ይሆናል ነገ ከዛ ውጪ ምድብ 1 ሜክሲኮና ደቡብ ኮሪያ እየመሩ ነው 3-3 ነጥብ ይዘው ምድብ 2 ስዊዘርላንድና ካናዳ ካታር ቦስኒያ ሁሉም አራቱም 1 ነጥብ አላቸው ምድብ 3 ስኮትላንድና ሞሮኮ እየመሩ ነው ምድብ 4 አሜሪካና አውስትራሊያ 3-3 ነጥብ ይዘው እየመሩ ነው ምድብ 5 ጀርመንና አይቮሪ ኮስት 3-3 ነጥብ ቪዛው እየመሩ ነው አሁን ምድብ 6 ውስጥ ያሉት ነው የሚጫወቱ በዚህ ካለቀ ስዊድን ትመራለች ጃፓን ትቀጥላለች ማለት ነው ከዛ በኋላ ምድብ 7 8 9 10 11 12 6 ምድቦች ደግሞ ቀጣይ ጨዋታዎችን ያካሂዳሉ
0: አሁን ለማጠቃለል ሰጠኝ ዘመን የስፖርት ዘጋቢ ነህ አሁን ለመጀመሪያ ጨዋታ ላይ የተሸነፉ ጣፋንታ ምንድነው በየብ ትናንት ጠይቀ ነበር የገልጻል በትናንት የስፖርት ዘገባችን ላይ አሁን ደምጠይቀው ለመጀመሪያ ጊዜ ጨዋታ ከጀመረ ብዙ ጎል ያስቆጠረች አሁን ጀርመን ናት 7 ጎል አስቆጠረችና በቀጣይነት እንዲ ብዙ ጎል ያስቆጠረ ቡድን
1: 7 ለአንድ ማሸነፈች 8 ለአንድም 3 ነጥብ ነው የሚሰጠው ነገር ግን እንት ነው እኩል ነጥብ ሲኖርህ የጎል ክፍያም ይባላል አሁን ለምሳሌ 3-3 ነጥብ ይዙ 4-4 ነጥብ ይዙ ብዙ ጎል ያለው የተሻለ ደረጃና ግንቶ ያልፋል ማለት ነው ስለዚህ ብዙ ጎል ማስገባትህ ከ3 ነጥብ በላይ አሰጥህም ግን በተመሳሳይ ቡድን ውስጥ ሆነ ያለህ ነገር በጎል ክፍያ በሚል ለቀጣዩ ዙር እንድታልፍ ያደርጋልና በታሪክም ከፍተኛ ጎል ያስቆጠሩ የተባለ የሚነሳበት እንደገና ደግሞ በጎል ክፍያ ነጥብ የሚያሰጥበት ሁኔታ ይኖራል ማለት ነው እንግዲህ በዚህና ከመጣቀለላችን በፊት በዚህ በአሜሪካና ኢራን መካከለ ያለው ስምምነት ዙሪያ ወደ 14 አንቀጾች የተካተቱበት እንደሆነ እየተነገረ ነው ያለውን ሁኔታ ደግሞ እንግዲህ በቀጣይ በዝርዝር እናቀርባለን ሻየውና መሰግናለሁ
0: እሺ ሰጣ መሰግናለሁ ወደ ቀጣዩ ዝግጅት ለማለፍ አንድ ሙዚቃ

0: የተከበራችሁ ክቡራትና ክቡራን አድማጮቻችን፣ ከዚህ በመቀጠል በኢትዮጵያ እስራኤል አምባሳደር ከዶክተር አብርሃም ንጉሴ ጋር ቀጣዩን ቃለ ምልልስ እናደርግ። በአሁኑ ሰዓት እስራኤል በጭምን በአሁኑ ሰዓት ልበል እንጂ ከሶስት ዓመት የዘለቀ ጦርነት ላይ ነው የምትገኘውና በእስራኤልና በአፍሪቃ ሀገራት ያላት ዲፕሎማሲያዊ ግንኙነት እንዴት ይታያል? ዶክተር ጤና ይስጥልን፣ እንደምን አደርግ?
1: ጤና ይስጥልኝ አቶ ሻያው፣ አቶ ሰጠኝ፣ እንዲሁም አድማጮቻችን።
0: ደህና ነን፣ እግዚአብሔር የተመሰገነ ይሁን። ከአዲስ አበባ ከኢትዮጵያ ዋና ከተማ አዲስ አበባ ላይ ሆነ ከአንተ ጋር ጠዋት ላይ ነው የምንወያይ ያለውን ሁኔታ ያለው አፍሪቃና የእስራኤል ግንኙነታቸው እንዲያው እንዴት ታየዋለህ?
1: አዎ እንግዲህ በአፍሪካም በኢትዮጵያም በሁለቱ

ባለፈው የካቲት ወር ቁጥር አንድ የሆኑት የእስራኤል ፕሬዚዳንት ወደ ኢትዮጵያ በመምጣት በአዲስ አበባ ይፋዊ ጉብኝት በማድረግ በአዲስ አበባ ሕዝብና በኢትዮጵያ መንግስት ደማቅ አቀባበል ተደርጎ ጥሩ ውጤታማ የሆኑ ስብሰባዎች ተካሂደው ታሪካዊ ቦታዎችን ጎብኝተው ይህ ጉብኝት ለዲፕሎማሲው ግንኙነት ለሁለትዮሽ ግንኙነቱ እጅግ በጣም ኃይል የሰጠውና ብዙ በግንኙነቱ ላይ ያልተከፈቱ መስመሮች ሁሉ ብዙ መስመሮች ተከፍተው ዛሬ ግንኙነታችን ከፍተኛውን ደረጃ ይዞ ይገኛል። ይህ በኢትዮጵያና በእስራኤል ያለው ሁኔታ ነው። በአፍሪካና በእስራኤል ያለውን ሁኔታ ስንመለከተው በብዙሃን ግንኙነት በሚለው ሂደት ነው ወይም ሞልቲ ላተራሊዝም እንለው ነው። በዚህ ሂደት ላይ እንግዲህ ያው የአፍሪካ አንድነት ድርጅት አዲስ አበባ ከተማ ላይ ይገኛል። የ55 አገሮች ከኢትዮጵያ ጋር ጨምሮ የሚወክለው ይህ የአፍሪካ አንድነት ድርጅት እዚህ ይገኛል። በዚህ የአፍሪካ አዳራሽ ወይም ድርጅት አማካኝነት የእነዚህ አገሮች አምባሳደሮች እዚሁ አዲስ አበባ ነው የሚኖሩት። አዲስ አበባም ደግሞ የአፍሪካ ዋና ከተማ ነው ሆነ ያለ። የተለያዩ ስብሰባዎች ሁሉ የሚካሄዱት እዚህ አዲስ አበባ ነው። በዚህ ሂደት ላይ እስራኤልም እኔ የአፍሪካም አንድነት ድርጅት አምባሳደር እንደመሆኔ መጠን ብዙ የሁለቱን ሀገሮች የእነዚህን የአፍሪካን አህጉር እና እስራኤልን በጠበቀ ሁኔታ በማጠናከር ላይ ይገኛል። ለዚህም ባለፈው በ2025 ሁለት አዲስ አንዱ ግንኙነቱ የቆየ ቢሆንም ኤምባሲ መክፈት ችለናል። ሌሎችም አሁን በተራሉ አሁን በዚህ ዓመት ደግሞ ያው የሶማሌላንድን ደግሞ ኤምባሲ ከፍተናል። በዚህ ሁኔታ ላይ እንግዲህ በአፍሪካና በኢትዮጵያ ያለው የታሪካዊ ግንኙነት እንደሚታወቀው በ50ዎች እና በ60ዎች ብዙ የአፍሪካ ሀገሮች ከቅኝ ግዛት ነፃ በወጡበት ጊዜ ገና አዲሲቷ እስራኤል በእነዚህን ሀገሮች እውቅና በመስጠት እና ከነሱ ጋር የነበረውን ግንኙነት በማጠናከር ቴክኖሎጂን ሆነ ማንኛውንም ልምዶችን በማሻገር በመስጠት ብዙ የአፍሪካ ሀገሮች የእስራኤልን ውለታ የዛን ጊዜ በችግር ጊዜ የደረሰችልን የእስራኤል መንግስት ናት እያሉ ይናገራሉ። ግንኙነቱም እጅግ በጣም እየጠበቀ ነው ከአፍሪካ ሀገሮች ጋር። ኢትዮጵያን ስንመለከተው የኢትዮጵያና የእስራኤል ወዳጅነት 3000 ዘመናትን ያሻገረ ትልቅ ታሪካዊ የረጅም ዘመናት በባህሉም በታሪኩም የተሳሰረ ህዝብ ነው። ይህ ግንኙነት ዛሬ በተለያዩ መንገዶች ሁኔታው በተጨባጭ ሁኔታ እየታየ ነው። በተለይ በኢኮኖሚው በኩል የእስራኤል ብዙ ኢንቨስተሮች ወይም ደግሞ ባለሀብቶች ወደዚህ በመምጣት ብዙ የልማትን ሁኔታ ያካሂዳሉ። ብዙ የእስራኤል መንግስታዊ ያልሆኑ ግብረሰናይ ድርጅቶች ወደ ኢትዮጵያ በመምጣት በጤና በእርሻ ልማት ከፍተኛ አስተዋጽኦ ያደርጋሉ። እንዲሁም ደግሞ ህዝብ ለህዝብ በሚለው ግንኙነታችን በኩል ደግሞ ግንኙነቱ በጣም እየተጠናከረ ነው። በዚህ ሳምንት ከእስራኤል የሚገኙ ያሉ አርቲስቶች፣ ሙዚቀኞች መጥተው የእስራኤልና

0: የኢትዮጵያ የባህል ምሽት በደመቀ ሁኔታ እዚህ አዲስ አበባ ላይ ከአዲስ አበባ የባህልና የቱሪዝም መስሪያ ቤት ጋር በመተባበር የደመቀ ምሽት ተደርጓል። ይሄም ትብብር ደግሞ የሆነው ከኢትዮጵያ አርቲስቶች፣ ሙዚቀኞች ጋር በመጣመር ለአዲስ አበባ ሕዝብ ትርኢት ታይቷል። አርብ ዕለትም ላከበርነው የእስራኤል የ78 ዓመት የነጻነት በዓል እነዚህ ከእስራኤል የመጡት ሙዚቀኞች ከፍተኛ የበዓሉ የማክበሩ ድምቀት ሰጥተውናል። እና ግንኙነቱ እጅግ በጣም
1: ሰፋ ሄዷል።
0: አዎ
1: ጥሩ። የሶማሊላንድ ፕሬዝዳንትም ትላንትና እዚህ ተገኝተው ነበር በእስራኤል። እና እንዴት ነው ከሶማሊላንድ ጋር ያላት ግንኙነት? እስራኤል አሁን እየሰፋ የበለጠ እየተጠናከረ ሄደ ይመስላል።
0: አዎ እንግዲህ እስራኤል በ2025 ካደረገችው የዲፕሎማቲክ ስኬታ አንዱ በአፍሪቃ አህጉር የሶማሌላንድን የራስን በራስ መንግስት ሆኖ የመቆጠልን እውቅና መስጠቷ ነው። ይህ እውቅና የተሰጠው ከዓለም የመጀመሪያ ጊዜ እስራኤል በግንባር ቀደምትነት የሰጠችው እውቅና ነው። ሌሎች ሀገሮች ገና ያልሰጡት በማመነታታት ላይ ያሉ ሲሆን፣ እስራኤል ግን ይህ የሶማሌላንድ ሕዝብ ሉዓላዊነቱን ጠብቆ የራሱ የሆነ ፓርላሜንት፣ የዲሞክራሲ ምርጫ የሚያደርግ የራሱ የሆነ የኢኮኖሚ፣ የራሱ የሆነ ባንክ፣ የራሱ የሆነ ካረንሲ፣ የራሱ የሆነ የዲፕሎማሲ ግንኙነት፣ የራሱ የሆነ ወታደራዊ ኃይል ያለው ሕዝብ እንደ መንግስት ለመቆጠር ብዙ ሲለፉ ቆይተዋል። ከሰላሳ ዓመት በኋላ እስራኤል የመጀመሪያዋ ሆና እውቅና ሰጣ። ዛሬ ይህ እውቅና ከተሰጠበት አንስቶ በሁለቱ አገሮች ላይ እጅግ የጠበቀ ግንኙነት አለ። ሁለቱም አገሮች ኤምባሲያቸውን ተለዋውጠዋል። ማለትም የሶማሌላንድ ኤምባሲ ኢየሩሳሌም ላይ ተከፍቷል። አምባሳደሩ ሹመቱን ተቀብሎ ስራውን እየሰራ ነው። የእስራኤልም አምባሳደር ተሹሟል። ይህ ሁኔታ አለ።
2: አምባሳደር አብርሃም ንጉሴ፣ አሁን እዚህ ላይ ሶማሌላንድን በተመለከተ የመጀመሪያዋ በታሪክ እውቅና ያደረገችው እስራኤል ናት። ባለፈው 2005 ዓመተ ምህረት ላይ የተባበሩት መንግስታት ድርጅት ይህንን ሶማሌላንድ ሀገር መንግስት ስለመሆኑ ዓለም አቀፍ ህብረተሰብ እውቅና እስካሁን አላደረገም። እንዴት ነው?
0: አዎ እስካሁን ድረስ እውቅና አላደረገም። እስራኤልም እውቅናውን በመስጠቷ ምክንያት በእስራኤል ላይ ብዙ ውጅንብር አድርሰዋል። በተባበሩት መንግስታትም ሆነ በአፍሪካ አንድነት ድርጅትም ከዚህ ከፍተኛ ትግል ነው የነበረ እስራኤልን ለመኮነን፣ በእስራኤል ላይ ውሳኔ ለማድረግ። ይኸውም የሶማሌላንድ አካል ናት፣ የሶማሌ አካል ናት። የሞቃዲሾ የሚገዛው መንግስት የዚያ የሶማሌ አካል ናት፣ ልትገነጠል አይገባትም በሚል የሶማሌ መንግስት ከፍተኛ ተጽዕኖ ስለሚያደርግ በዓለም አቀፍም ደረጃ የተባበሩት መንግስታትም ሆነ በአፍሪካ አንድነት ድርጅት በእስራኤል ላይ ለምን ይህን እውቅና ሰጠሽ የሚል ብዙ ወቀሴታ ሆኗል። ነገር ግን እስራኤል እንደ አንድ የተባበሩት መንግስታት አባል የሆነች ሀገር ላመነችበት ለትክክለኛ ነው ላለች ሀገር እውቅናን የመስጠት መብት አላት። ሌሎች ሀገሮች ግን እስካሁን ድረስ አላደረጉም። ምናልባት ለወደፊቱ ሌሎች ሀገሮች ሊከተሉ ይችላሉ፣ በሂደት የምናየው ነው። በተባበሩት መንግስታት በኩል ግን ሶማሌ ስለምትቃወም ሶማሌ የኔ አካል ናት የኔ አንድ ክፍለ ጠቅላይ ግዛት ወይም ክፍለ ክልል ናት ብላ ስለምታምን የተባበሩት መንግስታት እውቅና አልሰጠም፣ የአፍሪካ አንድነት ድርጅትም እውቅና አልሰጠም። ይህንን
2: ምን እናመሰግናለን አምባሳደር ዶክተር አብርሃም ንጉሴ። በእርግጥ በሰፊው ጊዜ ብንመለከተ ርዕሰ ጉዳይ ነው የሚሆነው፣ በዚህ በቃ ምንል አይደለም። አሁን ጠዋት ላይ ለሰጠህን ገለጻ እጅግ በጣም እናመሰግናለን። እዚህ ኢየሩሳሌም ላይ ሆነን እናመሰግናለን።
0: አመሰግናለሁ።
2: መልካም
0: ሰላም ለሁላችሁ።
2: እናመሰግናለን። አሁን ወደ ቀጣይ ቃለ ምልልስና ከወይዘሮ ሰላመ የማህበራዊ ጉዳይ ባለሙያ ነች። ወይዘሮ ሰላመ ጤና ይስጥልኝ፣ እንደምን አደርሽ?
3: ጤና ይስጥልኝ አቶ ሻየው፣ ወንድም ሰጠኝ፣ አድማጮችም፣ ጋሽ አምባሳደር አባ ንጉሴ አብርሃምም አዲስ አበባ።
2: አዎ ሰላምታ ይደርሳል። በቀጥታ
3: አዲስ አበባ እንዴት ነች?
2: እንግዲህ ወይዘሮ ስናስተዋውቅ ተሳስቼ ከሆነ እርማት ካንቺ
3: ደህና ነው? ደህና ነው። ያው ነው ማህበረ ጉዳዩን የስራውን አንቀጽ ነው እየጠቀስከው። ያው ነው አለቃቅነም ከዚያው ነው ያለን።
1: ሰላማ ያው ሰላም ማለት ነው። ወይዘሮ ሰላማ
2: ሰላም።
3: ሰላም እንግዲህ ያው ሰላም አይደል? ያው እንደምታውቀው ሰላም ነው እንግዲህ። በእጅ ስንያያዝም ሰላም ነው፣ ባፍም ሰላም ነው።
1: እንደ ስምሽ ሰላም ይምጣ እንላለን። ጦርነት በተመለከተ ነው ሀሳብ አለን ያልሽንና።
3: አዎ ትክክል። እግዚአብሔር የእስራኤል አምላክ አሁን እንደተነጋገር ነው እንደጠቀስነው ሰላም ይሁንልን። እስራኤል ምን ሁልጊዜ በጦርነት ነች የምትኖረው፣ በጠናቃ ነው የምትኖረው። አሁን ይኸው ወይም ጦርነት ተብሎም በጦርነትም አልታወጀም ሰላምም አልሆነም። እንዲያው ይወጃወጃል። መንግስታችንም ደግሞ አቶ ትራምፕ ይቋየሙታል። ነገር ግን ይህን አቶ ትራምፕ ቢቋየሙት እኔ ህልብ ነው ብዬ አላመንኩም። የውስጥ ንግግር እነሱ ይነጋገሩበታል ብዬ ነው የምገምት በራሴ። ለምንድን ነው እስራኤል ሰው ብቻዋን ነች? ትራምፕን አሁን ለምን ተቋየመው? ለምን ይሄን አገርህ አንተ ሰው አይወድህም በእኔ ላይ ነው ብሎ አለው ብሎ አሁን ሁሉች ብዙ በሀገራችን ባዳሾት በዚህም በእኛውም ሆነ በእነሱ ዘንድ ሚው በህበረ ክነሴትም ሆነ ተቋይሟል። ነገር ግን እኔ እንደምገምተው የላይ ነው እንጂ የውሽጥ እውነት አይደለም። መንግስታችን ግና ይሄን አለ ይሄን አለ ብሎ ብዙ አይናገርም። ስራውን ነው የሚሰራ ጀግናው መንግስታችን ሮሸ መምሸላችን ቢንያሚን ናታንያሁ የታወቀው። እነሱ በእነሱ በውስጥ ይጫወታሉ። ይህን ኑረው በሊባኖን የሚደበድበውንም ላፉ ነው እንጂ አሁን ደበደበ ቋዮማለሁ የሚል በውስጣቸው
1: አቶናተኔው።
3: አዎ አቶናተኔው መምሸላሻችን ጎበዝ ነው። ውስጥ ለውስጥ የተነጋገረ እንዳይጎዳ፣ ህዝቡ እንዳይጎዳ እሱ ጋርም የውስጥ ንግግር እንዳላቸው እንግዲህ በራሴ ነው በበኩሌ ነው እንዳለ እርግጠኛ ነኝ። ግን የእውነት ጠብተ ሆነ ግና እስራኤል ብቻዋን እንደሆነች የታወቀ ነው። መምሸላችን ያውቃል ብቻዋን ነች። ደጋፊ ተለላት ማን ይሄ መምሸላው ይሄ አቶ ትራምፕ አልደገፈን እኮ በአንድ ቀን እኛ እስራኤል እንድትጠፋ የሞላው ምኞታቸው ነው ህልማቸው ነው። እስራኤልን አጥፍተው እነሱ አህመድ አህመዱ እስራኤል እንድትጠፋ ነው ሀሳባቸው። ነገር ግን የእኛ ያለን ማን ነው? ትራምፕ ተለቀቀን እግዚአብሔር ብቻ ነው ያለን። ነገሩ በነገራችን ላይ ሁልጊዜም እስራኤል በእግዚአብሔር ሰማይና ምድር የዘረገው አምላክ እሱ ከእሱ ጋር ነው እምነታችን። ዳቶቻችን ደግሞ ቄሶቻችን ደግሞ ይሁነይ ኑሮ የሚጸልዩት ይህ አጋልጠንም እና መምሸላው በመላ በስነ ስርዓት በሰከን ነው ይዞታል ብዬ ብል አልሳሳትም። ለምንድን ነው ከእሱ ጋር ተጣላ? የእውነት ትኩር ጠብ ተመጣ ከተራብ ጋር አንድ ቀን እንግዲህ አም እስራኤልን ሊያጠፋተኝ አይናቸውን አፈጠው ነው ተነስተው ያለ። ስለዚህ ያው የላይ ንግግር ቢሆንም እንዲህ ብሎ አዋረደኝ እንዲህ ብሎ ተናገረ ለህዝቡ እንዲህ ብሎ አይልም፣ ዝም ነው ያለ። ለምን? የውስጡን ዘዴ ያውቃል።
2: ለማጠቃለያ ወይዘሮ ሰላማ ሊቃውንት ፈረደ አሁን ለባጭሩ
3: አሁን እሺ
2: አሁን ትናንት ውጥረት ነበር እስራኤል በሰሜን በሊባኖስ ላይ ጥቃት አጣጣቀሽ ቢባል የተበሳጨችው ኢራን ማጻፋውን መልሳለው ብላስፈራራችና ግን ይሄን ትራምፕ ብዙ ሽማግሌዎችን ትብለው ይንተኩሳ አስቆመ ማለት ይችላል እንዴት ተዋለሽ ይሄ ነገር
3: አው ይሄን እንግዲህ
2: አቶ ትራምፕ
3: የሰሩዋል እስራኤልን አትንኩ ነው ያላቸው እኮ ይሄ በሽማግሌ እስራኤልን አትንኩ እኔ ተቆያይም ያለው ፈነካቸው ሀተይ እስራኤል አንድ ቀን ታጠፋችኋለሽ ስለዚህ ተጠንቀቁ አው ለጊዜው ብናገርም ቢወቅሰው ቢናምናታኔው ነገር ግን እስራኤል ጦር ዓለምን ታጠፋለሽ ተጠንቀቁ ተው ነው ያላቸው ብዬም ገምተው
2: አይ አንቺ ተንታኝ ነሽ አንቺ የጋዜጠኛ ትንበያ ነው ያደረግሽው
3: እንግዲህ እንግዲህ እግዚአብሔር የእስራኤል አምላክ አብሮና ያኔ ያለ እነዚህን አያችሁ እነዚህን ዳቶች ደግሞ አትሄዱም ለምንድን ነው የማይሄዱ ይላል ህዝብ ዓለም ሲቋየማቸው እስራኤል ህዝብ እንደሚያረጋግዝ እግዚአብሔር እንዲያውም በቅደሳቸው ላይ በልመናቸው ጸባ እንደሄዱ እንዲያገለግሉ ይቆጠርላቸዋል የሚገባቸው ሁላም ይገባቸዋል ይሄን ያረጋማን ነው እግዚአብሔር ነው ጸሎታቸው አምላኬ ለት ነው ያለ ባላምን እርገምልኝ እስራኤልን ስለው እንዴት ነው ያለ ምርቆት ሄደ እንኳን ይረግ ምርቆት ሄደ
2: ለእግዚአብሔር ትእዛዝ ነው ያልሽ ነው
3: አዎ እግዚአብሔር ትእዛዝ ነው
2: ይዝመቱ ያለንበት አካባቢ ቀላል አይደለም አዎ ቅዱስ ኦሪት መጽሐፍ ጎን ለጎን ደግሞ ለሀገራችን ዳር ድንበር ቢያገለግሉ ጥሩ ይሆናል ብዙዎችን ብዙ ሰዎች አስባሉ እና ለሰጣሹ ገለጻ በጣም እናመሰግናለን
3: አዎ እንግዲህ ብዙዎች እንደዚህ ገልጻሉ እኔ ደግሞ በዚህ በኩል ነው በእግዚአብሔርን ስለጸለሰን ነው እግዚአብሔርን እስራኤልን አቆማታል በጸሎት ነውና ጸሎት አይለየን እያልኩኝ እናንተን ደግሞ ያለ መብራቶች እንዲህ አርጋችሁ ለህዝቡ እንዴት ናት እስራኤል ለን ማልደን ተላልቆች ህብረት የማይችሉት የምንችለውም ሆነ የማይችሉትን ገለጻ ባሮር በሆነ ዘንድ መታስገል ምትነግሩን በጣም እናመሰግናለን
2: መልካም መልካም ቢሆን አስተያየትሽን ሰማን እናመሰግናለን መልካም ቀን ሰጤ ዘመና አዲህ ያው 7 ሰዓት ላይ ሆኖ ፈጸም የጧት ስርጭታችን እንግዲህ ለዚህ ፕሮግራም መሳካት የቴክኒክ ባለሙያችን
1: ድሮሮሮትሽቴን እናመሰግናለን የስዊድንና ቱኒዚያ ጨዋታ 5-1 በሆነ ተጠናቋል
2: ስዊድን 5 ጎል አስቆጠረች ኦ በጣም ግሩም
1: መልካም ቀን እንግዲህ አድማጮቻችን ከኛ ጋር ነበራችሁ አንድ ሰዓት ላይ ደግሞ እንገናኛለን

0: ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያሰራጨውን ዝግጅት እንሆ ጀመረ።

0: የተከበራችሁ አድማጮቻችን ጤና ይስጥልን። እንዴት ዋላችሁ? በያላችሁበት ደህና ናችሁ ወይ? እኛ ደህና ነን፣ እግዚአብሔር የተመሰገነ ይሁን፣ ደህና ነን። እለቱን ደብራያን ዘመን አቆጣጠር ሀዮም ዮም ሸኒ ላሜድ በሲቫን ታብሽን ፔባ እንደ አውሮፓ ዘመን አቆጣጠር ጁን 15 ቀን 2026 ዓ ም ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ለተሰኞ ሰኔ 8 ቀን 2018 ዓ ም ነው። የቴክኒክ ባለሙያችን ዮሲ ታኑሪ ሲሆን የፕሮግራሙ አጠናካሪዋ ሀና ስፈራው ነች። ሲቀጥል የአስተናጋጆች ወርቅነሽ እሸቴ፣ ሰጠኝ ዘመንና ይሻያው ደጉነን ያለን ዝግጅት የሰዓቱን ዜና፣ ወቅታዊ ዘገባ፣ ሳምንታዊ የሥራ ዓለም እናም ቃለ ምልልሳለን። ቆይታችሁ እኛ ጋር ይሁን። አሁን የሰዓቱን ዜና ካዘጋጁ ሰጠኝ ዘመነ።
1: አመሰግናለሁ ይሻያው። አርስተ ዜና፣ እስራኤል ከሊባኖስ ሶሪያና ጋዛ ሰርጥ ለቅ የማትወጣ መሆኑን የመከላከያ ሚኒስትር እስራኤል ካጽ አስታወቁ። የገንዘብ ሚኒስትር በጻለል ስሞትሪች ከኢራን ጋር የሚደረስበት ስምምነት ለእስራኤልና ለነጻው ዓለም ሁሉ መጥፎ ስምምነት ነው በማለት ተቹ። አሜሪካና ኢራን ደረሱበት የተባለውን የተኩስ አቁም ስምምነት በርካታ ሀገራት እያደነቁ ነው። የ23ኛ ዓለም ዋንጫ መካሄድ ከጀመረ ዛሬ 5ኛ ቀኑን አስቆጠረ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩን እንሆ። እስራኤል ከሊባኖስ ሶሪያና ጋዛ ሰርጥ ለቅቃ የማትወጣ መሆኑን የመከላከያ ሚኒስትር እስራኤል ካጽ አስታወቁ። የመከላከያ ሚኒስትሩ ወቅታዊውን የአካባቢ ሁኔታ አስመልክተው ሲናገሩ ምንም እንኳ ካሁን በፊት በእኛ ላይ ጫና ቢደረግና ወደፊትም ቢኖር እስራኤል ከሊባኖስ ሶሪያና ጋዛ ለቃ ትወጣም፣ ጠቅላይ ሚኒስትር ናታንያሁ ለፕሬዝዳንት ትራምፕ እንዳስገነዘቡት በሊባኖስ ምክንያት ኢራን እስራኤልን ካጠቃች እስራኤል ባጸፋው ከባድ ያጸፋ መልስ ትሰጣለች ብለዋል የመከላከያ ሚኒስትር እስራኤል ካጽ። ይህ በእንዲህ እንዳለ የእስራኤል ደህንነት ካቢኔ ኢራን እስራኤልን አጠቃለሁ ባለች በዛቻ ጉዳይ ትላንት ምሽት መክሯል። እስራኤል በሊባኖሱ የሂዝቦላ ድርጅት ይዞታዎች ላይ በቤሩት ዳህያ ሰፈር ትላንት በአየር ኃይሉ አማካኝነት ጥቃት መፈጸሟን ተከትሎ ኢራን በእስራኤል ላይ ያጸፋ እርምጃ ለመውሰድ መዛቷ ይታወሳል። ቃል አቀባያችን ጊሊ ኮይን ካደረሰችን ዘገባ መረዳት እንደቻልነው ኢራን እስራኤልን ካጠቃች እስራኤል መከላከያ ሰራዊትን ባጸፋው በኢራን ላይ ጥቃት እንዲፈጽም የደህንነት ካቢኔው አቋም ማሳየቱ ተገልጿል። ይህ በእንዲህ እንዳለ መንግስት ወቅታዊ ሁኔታን በተመለከተ ያዝነው ወር መጨረሻ ድረስ እንዲቆይ ወስኗል። ልዩ ሁኔታው በሀገሪቱ መቆየቱ አስፈላጊ በሚሆንበት ጊዜ ደጀንዙ ገደቦችን እንዲጥል ያስችለዋል ተብሏል። የገንዘብ ሚኒስትር በጻለል ስሞትሪች ከኢራን ጋር የሚደረስበት ስምምነት ለእስራኤልና ለነጻው ዓለም ሁሉ መጥፎ ስምምነት ነው በማለት ተቹ። ሚኒስትር በጻለል ስሞትሪች እንዳሉት እኔ ጠቅላይ ሚኒስትር ናታንያሁን ሐሳብ አጠናክራለሁ። የኢራንን መንግስት ለመጣልና በሊባኖስ ሙሉ እርምጃ መውሰድ እንዲቻል በትግሉ መቀጠል ይገባል። ከኢራን ጋር የሚደረስበት ስምምነት ለእስራኤልም ሆነ ለነጻው ዓለም ሁሉ መጥፎ ነው። የሊባኖስን ጉዳይ ሁኔታውን መመርመር አለብን። ሂዝቦላን ለማራቅ የእስራኤል ጦር በሊባኖስ የሚያደርገውን እንቅስቃሴ መደገፌ እንቀጥላለሁ ብለዋል በጻለል ስሞትሪች። የአሻር ፓርቲ ሊቀመንበር ጋዲያ ዘንኮት በበኩላቸው በአሜሪካና ኢራን መካከል ይደረስበታል ተብሎ የሚጠበቀው ጊዜያዊ የተኩስ አቁም ስምምነት የእስራኤልን ፍላጎት ያራቀ ነው በማለት ተናግረዋል። ጋዳይ ዘንኮት እንዳሉት እስራኤል ጠዋት ስትነሳ ከፍላጎቷ የራቀ ስምምነት እንዲኖር ተረድታለች። መንግስት ስትራቴጂው አካሄድና የአመራር ድፍረት በሌለበት ተጉዞ መጥፎ ውጤት እየደረሰ ነው በማለት ተችተዋል። በአሜሪካና ኢራን መካከል የተደረሰበት የተኩስ አቁም ስምምነት የፊታችን አርብ በስዊዘርላንድ ጄኔቫ ይፈረማል ተባለ። የፓኪስታን ጠቅላይ ሚኒስትር ሸሪፍና የአሜሪካው ፕሬዚዳንት ዶናልድ ትራምፕ በሁለቱ ሀገራት መካከል መግባባት መደረሱን አስታውቋል። ፕሬዚዳንት ትራምፕ ሌሊቱን ለጋዜጠኞች በሰጡት መግለጫ አሜሪካና ኢራን ከዘላቂ ስምምነት ላይ ደርሰዋል፣ ሁላችሁም እንኳን ደስ አላችሁ በማለት አስታውቋል። በስምምነቱ መሰረት የሆርሙዝ የባህር ወሽመጥ ለሁሉም መርከቦች ያለ ተጨማሪ ክፍያ መተላለፊያ ይሆናል። በሆርሙዝ የባህር ወሽመጥ አካባቢ የተጠመዱ ፈንጆች እንዲነሱ ይደረጋል። የነዳጅ ምርትም በተፈለገው ሁኔታ ለገበያ ይቀርባል ተብሏል። የተኩስ አቁም ስምምነቱ በአሜሪካና ኢራን ብቻ ሳይሆን በሊባኖስም ተፈጻሚ ይሆናል ተብሏል። ኢራንም ከአሜሪካ ጋር የተኩስ አቁም ስምምነት ለመድረስ መስማማቷን አረጋግጣለች። ይሁን እንጂ ከዘላቂ የተኩስ አቁም ስምምነት ለመድረስ በቀጣይ ሁለት ወራት የሚፈተሽ ይሆናል ብላለች። በተለይ አሜሪካ የምትገባቸውን ቃሎች ማክበሯ መረጋገጥ እንዳለበት ኢራን በአጽንኦት ተናግራለች። አሜሪካና ኢራን ሊደረሱበት የተባለውን የተኩስ አቁም ስምምነት በርካታ ሀገራት እያደነቁ ነው። የብሪታንያው ጠቅላይ ሚኒስትር ኪር ስታርመር የተኩስ አቁም ስምምነቱን ካደነቁት መካከል አንዱ ናቸው። ይህ ትልቅ ቦታ የሚሰጠው ነገር ነው። ያለውን ውጥረት ለማርገብ ብዙ ጊዜ ጥሪ ያቀርበን ነበር። የአጋጣሚ ለሁሉም ወገኖች አካባቢውን ለማረጋጋት ጥሩ ሁኔታን የሚፈጥር ነው። እንዲሁም በሆርሙዝ የባህር ወሽመጥ ነጻ የመርከቦች እንቅስቃሴን ይፈጥራል ብለዋል ከለንደን በሰጡት መግለጫ። በተመሳሳይ ሁኔታ ሳውዲ አረቢያም የአሜሪካና ኢራንን የተኩስ አቁም ስምምነት አድንቃለች። የሳውዲ ውጭ ጉዳይ ሚኒስትር ጽህፈት ቤት ከሪያድ በሰጠው መግለጫ የሆርሙዝ የባህር ወሽመጥ የመርከቦች እንቅስቃሴ ጦርነቱ ከመጀመሩ ከየካቲት 8 ቀን በፊት እንደነበረው መመለስ አለበት ብሏል። ግብጽ በበኩሏ ጥሩ ክስተት ነው፣ የተኩስ አቁም ስምምነቱ በአካባቢውና ዓለም ዙሪያ መረጋጋትን ይፈጥራል ብላለች። ድምፃዊ ሰማኸኝ በለው ከዚህ ዓለም በሞት ተለየ ተባለ። ድምፃዊ ሰማኸኝ በለው ባደረበት ህመም ምክንያት በሕክምና ሲረዳ ቆይቶ ዛሬ ህይወቱ ማለፉን የኢትዮጵያ መገናኛ አውታሮች በስፋት እየዘገቡ ነው። ሰማኸኝ በለው በባህላዊ ዘፈኖቹ ምክንያት ሰሜ ባላገሩ በሚል ቅጽል ስም የሚጠራና ብዙ ባህላዊ ዘፈኖችና ሌሎች ይዘቶች ያሏቸውን የኪነ ጥበብ ስራዎች ለአድማጭ ተመልካቾች ያቀረበና ዕውቅ ድምፃዊ ነበር። ከስራዎቹ መካከልም ባላገር፣ ነይ ዘመድዬ፣ ደቦት ንስራ፣ ዘናበይና እንዴት ነሽ በጉልህ የሚጠቀሱ ናቸው ተብሏል። ድምፃዊ ሰማኸኝ በለው ባለትዳርና የአራት ልጆች አባት ነበር። የዝግጅት ክፍላችን በድምፃዊ ሰማኸኝ በለው ሞት የተሰማውን ሀዘን ለቤተሰቦችና አድናቂዎቹ ይገልጻል። ስፖርት። የ3ኛ ዓለም ዋንጫ የማጣሪያ ጨዋታዎች ተጠናክረው በመካሄድ ላይ ናቸው። ትላንት ምሽት በተካሄዱ የማጣሪያ ጨዋታዎች ጀርመን ኩራሶዋን 7-1 አሸንፋለች። ሆላንድና ጃፓን አንድ እኩል ተለያይተዋል። ሌሊት 2 ሰዓት ጀምሮ በተካሄደው ሌላ የማጣሪያ ጨዋታ አይቮሪ ኮስት ኢኳዶርን 1-0 አሸንፋለች። ከንጋቱ ላይ ጀምሮ እስከ ጠዋት በተካሄደ የማጣሪያ ጨዋታ ደግሞ ስዊድን ቱኒዚያን 5-1 አሸንፋለች። በእስራኤል ሰዓት አቆጣጠር ዛሬ ምሽት 7 ሰዓት ጀምሮ ስፔን ከኬፕ ቨርዴ ጋር ይጫወታሉ። ምሽት 10 ሰዓት ጀምሮ ደግሞ ቤልጅየም ከግብጽ ጋር ጨዋታቸውን ያካሄዳሉ። ሌሊት 1 ሰዓት ላይ ሳውዲ አረቢያ ከኡራጓይ፣ ሌሊት 4 ሰዓት ላይ ኢራን ከኒውዚላንድ ጋር ይጫወታሉ። ነገ ምሽት 8 ሰዓት ላይ ፈረንሳይ ከሴኔጋል ጋር ይጫወታሉ። የገንዘብ ምንዛሬ። እስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ የአሜሪካን ዶላር በ2 ሸቄል ከ94 ሳንቲም ሲለወጥ አንድ ዩሮ በ3 ሸቄል ከ40 አህጉሮ ተለውጧል። የአየር ንብረት ትንበያ። በዛሬው ዕለት ሙቀቱ በመጠኑ በመቀነስ ከትላንትናው ጋር ተመሳሳይ የሆነ የአየር ጸባይ አለ። የዛሬው ሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና ቴላቪቭ 27፣ በሃይፍ 28፣ በብኤርሸቫ 30፣ በኤላት 38 ዲግሪ ሴንቲግሬድ ነው። ይሻየው ለሰዓቱ ያለን ዜና ይህን ይመስላል።
0: ሰጠይ ዘመነ ለዜናው እናመሰግናለን። ወደ ቀጣዩ ዝግጅት ስናልፍ አንድ ሙዚቃ አሁን ቀደም ሲል ከይቅርታ ጋር ከአንድ አርቲስት ማን ነው
1: ሰማኸኝ በለው በኋላ እንመለከተዋለን። ሻየው
0: ምናልባት ከእሱ ጋር የተያዘ ዜማ ሙዚቃ ያለ መሰለኝና
1: በኋላ ስለሱ ትንሽ
0: እሺ ሙዚቃ

0: የተከበራችሁ አድማጮቻችን እንግዲህ ወቅታዊ ዘገባ የምናቀርበት ሰዓት ነው። የተለያዩ ርዕሰ ጉዳዮች አሉን። በወርቅነሽ ነው የምንጀምር። አሜሪካ እና ኢራን እንግዲህ ከወራት በላይ ያው ውጥረት ውስጥ ነበሩ። እስራኤልን ጨምሮ ጦርነት ነበር። ይሄ ጉዳይ መቋጫ እያገኘ እንደሆነ ይነገራል። ግልጽ ጊዜያዊ ቢሆንም ያለው ተጨባጭ ሁኔታ እንዴት ነው?
1: አዎ ሰጠኝ ያለው ተጨባጭ ሁኔታ እንግዲህ ያው እንደምንሰማው ነው። አሜሪካና ኢራን የተኩስ አቁም ስምምነት ላይ ለመድረስ መስማማታቸውን ባሳለፍነው ሌሊት የአሜሪካው ፕሬዚዳንት ዶናልድ ትራምፕ አሳውቀዋል። እንግዲህ የስምምነቱ ዝርዝር ሁኔታ በዚሁ ጸንቶ ከቀጠለ ለ60 ቀናት የሚቆይ የተኩስ አቁም ስምምነት ነው ይባላል። ስምምነቱ የሚቀጥለው አርብ በስዊዘርላንድ ተገናኝተው የአሜሪካና የኢራን ተወካዮች ይፈርማሉ ተብሎ ይጠበቃል። በአሜሪካ በኩል የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ነው ለፊርማው ይገኛሉ የተባለ በዋነኛነት። ግን ምናልባት ፕሬዚዳንት ዶናልድ ትራምፕም እንግዲህ ዋናው ፕሬዚዳንቱ ዊትኮፋው ምንጊዜም አደራዳሪ ናቸው፣ በእነዚህ አይነት ነገር ቀድሞ ደራሽ ናቸው። ግን ያው በፕሬዝዳንትነት በስልጣን ምክትሉ ጄዲ ቫንስ እንደሚገኙ እንግዲህ ስምምነቱን አስመልክተው ባሰሙት ንግግር አስታውቀዋል። ምናልባት ዶናልድ ትራምፕም የአውሮፓ ጉብኝታቸውን ጨርሰው በዛው ይሳተፉ ይሆናል ተብሎ ይጠበቃል። ለዚህ ስምምነት በኢራን በኩል የኢራኑ የውጭ ጉዳይ ሚኒስትርና የፓርላማ አፈ ጉባኤ ይገኛሉ ተብሏል። እንግዲህ እንደዚህ ነው ያለው ሁኔታ። በስምምነቱ በዋነኛነት እንግዲህ የተጠቀሰው ኢራን የኒውክሌር ጦር መሳሪያ ባለቤት በጭራሽ አትሆንም ነው የሚሉት ዶናልድ ትራምፕ። ይሄ በስምምነቱ የገባ ዋና ሀሳብ ነው። ሌላው የሆርሙዝ የንግድ መርከቦች መተላለፊያ መስመር ደግሞ እንግዲህ ያው ተዘግቶ እንደቆየ ይታወቃል። የተዘጋውም ቦምብ ተቀብሮበታል ነው የሚባለው። ያን ቦምብ ለማንሳት የተቀበሩ ቦምቦችን ለማንሳት ይከፈታል። ከዚህ በኋላ ነዳጅ የጫኑ መርከቦችም በተፈለገው ሁኔታ ያልፋሉ በዛ መስመር። ለዓለም አቀፉ ማህበረሰብ የነዳጅ በተፈለገው መጠን ይደርሳል ተብሎ ነው የሚጠበቀው። በዋነኛነት እነዚህ ስምምነቶች ተጠቅሰዋል። ግን ያው በሂደት እንግዲህ በኢራንና አካባቢዋ ያለው የአሜሪካ ወታደራዊ ኃይል ይወጣል። ሌላም ሌላም ኢራን ያቀረበቻቸው በርካታ ጥያቄዎች አሉ። የነዛ ሂደት በ60 ቀናት የተኩስ አቁም ስምምነቱ ውስጥ ለውይይት ይቀርብና ወደ ዘላቂ ስምምነት ለመሄድ ነው አቅጣጫው። እንግዲህ ስምምነት ሊባኖስንም ያካትታል ነው የሚሉ በትራምፕ በአሜሪካና በኢራን በኩል። ሊባኖስ ደግሞ ሂዝቦላ ወደ እስራኤል ያው እየተኮሰ ነው ያለው። በእስራኤል በኩል እስራኤል ራሷን የመከላከል መብቷን ትጠቀማለች። ኢራንም ትሁን ሊባኖስ የሂዝቦላ ድርጅትም ይሁን በእስራኤል ላይ ጥቃት ለመሰንዘር ከሞከሩ እስራኤል የመከላከል መብቷን ተጠቅማ የአጸፋ ምላሽ እንደምትወስድና ምናልባት የእስራኤል መከላከያ ሰራዊትም እንግዲህ ይወጣል ነው ከሊባኖስ በስምምነቱ ስር በስምምነቱ መሰረት። መከላከያ ሚኒስትር እስራኤል ካጽ ደግሞ በሶሪያም አካባቢ በሊባኖስም አካባቢ የእስራኤል መከላከያ ሰራዊት አይወጣም። በእስራኤል ደህንነት የፈለገ ቢሆን ጓደኝነትም አለ፣ ቃል ኪዳን ወዳጅነትም አለ። እስራኤል ግን በደህንነቱ አትደራደርም አይነት ነገር ነው በእስራኤል በኩል እያሰሙ ያሉት። ስምምነቱ ጥሩ ነው እንደሚባለው አሁን ኢራን የኒውክሌር ጦር መሳሪያ ባለቤት ካልሆነች ትልቁ የእስራኤል ጥያቄም ይኸው ነው። እዛው እስራኤል ኢራን ውስጥ የሚገኘው የተብላላ ኡራኒየም መጠንም ከኢራን የሚወጣ ወይም የሚወድም ከሆነ የእስራኤል ትልልቅ ጥያቄዎች እነዚህ ናቸው። ይሁን እንጂ ኢራን እንደገና ኃይሏን አጠናክራ እስራኤልን አሁንም በጠላትነት የምትመለከት ከሆነ እስራኤልም ራሷን የመከላከል መብቷን መጠቀም እንደማታቋርጥ ነው እየተነገረ ያለው። የተለያዩ የአገር መሪዎች ደስታቸውን እየገለጹ ናቸው በስምምነቱ። ለምሳሌ የእንግሊዙ ጠቅላይ ሚኒስትር ሌሎችም ሀገራት ስምምነቱ መልካም እንደሆነ ለዓለማችንም ለእስራኤልም ለአሜሪካም ለኢራንም የሚጠቅም ነው እያሉ ናቸው።
0: ጥሩ ሻያው የስምምነት ይደረስበታል እንግዲህ ፊርማ ይፈረምበታል ተብሎ የሚጠበቀው ለእስራኤል ምን ያክል ጠቀሜታ አለው? እውነት እንደሚፈለገው እስራኤልና አሜሪካ እንደሚፈልጉት የሄደ ስምምነት ነው ወይ?
2: ሰላም ተኩስ አቁም ስምምነት ለሁሉም ወገኖች ይጠቅማል እስራኤልን ጨምሮ። ግን የለዚህ ጊዜ የተካሄደው ጦርነትም ግቡን አልመታም፣ እንደተንጠለጠለ ነው ያለው። በዋናነት እንግዲህ ኢራን እስራኤልን ከምድረ ገጽ ለማጥፋት እየገነባች ያለችው የኒውክሌር ከባድ ጦር መሳሪያ የወደፊቱ በድርድር እንመለከታለን ያሉት እንጂ ይሄ ከዚህም ደግሞ ሽብር ፈጣሪዎች ኢራን የምታንቀሳቀሳቸው የምትራዳ ድጋፍ የምታደርግላቸው በሰሜኑ በኩል ለሂዝቡላ ሽብር ፈጣሪ ድርጅት እንዲሁም ባዛ ሐማስ ሽብር ፈጣሪ ድርጅት እነሱ የጦር መሳሪያቸውን አልፈቱም። የነሱ ሁኔታ ባም በሰሜኑ ክፍለ ሀገር ከሊባኖስ ሆኖ በየጊዜው ወደ እስራኤል ሰሜናዊ ግዛት እየተኮሰ ሰላም ነፍጓል ለሚሊዮን የሚቆጠሩ እስራኤላውያን ነዋሪዎችን። የነሱን ሁኔታስ ምንድን ነው? ሂዝቡላ ሽብር ፈጣሪ ድርጅት የሊባኖስ መንግስት ደካማ መንግስት ነው፣ አቅም እንደሌለው የሚነገረው ምንም ከእስራኤል ጋር ዲፕሎማሲያዊ ግንኙነት ማለት ለተኩስ አቁም ስምምነት ተደራድሯል። ዋሽንግተን ላይ ሆነው በተደጋጋሚ ስንት ጊዜ ተገናኝተው ተወያይተዋል። ለተኩስ አቁምነት ስምምነት ተፈራርመዋል እስራኤልና ሊባኖስ። የሂዝቡላ ሁኔታ ግን ገና እንደተጠረጠረ ነው። አሁን ለመግባባት በሚል ስምምነት ላይ መድረሳቸውን ትናንት ማምሻውን ከዋሽንግተን ፕሬዚዳንት ዶናልድ ትራምፕ በይፋ መግለጫ ሰጡና ቅድም ወርቅነሽ እንደገለጸችው ዓለም አቀፍ ህብረተሰብ፣ የተባበሩት መንግስታት ድርጅት፣ የአውሮፓ ሀገራትም ሳይቀር እያመሰገኑ እያደነቁት ነው። ለዚህ የተደረሰው የተኩስ አቁም ስምምነት ለመጀመሪያ ጥሩ ነው እያሉት እየተመለከቱት ነው። ግን አሁን ኢራን ያላትን የኢኮኖሚ
0: እስራኤል አሁን ውጭ የገንዘብ ሚኒስተሩ ጥሩ አይደለም ያሉበት፣ አንዳንድ ተቃዋሚ አካላትም ብዙ መሰራት ነበረበት ያሉበት ሁኔታ አለ። አውሮፓውያን እርግጥ ነው ለራሳቸው ስላልተጎዱ ወይም ደግሞ ችግር ስለሌለባቸው ሊሉ ይችላሉ። ለእስራኤልስ
2: እስራኤል በኩል በጥርጣሬ ነው ሁኔታ፣ በደስተኛ አይደለችም። ስለዚህ ስምምነቱ ገና ለመጨረሻ ጊዜ በአካል ተገናኝተው የፊታችን አርብ ነው ስዊዘርላንድ ላይ ተገናኝተው የሚፈርማሉ ተብሎ እንግዲህ ከቀን ወደ ቀን ግልጽ ይሆናል ተብሎ ይጠበቃል። እና አሁን እስራኤል በጥሩ ሁኔታ እያየችው ያለችው አሁን ደህን በተለይ የሰሜኑን ክፍለ ሀገር የህዝብን ደህንነቷን ለማስከበር መከላከያ ሰራዊታችን ምንም አይነት ገደብ ከአሜሪካን በኩል ገደብ ሳይጣልባት የመከላከያ ሰራዊቱም የመንቀሳቀሱን የማጥቃት እርምጃው መውሰድ በሰሜኑም በደቡብም አቅጣጫም ቢሆን በአዛ ቀበሌም ቢሆን እነዚህን ሐማስን ለመደምሰስም ያው ነጻነት እንዳለ አላት የመከላከያ ሚኒስተር ተናግረዋል። ምንም ገደብ ሊጣልብን አይገባም፣ ነጻነታችን ይጠበቅ እና አሸባሪዎችን የጦር ትጥቁ ነው ሂዝቡላ የጦር ትጥቁ እንዲፈታ እንዋጋለን ነው ያሉት። አሁን ይህ በእንዲህ
0: አያይዘውም በጋዛ በሶሪያ ሊባኖስ አንወጣም ብለዋል። እንዲታዋለ
2: በዚህም ስለ ሽብርተኝነት ለመዋጋት በደቡብ ሊባኖስ ቁልፍ ስልታ ስትራቴጂካዊ የሆኑ ቦታዎችን መከላከያ ሰራዊቱ ምድር ጦር ሰራዊት ይዟል። ያንን ትቶ አሁን ለቀህ ውጣ ብሎ መጠየቁ ይሄ በእስራኤል በኩል በምንም ታምር ተጨባጭነት የሌለብ ሁኔታ ነው። ያን ከያዘች በኋላ ደቡብ ሊባኖስን መከላከያ ሰራዊቱን ለቆ እንዲወጣ በዋናነት ይህ ረባሽ የሆነው ገዳይ የሆነው ሂዝቡላ መጥፋት አለበት፣ የጦር ትጥቁን መፍታት አለበት የሚል ጠንካራ አቋም ይዛለች እስራኤል። እና አሁን እንግዲህ አሁን በአሜሪካ በኩል የገንዘብ እጥረት አጋጥሞታል። አሁን አይደለም የጀመረው ለአመታት ያህል ነው። ማዕቀብን ዓለም አቀፍ ህብረተሰብ የጣለባትን ማዕቀብ ምክንያት ተከትሎ በብዙ ቢሊዮን የሚገመት ዶላር በተለያዩ ሀገራት በአሜሪካም ሆነ በአውሮፓም ባንክ የተዘጉ እገዳ የጣለባቸው ገንዘብ ይለቀቅብኝ ባይናትና አሁን እያሉ አሁን በመጀመሪያ ዙር ይህ ወደ 12 ቢሊዮን ዶላር ይለቀቃል እያለች ነው።
0: ጥሩ እንግዲህ አሜሪካም ቀላል ሀገር አይደለችም፣ በቀላሉ ገንዘቡን ልትለቅም የማትችልበት ሁኔታ ይኖራል። ግን የጠየቀች ነው እንዳልከው። ወደ ስፖርት እንለፍና እንግዲህ 23ኛ ዓለም ዋንጫ የማጣሪያ ጨዋታዎች እየተካሄዱ ነው እና ወርቅነሽ እስካሁን ያሉት እንዴት አየሻቸው?
1: ስፖርት እስካሁን ያለው ጥሩ ነው። አንዳንድ ቡድኖች ትንሽ የቡድን ምድባቸው ከአቅም በላይ የተጋነነ በጣም ጠንካራ የሚባል ቡድን እንደ እስካሁን ደግሞ ለመጀመሪያ ጊዜ ዓለም ካወቃቸው ሀገራት ጋር ቢጫወትበት ለምሳሌ ጀርመንና ኩራሳው እንዴት ነበረ? ትናንት ምሽት የነበረው 1-7 ነው ጨዋታው የተጠናቀቀው።
0: ና 7
1: ያው 7 ላንዳው ጀርመን 7 ያው ኩራሳው የምትባል ሀገር። በአንድ በኩል እቺ ሀገር በጣም ትንሽ ሀገር ናት፣ 200,000 አይሞላም ህዝቦቿ። ቬንዙዌላ አካባቢ የምትገኝ ትንሽ ደሴት ናት። ለመጀመሪያ ጊዜ ነው በዚህ ጨዋታ የተሳተፉት። በጣም ትንሽ ሀገር እንግዲህ አንድ ደሴት ላይ የምትገኝ 100,000+ ህዝብ ያላት ትደነቃለች እንደ ሀገር እዚህ ጨዋታ መድረሷ። በሌላ በኩል ደግሞ ከጀርመን ቡድን ጋር እንግዲህ መግጠማ ምናልባት ጣምችም አንዳንድ የጣ ነው በጣም ይጥለው ቦታ አይታወቅም። አዎ ይህን ስታይ ሌላም እንድነበረ 4-5 የተሸናነፉት ሁለት ሀገራት ቱኒዚያና ስዊድን መሰለኝ።
0: ስዊድን ናት ያሸነፈች።
1: ስዊድን 5-1 አሸነፈች። እንዲህ የተጋነነ ውጤት ስታይ ምናልባት የጣ መዳደቡ እንግዲህ የጣ ሚጥለው የጣ አጋጣሚ ቢሆንም እንዳልከው ሎተሪ ቢሆንም ያው ጨዋታውን በዓለም ታሪክ ምናልባት አንዳንዴ አሁን የሰባት ላንድ ያለው የቅርጫት ኳስ ነው እንዴ እስከ ማለት ድረስ ደርሷል። ግን ጥሩ ነው እንግዲህ እስካሁን ከዚህ በኋላ ጨዋታው የበለጠ ሳቢ የሚሆነው እንግዲህ ተጣርቶ ወደ ሁለተኛው ዙር ሲያልፍ ነው።
0: አዎ ይሻየው አሁን አንተም እንቅልፍ አልባ እያደርኩ ነው ብላል እያየ እንዴት ነው
2: እንግዲህ በዚህ ጥያቄ የስፖርት ዘጋቢያችን ሰጠ ዘመን ወደ አንተ ልመጣ ስል ነው ወደ እኔ እንደገና ጥያቄውን ያመጣውና እንግዲህ ያዝ ነው የ2026 ዓመተ ምህረት የዓለም ዋንጫ ተጠናክሮ እየተካሄደ ነው። እንሆ ከጀመረ 5 ቀናትን አስቆጠረ አይደል?
0: አዎ ቀጥሏል።
1: ያለው አጭር ማጠቃለያ ምን ይመስላል ሰጠኛው?
2: አሁን እዛ በፊት እንግዲህ በዚህ የዓለም ዋንጫ ወደ 48 ሀገራት ነው እግር ኳስ እየተጫወቱ ያሉት እና እንግዲህ ያሸነፈ ጥሩ ጨዋታ ያላቸው መቼም ከሁለቱ እኔ ስለምገምት በአውሮፓ እና ወይም ደግሞ የደቡብ አሜሪካ የአሜሪካ ሊሆን ይችላል። ከአፍሪቃ ደግሞ እንግዲህ ደቡብ አፍሪቃ በአንደኛው ዙር ተሸንፈዋል። ሞሮኮ ከታንዛኒያ ከብራዚል ጋር ተጫውተው 1-1 ተለያይተዋል።
0: ሞሮኮና ብራዚል ብዙ ሁለቱም ጠንካራ ናቸው። ያው እንግዲህ ብራዚል ካላት ታሪክ አንጻር ነው። አሁን ሁሉም አንዳንድ ዙር ጨዋታ ነው የሚያደርጉ። ገና 6 ምድብ ይቀራል። አንዳንድ ጨዋታ ነው የሚያደርጉ። ከዛ በኋላ ወደ ሁለተኛ ዙር እናልፋለን። ሶስተኛ ዙር 3 ማጣሪያ ጨዋታ እያንዳንዱ ብሔራዊ ቡድን ያደርጋል። ከዛ በኋላ ነው ያለፈ እና የወደቀው ምንለየው። በተለይ ሁለተኛው የማጣሪያ ጨዋታ ወሳኝ ነው። የተሸነፈ በሁለተኛው ከተሸነፈ ያው ወደ አገሩ መመለሱ ነው።
1: ወደ አገር ቤት
2: የጠየቀው ጥያቄ ነበረ። እኛ የእግር ኳስ ጨዋታ አፍቃሪያን በዓለም ላይ የምንገኝ እኛን ጨምሮ ማለት ነውና በዚህ በስራ ምላሽ አካባቢ በተለይ ማምሻውን ማታም ማለት ይችላልው እንዲያው ይህን ጨዋታ የዓለም ዋንጫ እግር ኳስ ጨዋታ ለመመልከት በሚል ፍጥጥ ብለን ከቴሌቪዥን እየተመለከትን ያው ብዙ የመተኛት እንቅልፍን ቀነስ አድርገን በዚህ ላይ ትኩረት አድርገናል እና እንግዲህ ምናልባት የሰው ልጅ መቼም የሕክምና ባለሙያዎችን ባንሆንም በመደበኛ አንድ ሰው መቼም ከ24 ሰዓታት ውስጥ ከአንድ ቀንና ሌሊት ቢያንስ 7 ሰዓት እንቅልፍ መተኛት አለበት ይላሉ ሐኪም ባለሙያዎች። እኔ እንግዲህ ቀንሻለሁ ለቴሌቪዥን ይህን ጨዋታ ስለምመለከተው 3 ሰዓት ተኝቼ ወደ ስራ መሄድ ሆነና እንጃ እንግዲህ።
0: አዎ ራስህን እንግዲህ በማይጎዳ መልኩ ብናይ ጥሩ ነው። ለጤናው አለመተኛት ችግር እንደሚያመጣ ሐኪሞች ይናገራሉ። ለማንኛውም ግን ምናልባት ዛሬ ምሽት ያሉ ጨዋታዎችን ማየት የሚፈልጉ ስፔን ኃይለኛ ቡድን ናት ከኬፕ ቨርዴ ጋር ትጫወታለች። 10 ሰዓት ደግሞ ይሄ 7 ሰዓት የሚደረግ ነው። 10 ሰዓትም ጠንካራ ቡድኖች ናቸው ቤልጅየም እና ግብጽ ይጫወታሉ። እዛም ለሊት ይቀጥላል። እንግዲህ ካለን ጊዜ ጋር ለማጠቃለል ዛሬ የሰማነው አንድ አሳዛኝ ዜና አለ። ያው ኢትዮጵያዊ ታዋቂ ድምጻዊ ሁላችንም ዘፈኑን ዚህም እንደቀምበት ሰማይ መለው ከዚህ ዓለም በህይወት በሞት እንዳለፈ ሰምተናል። የሚያሳዝን ነው። እስኪ እንግዲህ ወርቅነሽ ይሻየው
2: አዎ እስኪ እንዲያው በእውነት በታወቀ ዜማ ድምፃዊ ነውና ይታወቃል። አሁን እስኪ እንደው ሱን ዜማ አሁን እስኪ
1: እስከ ዜማው በፊት ስለሱ ትንሽ እናገር ምናውቀውን ያክል ባጭሩም ቢሆን ብዙ አሁን እንትኑ ባይሆንም እንግዲህ በመጀመሪያ በጣም የሚያሳዝን ዜና ነው። ኢትዮጵያ ባህል በጣም ፈርጥ ነው። ሰማይ በለው ሰሜ ባላገር በመባል የሚታወቀው ባላገሩ ሚል ዘፈን አለውና አለባበሱም ቁምጣ ለብሶ ነው የሚታወቀው። የገጠር ሰው ነው የሚመስለው አለባበሱና ሰሜ ባላገር ነው ቅጥል ስሙ። ባላገሩ ሚለው ስለሚለው ዘፈኑ በተለያየ ጊዜ ቃለ መጠይቅ ሲደረግለት ስሰማ ምንድን ያለው ካዛንቺስ አካባቢ አንድ ቁምጣ የለበሰ ጎጃም የመጣ ባላገር ነው አለ። የገጠር ሰው ነው ያው ባላገር ተብሎ ስለሚጠራ ሎተሪ እያዞረ የሆነ ሰው ጠየቀው፣ ጋሼ ሎተሪ ግዛኝ እንጂ ሲለው አይቶ ናቀውና እንዲህ በደንብ ተመልክቶ አይ ባላገር ብሎት ሄደና ከዛ በኋላ ያናይቼ ባላገር የሚለውን ሙዚቃ ለመጻፍ ግጥሙን ለመጻፍ ምክንያት ሆነ። ዘፈኑ ዘፈንሁት በዚህ ዘፈንም ታውቂ ወጣሁ ይላል ሲል ሰምቼዋለሁ። ሰሚ ባላገር ነው ቅጥል ስሙም ይህ ዘፈን አለው። ያው በአጠቃላይ ግን እንደሚናገረው በ1978 ዓመተ ምህረት እንደጀመረ ግሻባይ የኪነት የባህር ዳር የጎጃም ግሻባይ ኪነት አባል እንደሆነ ከህፃናት ከታዳጊ ህፃናት ኪነት እንደጀመረ በልጅነቱ በ17 ዓመቱ ሙዚቃ እንደጀመረ ነው የሚያወራው። ቅድም ሰጠኝ እንዳለው የአራት ልጆች አባትና የአራት የልጅ ልጆች እንዳሉት በቅርብ በተደረገለት ቃለ መጠይቅ ሲናገር ሰምተናል። ሌላው ሰማኸኝ በለው የሚታወቀው ይሄ አንቱ እየዋ የሚል ዘፈን አለ። በጣም ታዋቂ በኢትዮጵያ ቴሌቪዥን ድሮ ይታየ ነበር። በሱ ውስጡ ነው እንደዛ የሚዘፍነው እና በዚህም በጣም ታዋቂ ነው። በአጠቃላይ በኢትዮጵያ የባህል ዘፈን በጣም ፈርጥ ነው። ብዙ ዘፈኖች አሉት። ነፍስ ይማር ነው ብለው ሰጠኝ ምን ትላለህ?
0: በእኔ በኩል በጣም ያሳዝናል። እንዲሁም በቅርብ ሆነ 2 ዓመት በፊት ነው ኢትዮጵያ በሄድኩበት ጊዜ ከሱ ኮንሰርት ያየሁበት ሁኔታ ነበረ። ሲያሳይ ምሽት ላይ ሲጫወት እና በጣም መድረክ ላይ በደንብ የሚችል በጣም የሚያሳዝን ነው። ለባህል ፈርጥ ነው። ግን ዞሮ ዞሮ ሞት አይቀርም። ባለፉት ጊዜያት ሰውነቱ ክብደቱም የመጨመር ሁኔታ ታይቶበት በጤና ማሻሻል እንዳለ ሲናገር ነበረ። አሁን ደግሞ ዛሬ ሞተ ተብሎ መስማታችን ያሳዝናል። ነፍስ ይማር ነው የምንል እንግዲህ ሰው ያልፋል። መልካም ሰርቶ ማለፍ ደግሞ እንደዚህ ስምን በመልካም ነገር ሊያስጠራ ይችላል እንጂ ሁላችንም ወደዛ ማንቀርበት ነው።
1: አዎ
2: መታሰቢያ ነው። በእርግጥ ወርቅነሽ ስለመታሰቢያነቱ አስፈላጊ ነው። የኪነ ጥበብ ድምፃዊ ማረፉ ሁላችንም ያሳዝናል። አሁን ወደዛ ወደ ዜማው የተሻገርኩበት ያለ ምክንያት አይደለም። በዜና ላይ ሰጠኝ በዝርዝር የህይወት ታሪኩን ከብዙ በጥቂቱ ጠቅሶ ስለነበረ ነው ወደ ሙዚቃ የተሻገርኩና አንቺ መጨመርሽ ጥሩ ነው።
1: እንድንነጋገርበት ይዘነው ስለነበር
0: በመጠኑ እናሰማና
1: ወደ ፕሮግራም ጊዜ ደግሞ

0: የሰማኸኝ በለው አርቲስት ሙዚቃ ነበረ ነብሱን ይማረው። እንግዲህ ወደ ቀጣዩ ዝግጅት ወርነሸቴ ሰጠ ዘመነ ለሰጣችሁ ወቅታዊ ዘገባ አመሰግናለሁ። ወደ ቀጣዩ ዝግጅት
1: ከስራ ዓለም በዚህ ፕሮግራም በአሰሪና በሰራተኛ መካከል ከሕግ አንጻር ያለውን መብትና ግዴታ እንዲሁም በስራ ዓለም ያለውን ሂደት እናቀርባለን። አዘጋጅና አቅራቢ ወርቅነሽ ሸቴ።
2: ጤና ይስጥልን የተከበራችሁ አድማጮቻችን፣ እንደምን ሰነበታችሁልን? በዛሬው ፕሮግራማችን ሻአጋት ሃሬ ወይም አንበሳው አገሳ በተሰኘው ጦርነት ጊዜ የቢቷህ ሎሚ መስሪያ ቤት ለዜጎች እየሰጠውን ወይም ስለሚሰጠው ጥቅማጥቅም ዙሪያ ነው የምንወያየው። ይህ ጦርነት እንደሚታወቀው የካቲት ወይም ፌብሩዋሪ 28 ቀን ጀምሮ ለተከታታይ 40 ቀናት ተካሂዷል። ጦርነቱን እስራኤልና አሜሪካ ከኢራን ጋር ነው ያካሄዱት። ለተከታታይ 40 ቀናት ተካሂዷል። በእነዚህ 40 ቀናት ውስጥ በእስራኤል ሀገር ብዙ ሰዎች ወደ ስራ አልወጡም፣ የስራ ቦታዎች ተዘግተዋል። የቢቷህ ሎሚ ድርጅት ወይም መስሪያ ቤት ለሰራተኞች ለዜጎች የሚሰጠው ጥቅማ ጥቅም ምንድን ነው? ጥቅማ ጥቅሙስ እስከ መቼ ይቆያል? በዋነኛነት እንግዲህ አፍታላ ያው አንድ የሚሰራ ሰው ስራ ሲያቋርጥ የቢቷህ ሎሚ መስሪያ ቤት የሚከፍለው ክፍያ ሀላት ያለ ክፍያ እረፍት መውጣትንና አፍታሀ ታክናሳ ገቢያቸው አናሳ ለሆኑ ሰዎች የሚደረግ የገንዘብ ድጎማ ወይም ድጋፍን የሚመለከት ነው የሚሆነው። ፕሮግራማችን በእነዚህ ሀሳቦች ላይ ነው ትኩረት የሚያደርገው። ባለሙያ ጋብዘናል። እንግዲህ በአጠቃላይ በሚነሱ በእነዚህ ሀሳቦች ዙሪያ ሙያዊ ማብራሪያ የምትሰጠን በአሽዶድ ቢቷህ ሎሚ መስሪያ ቤት ባለሙያ የሆነችው ወይዘሮ ሳራ ባሩህ ልጅሻል ናት። ሳራ ስልክ መስመራችን ላይ ናት፣ ወደ እሷ እናልፋለን። ሳራ ጤና ይስጥልን፣ እንደምን አለሽ?
3: ሰላም ወርቅነሽ፣ እንደምን አረፈሽ?
2: በጣም እናመሰግናለን ሳራ ስለተለመደው ትብብርሽ። እንግዲህ ዛሬም የምንወያየው ሻአጋት ሃሬ ወይም አንበሳው አገሳ ብለን ተርጉመነዋል በአማርኛ። በዚህ ጦርነት ጊዜ የቢቷህ ሎሚ መስሪያ ቤት በዚህ ጦርነት ጊዜ ስራ ላቋረጡ መስሪያ ቤታቸው ለተዘጋባቸው ሰራተኞች የሚሰጠው ጥቅማ ጥቅም ምንድን ነው?
3: እኔም በደንብ ነው የማመሰግን ይህን እድል ስለመሰጠች። እንግዲህ የዛሬ ውይይታችን እንዳልሽው በእስራኤልና በኢራን በነበረው የጦርነት ዘመቻ ምክንያት ነው። እንግዲህ እስራኤልና ኢራን አመት ባልሞላ ጊዜ ውስጥ ሁለት አይነት ጦርነት ተዋግተዋል። እንደሚታወቀው እንግዲህ የመጀመሪያው ጦርነት በ13/6/25 ጀምሮ እስከ 24/6/25 ዓመተ ምህረት ተካሂዷል። ስሙ አምከለቤ ተብሎ የተሰየመው ጦርነት ነው። ሌላው ሁለተኛው ስለዚህ ስለ አምከለቤ ተብሎ ስለተሰየመው ባለፈው ጊዜ ተወያይተንበታል፣ ምን አይነት መብቶች እንደነበሩ በቢቷህ ሎሚ በኩል። ዛሬ የምንወያይበት ስለ ጦርነቱ ሻአጋት ሃሬ ተብሎ በተሰየመው ጦርነት ከ28/2/26 እስከ 14/4/26 ዓመተ ምህረት ወር ተኩል የሚሆን ጊዜ ነው የነበረ ጦርነቱ። ወር ተኩል ነው። ከዛ በዚህ ምክንያት ይህን ምክንያት በማድረግ ከቢቷህ ሎሚ የተለያዩ ጥቅማ ጥቅሞች ነበሩ። ስለ ሁሉ መናገር ስለማልችል ለምን ቢቷህ ሎሚ በጣም ሰፊ ቅርንጫፍ ያለው እንትን መስሪያ ቤት ነው። ዋናዎቹ ግና ዋናው ይጠቅማል፣ ለኛ ለህዝባችን ይጠቅማል ወይም ህዝባችን ያገለግላል ብዬ የወሰንኳቸውን ሶስት ክፍሎች ሶስት መክለቃዎች ይዤ ቀርቤ እሱም ድሜ አፍታላ፣ አፍታሀ ታክናሳ፣ ማናክ ጊልማ አባር የሚባል ከእድሜያቸው ለሽማግሌዎች የሚሰጥ ልዩ ስጦታ ነው። ስለ አፍታላ ብንናገር መጀመሪያ አፍታላን በተመለከተ የነበረው ለውጥ ብዙ ነው። ለምሳሌ አፍታላ ለመቀበል የስራ ጊዜ ያስፈልጋል። ትኩፋት አክሻራ ይባላል። በጦርነቱ ምክንያት እንግዲህ ከ9/2/26 እስከ 14/4/26 ድረስ ስራ ያልሰሩ በጦርነቱ ምክንያት በተለያዩ ምክንያቶች ረፍት ይወጡ እንግዲህ ረፍት ይወጡ ማለት ስራ ቦታ ተዘግቶባቸው ሰራተኛው ረፍት ያወጣቸው ሊሆን ይችላል በራሳቸው በኩል ቸግሯቸው ወይ ህፃናቶች ኑሯቸው ወይ መንገዱ አስፈሪ ሆኖ በመንገድ እንትን ብለው የቀሩ የተለያዩ በተለያዩ ምክንያቶች ስራ ያልሰሩ በዚህ ወቅት ወር ተኩል ውስጥ ከቢቱ ህሎሚ ድሜ አፍታ ላይ ከፈላቸዋል። ይሄ ድሜ አፍታ ላይ እንግዲህ ትንሽ ለውጥ የሚያደርገው ከሌላው ጊዜ ለምሳሌ በጦርነቱን ከጦርነቱ ውጭ ከሆነ አንድ ሰው ቢያንስ 12 ወር መስራት የሰራበትን መረጃ ማቅረብ አለበት። አሁን ግን በጦርነቱ ምክንያት 6 ወር ወደ 6 ወር ተቀንሶ 6 ወር በላይ ከጦርነቱ በፊት የሰራ ድሜ አፍታ ላይ እንዲቀበል ተወስኗል። ይሄም በፓርላማ በወጣው ህግ መሰረት ቢተዋህሎ ምህን ተቀብሎ ወደ ድሜ አፍታላ በጦርነት ምክንያት ስራ ላልሰሩ ሰዎች በተለያዩ ምክንያቶች ስራ ላልሰሩ ሰዎች ድሜ አፍታላ ከፍሏል። ይሄም እንግዲህ ቀኑ አለደለ እስካሁን የተከፈለው ከአስር ቀን በላይ ለወጡ ነው። ምንም ወር ተኩል ይሁን እንጂ የወጡበት ቀናቶች ከአስር ቀን በላይ ለወጡ ነው። ከአስር ቀን በታች ለወጡ አልተከፈለም። ግን ለጊዜው ነው እንጂ አምስት ቀን ሊያወርዱም አሁን አለ ውይይት አለ በፓርላማ ግን የመጨረሻው ውሳኔ አልተቀበሉም። ወደ 5 ቀንም ሊሆን ይችላል። እንግዲህ ከ10 ቀን በታች ረፍት ወጣቸዋል ብለው እስካሁን ድረስ መልእክት የተላከላቸው አይገባቸውም ተብሎ መልእክት የተላከላቸው 5 ቀን ሲሆን እነሱ ምንም ማድረግ አይገባም። ቢቶህ ሎሜ ራሱ አይቶ ይከፍላል የሚገባቸው ማለት ነው በፎን አውቶማቲክ።
2: አሁን ባለ ሁኔታ ከ10 ቀን በላይ በአፍታላ ረፍት ላይ ነበሩ ነው።
3: አዎ ከ10 ቀን በላይ ረፍት ቢዲ።
2: አዎ ግን ደግሞ ጥያቄ እንደቀረበ ነው ምትነግሪን። ከ10 ቀን በታች ላሉትም ይከፈል የሚል ጥያቄና ውይይት እየተደረገ እንደሆነ ምናልባት ለወደፊቱ መሻሻል ሊኖር ይችላል ነው ምትዩ?
3: አዎ ለወደፊቱ መሻሻል ሊኖር ይችላል። ይሄ መሻሻልም ከውሳኔ ከተቀበሉ ቢቷህ ሎሜ ራሱ ከ10 ቀን በታች ለነበሩ ለአይገባቸውም ተብለው
2: ለፊያው ላልደረሳቸው
3: ራሱ ምርመራ አድርጎ ራሱ ይከፍላል ማለት ነው።
2: መልእክት ይደርሳቸዋል። ምናልባት በስልክ
3: መልእክት ይደርሳቸዋል። በጣም መልእክት ይደርሳቸዋል በኢሜይልም ሆነ በወደ አረጊላም ሆነ ይላክላቸዋል ከዛ ትንሽ ደግሞ ለየት ያሉ አስተያየቶች አሉ። እሱ ማለት እንግዲህ 3 ወር እንግዲህ አንደኛው 6 ወር የሰራ ብለናል።
2: አንድ አመት የነበረው ወደ 6 ወር ወርዷል በጦርነቱ ምክንያት።
3: ይሄ ለማንኛውም ህዝብ ነው። 6 ወር በጦርነቱ ምክንያት 6 ወር ከ6 ወር የሰራ ከጦርነቱ በፊት ይገባዋል አፍታላ ማለት ነው። ሌላው ግን የተለያዩ እንትሮችም አሉ የተለያዩ ሰዎች አሉ ማለት ለምሳሌ የተለያዩ ምክንያቶች ያላቸው ሰዎች አሉ። እሱም ይሄንን የስራ እንትናችን የሚታይ 3 ወር ሰርተውም ደብደ አፍታላ የመቀበል መብት አላቸው።
2: እሺ ምን አይነት ሰዎች ናቸው?
3: 3 እነዚህ ሰዎች ምንድናቸው? አንደኛ ንፉት ከላሊት የሚቀበሉ አካለ ጉዳት ያለባቸው የሚቀበሉ፣ ሁለተኛ ከስራ ቦታ ተመተው በሀቢቷህሎ ምቂጽ በሚቀበሉ፣ 3ኛ በጦርነቱ ምክንያት ጉዳት የደረሰባቸው በሽቪል ኦክቶበር ሊሆን ይችላል ከዛ በኋላም ሊሆን ይችላል ጉዳት ለደረሰባቸው ከቤታቸው ለተፈናቀሉ በጦርነቱ ምክንያት፣ ከዛም ባል ወይ ሚስቶቻቸው ከጦርነቱ በፊት ከ90 ቀን በላይ ሚሉ የሚያገለግሉ
2: ሚሊዮን ባሁን ጦርነት ነው ጭራሽ ጦርነቱ ከተጀመረ
3: አንስቶ ከ90 ቀን በላይ ሚሉ የሚያገለግሉ
2: ይሄም ከሽቪል ኦክቶበር ምን ነው ጦርነት ጀምሮ ማለት ነው።
3: ከዛ ጀምሮ አዎ ከዛ ጀምሮ 90 ቀን ያገለገለ ሚስት ወይም ባል ካለ ባልና ሚስት ካሉ ለነሱም 3 ወር ነው እንትናቸው ተቆፋ ተክሻራም ይወሰደው ማለት ነው። ቢንቆም ግማሽ ወር ለነሱ 3 ወር ይሰጣቸዋል። እና ሌላው ከምን ደግሞ ምን አይነት መሻሻል አለ? ለምሳሌ አንድ ሰው አፍታላ ሲቀበል በመጀመሪያው ወር አፍታላ በሚቀበልበት ወርና በየአራት ወሩ 5 ቀን ይወርዳል ከሚቀበለው። ሐምሻም ያምታና ይባላል። አሁን ግን በጦርነቱ ምክንያት ይሄ ተሰርዟል። ያለ 5 ቀን አይወርድም ሙሉ በሙሉ ይቀበላል እንደፈረሙ ማለት ነው።
2: ይቀንስ ነበር ማለት ነው። የ5 ቀን
3: ይቀንስ ነበር 5 ቀን ይቀንስ ነበር መጀመሪያና በየአራት ወሩ። አሁን ግን የመጀመሪያውን ወር ተኩል ስለነበር እንግዲህ መጀመሪያው ላይ ነው ምንነጋገር ማለት ነው። በመጀመሪያው የሚወርደው 5 ቀን ተፈርዟል እና ከፈረሙበት ጊዜ ጀምሮ እንግዲህ አንድ ሰው አፍታላ ለመቀበል ሽከታ ወደ መፈረም አለበት። አሁን ይብለ ሽከታ ወደ ይፈርሙ ለምሳሌ በ3ኛ ወር እንበል ሙሉ ጦርነት ነበር ወሩ በሙሉ 27 ቀን ፈርሞ ከሆነ 5 ቀን ይወርድበት ነበር በሌላው ጊዜ። አሁን ግን አይወርድበትም 27ቱን ቀን ሙሉ በሙሉ ይቀበላል ማለት ነው። ከዛ ከሌላው ደግሞ ከጦርነቱ ፊት አንድ ሰው ወደ እረፍት ከወጣ ሐላት ይባላል። ሐላት ኮፍሻ ለሎታሽሎም እና እረፍት ከወጣ ምን ነበር ቢተዋህሎሚ መጀመሪያ ከስራ ቦታው ያለውን የእረፍት ቀናቶች መጠቀም እንዳለበት ነበር እንትን ሚል። እሱም ከተጠቀመ በኋላ የነው በአፍታላ መጠየቅ የሚችል። አሁን ግን በጦርነቱ ምክንያት ምን እረፍትም ቢኖረው ይሄን አፍታላ ይሄን እረፍት ለመጠቀም ግዴታ የለበትም። ያለ ምንም ግዴታ አፍታላ ይቀበላል ማለት ነው።
2: እዚ ላይ አሁን በጦርነቱ ከጦርነቱ በፊት ለሐላት ያለ ክፍያ ፈቃድ ወጣ በራሱ ምክንያት አንድ ሰራተኛ
3: በራሱ ምክንያት ለአሉ ደግሞ ቦታዎች አሉ የተለያዩ የስራ ቦታዎች በተወሰነ ጊዜ እረፍት ያወጣቸዋል ሰራተኞችን
2: ለሁለት ወር
3: ከኛ ለክፍያ
2: አሃ እሄ እንግዲያው የስራ ቦታዎች ወይም የስራ ዘመን አገልግሎታቸው እንዳልሹ ይኖራል። ጥሩ ለማንኛውም ጦርነቱ በፊት ያለ ክፍያ እረፍት ከወጣ አንድ ሰራተኛ አሁን በጦርነቱ ምክንያት ይከፈለዋል ነው ያልሽን? ቀኑስ ሚከፈለው ቀን
3: እሱልሽ ከጦርነቱ በፊት ሐላት ለዚህ ለበስብረ በተለይ ይሄ በሰራተኛው ነው የሚያወጣቸው ወደ ስራ የተለያዩ ስራዎች አሉ ወቅታዊ ይሆኑ ወቅታዊ ስራዎች በየወቅቱ ለምሳሌ በጋም ሆነ ወይም ክረምት ሊዘጉ ይችላሉ። ከዛ እንግዲህ አሰሪው ነው ረፍት የሚያወጣቸው። እነዚህ ሰዎች ረፍት ካወጡ ከጦርነቱ ፊት የነበረው ህግ መጀመሪያ ረፍት ቀን ካላችሁ ከስራ ቦታ ረፍታችሁን ተጠቀሙ። ረፍት ያላችሁን የረፍት ቀናቶች ከተጠቀማችሁ በኋላ ነው ቢትዋህሉ መጠየቅ የምትችሉ ነበር ሚል። አሁን ግን በጦርነቱ ምክንያት ይህም ተሰርዟል።
2: ይሄ ሰውዬ ለሐላት ነው ግን የወጡት አሁን ሰራተኞች ያለ ክፍያ ፈቃድ አሁን ሐላት የወጡበት ነው የሚከፈላቸው ያለ ክፍያ የነበረው ነው ወይስ እነሱ ረፍት ካለ ረፍቱን ከቀጠሉ የራሳቸው የግል ረፍት?
3: የራሳቸው በድሮ ጊዜ ያው የራሳቸውን የግል ረፍት መጠቀም ነበረባቸው። ከዛ በኋላ የግል ረፍታቸው ካለቀ በኋላ ነው ቢተዋሉ መጠየቅ የሚችሉ። አሁን ግን በጦርነቱ ምክንያት ይህንን ተፈርዟል። መጠየቅ ቢኖራቸውም የረፍት ቀናት ቢኖራቸውም እንትሄዳችሁ ጠይቁ አልተባሉ ብሏል አይደለ? ሙሉ በሙሉ ተቀበሉ ማለት ነው።
2: ከሐላት ጋር ተያይዞ ጊዜው ነው አሁን ሐላትና ጊዜ ለምሳሌ ሐላት ያለ ክፍያ ፈቃድ ወጡ ሰራተኞችን ለጦርነቱ በፊት ወይ መስሪያ ቤቱ አስወጣቸው ወይ በራሳቸው ምክንያት ወጡ። ሐላት ለሶስት ወር ቢጠይቁ ለምሳሌ ለሶስት ወር ቢወጡ ጦርነቱ ግን እነሱ እንደወጡ በአንድ ሳምንት ወይም በአስር ቀን በሁለት ሳምንት ወይም በወር ሊሆን ይችላል ሐላት የወጡበት ጊዜ ሳያልቅ ጦርነቱ ጀምሮ ከሆነ የሚስከፈላቸው ክፍያ ከመቼ ጀምሮ ነው? ምክንያቱም ሐላት ላይ ናቸው። ለማንኛውም ግን በመካከል ጦርነት ተነሳ።
3: አዎ እነሱ ይቀጥላሉ በነበራቸው። ለእነሱም እንግዜም ከዛ ፊት መብት ስለነበራቸው ይቀጥላሉ።
2: እረፍቱን ያው ካላለቀ እረፍታቸው ይቀጥላል።
3: መጀመሪያ ይሄ ምርመራ ተደርጎላቸው አለ ከጦርነቱ በፊት የጠየቀና በጦርነቱ በፊት ወደ ረፍት የወጣ ከጦርነቱ በፊት በነበረው ህግ መሰረት ተመርምሮ ነው የሚቀበል። አሁን ግን ጦርነት ስለሆነ ምንጊዜም ከቤት ነው የነበረ አልሰራም እና ለዚህ ጭማሪ የለውም። ለዚህ ልዩነት የለውም።
2: ያው ረፍቱን እንደወጣ ይቀጥላል።
3: በዚህ በጦርነቱ ምክንያት ጋም ሰዎች ወደ ውጭ ሀገር ወጥተው መመለሻ አጥተው የነበራቸው የመመለሻ ቀናት ተሰርዞባቸው

0: እሱ የተለያዩ ምክንያቶች ካሉ በደንብ ማስረዳትና ምክንያቶችን ደህና ጠበቅ ያለ ምክንያት ይዞ መቅረብ አለበት። ሌሎች ግን የካርቲሱ መመለሻ ጊዜ ከ15 ቀን ሁለተኛ ወር 26 እስከ 30 ቀን አራተኛ ወር 26 ኑሮ በጦርነቱ ምክንያት ያልተመለሱ ያለምንም ጥያቄ እድሜ አፍታ ላይ ይቀበላሉ ማለት ነው።
1: አሁን እንግዲህ ጥሩ ነው፣ ውጭ ሀገር ለነበሩ ሰዎች ያው በጦርነቱ ምክንያት በጣም ብዙ ሰው እንደተጉላላ እናስታውሳለን። በጊዜው መመለስ እንዳልቻለ
0: ትክክል። ዋናው ምንድነው? ለምን ነው ይሄ የሆነው? ልሽካታ ወደ መፈረም አለባቸው። ልሽካታ ወደ ካልፈረሙ መቀበል አይችሉም። እና ውጭ ሀገር ለምሳሌ አንድ ሰው አለ፣ አንድ ትንሽ ወጣት ከሆነ ከ50 በታች ከሆነ በሳምንት አንድ ቀን ይፈርማል ልሽካታ ወደ። ከዛ በላይ ከሆነ በወር አንድ ጊዜ ይፈርማል። እንግዲህ ያንን ፊርማውን
1: ካልፈረመ ካመለጠው ጊዜው እንግዲህ ካለ
0: አዎ ጊዜው የሚፈርምበት ቀን ካመለጠው ውጭ ሀገር ሆኖ በዚህ በመመለሻ መንገድ አጥቶ ካመለጠው ያንን ያመለጠውን ቀን ለማሟላት ነው እንግዲህ ካርቲስ የሚጠየቀው፣ የአይሮፕላን ካርቲስ የሚጠየቀው።
1: ካርቲስ ማለት የመጣበትን ቀን ለማየት
0: ሲሄድ ገና እዚህ ሲወጣ መጀመሪያ ሲወጣ ከዚህ ሀገር መሄጃና መመለሻ ቀናት ካርቲስ ይገዛል።
1: አዎ
0: እሱ የገዛ ነው። አሁን አንዳንዶች ግና ለዋን ወይ ያላቸው በአንድ ዝም ብለው ሄደዋል አይደለ? መመለሻ የሌላቸው እነሱ ሌላ መረጃ ማቅረብ አለባቸው። በምክንያቱም በተለያዩ ምክንያቶች አላንል ግን መሄጃና መመለሻ ገና ከመውጣቱ በፊት መሄጃውንና መመለሻውን ቀን ደርሶ መልስ የቆረጠ በደርሶ መልስ በዚህ እንትን ችግር የለውም ይቀበላል ያለምንም ጥያቄ። ግን ማቅረብ አለበት የደርሶ መልሱን ትኬት።
1: ግልጽ ነው። ወይዘሮ ሳራ ልጅሻል በአሽዶድ ቤቷ ሁለሜ መስሪያ ቤት ባለሙያ ስለሰጠሽው ሰፊ ሙያዊ ማብራሪያ ከልብ እናመሰግናለን። መልካም ቀን ይሁንልሽ ሳራ።
0: መልካም ቀን ወርቅነሽ። መልካም ቀን ለአድማጮቻችን።
1: እናመሰግናለን። ሰላም ሁኝ። ሰላም
0: ሰላም ሰላም።
1: የተከበራችሁ አድማጮቻችን የዛሬው ፕሮግራማችን ይህን ይመስል ነበር። ፕሮግራሙን አዘጋጅቼ ያቀረብኩላችሁ ወርቅነሽ እሸቴ ነኝ። በሚቀጥለው ሳምንት በሌላ ፕሮግራም እንገናኛለን። እስከ ሳምንት ቸርን ሰንብት።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ስልክ መስመራችን ላይ አድማጭ አለ። ወደ ስሙ እናልፈው። ጤና ይስጥልን።
1: ጤና ይስጥልን።
0: አቶ አዲስ? አዲስ ማን ልበል?
1: አዲስ አለነ።
0: አቶ አዲስ አለነ፣ እሺ፣ ምን ሀሳብ አለው? ታሳቡት ምንድነው?
1: በመጀመሪያ እግዚአብሔር ይስጥልኝ፣ ክብር ይስጥልኝ ለሊዮን አሰራጮችም ለአድማጮችም። እኔ እንኳን ሀሳቤ ትላንት ውይይት ነበረ። ትላንት በነበረው ውይይት ሳይደርስ አይቀር በመጨረሻ አካባቢ ነው አለና ክልታ በሚለው በዘመዶቻችን ጉዳይ ስትወያዩ ጋዜጠኛ ሰጠ ዘመነ በጠየቀው መሰረት አበረክነሴት ሽሞል ሰለሞን በመለሰው መልስ ነው ደውዬ የነበረ ሳይደርስ አይቀር እና ለሱ ነው።
0: እሺ፣ ይኸው ዛሬ ደረሰ።
1: አመሰግናለሁ። እንግዲህ ምንድን ነው አበረክነስ ሽሙል ሰለሞን ያለው? ባለና ክሊጣ ሰው ተልኮ የሚሄድ ነው። ተልኮ የሚሄዱት ሰዎችም በሆካ ክኒሳ ሳይሆን በሆካ ክሽቡት ነው። በሆካ ክሽቡት በሆካ ክኒሳ ነው። እኛ በመጣ ነው መሰረት ድሮ የነበሩት አባቶቻችን ሃይማኖታቸውን ጠብቆ የቆዩ ሰዎች በዛ አይነት መንገድ የመጡ እንጂ እኛ አሁን ከሀያ አንድ

0: 22 23 24 አመት ወዲህ መጣውን አመጣጥ ሙላችን ነውቋል በሆካ ክንሳ እየተጣራነ ዘራችን እየቆጠርነ ዘራችን እያስረዳነ ከማን እንደተወለደ ከማን እንደተፈጠረ አናኗራችን እንዴት እንደነበረ መዝገባችን ቁጭ ብሎ ይያለ አሁን እኔ ወንድምናት ቀርተዋል እኔ የመጣሁት በሆካ ክንሳ ነው እንዴት ነው በሆካ ክሽውት ይመጣሉ የወንድሞቼና አህቶቼን ማስበው ማይሆን ነገር ይሆናል ተብሎ እንዴት ነው ለውይይት ሲቀርብ ሰሆነ በህግስ ቀርቦ ይጠርቃልስ ሰዎች ሲመጣሉ ለማሰም እንችለው በዛ አይነት መንገድ እንዴት ነው የሚለው ነው ኔታ እንደውየ ነበር ምክንያቱም እሱ ከዚ ለወይዘሮ ወርቅነሽ ዘሹም ታጂ ጉዳይ ሽሞል ሰለሞን ራሱ የታወቀ በራሱ ላይ አስተውቆ እሱ አሁን የቋንቋ ጌታ ነው ለሁሉም ቆቆኖ የገጠመ ሰው ነው በዚህ ሁኔታ በዛ አይነት ላይ 5000 ሰዎች አሉ ብሎ ጎንደርና አዲስ አበባ ያካትታል የሚለው ይሄ ዝም ብሎ መሽቶ ይነጋም የህልም ጨዋታ ነው አዲስ አበባ መጥቶም ያጣሩናቸው ወነቱን ነው ትግራይ ላይ ጦርነት ስላለ በሆካ ከኒሳ ተቶ በሆካ ክሽውት አስመስክሮ ምን ብሎ እኛ ግጥም አርገን እናውቀው ነገር አለ ተጋዜጠኛ አብርሃም ይርዳ ጋር ነሱ ጋር ሆኖ ቁጭሎ የተሰናዱ በሆካ ክሽቦት ያሉ ሰዎች አሉ። እነሱን አጣርቶ ለማምጣት ለነሱ ነው ለራሴ ነው ምልካቸው ነው እንጂ በአማራው ክልል ያሉትን ጎንደርና አዲስ አበባ ያሉትን እኔ በሆካ ክሪስታ መርቼ እንዴት ነው በሆካ ክሽቦት ወንድሜ እህቴ ይመጣል ብዬ ነው ማስበውና ልጅ ይመጣል ብዬ ማስበው ለዚህ መልስ እንዴት መሰጠት ያቅተውም ነው ይሄ ነው የኔ ጥያቄ።
1: እንግዲህ አዲስ አቶ አዲስ አለነ በመጀመሪያ ይሄን ጥያቄ የሚመልሱት ያው መንግስት አካላት ናቸው ውሳኔ የሚቀበሉ አካላት እንዳልከው ግን ሁለቱም መንገድ እንግዲህ ያው ሰው ይመጣል ከኢትዮጵያ እንዳልከው በሆክ ሀሽቡትም በሆካ ክኒሳም አሁን አንተ ባልከው መንገድ በሆካ ክኒሳ እንዲመጡ የሚጠበቀው ሰው አሁን በተባለው መንገድ በሆክ ሀሽቡት እንዲመጡ አይደለም አይመጡም አይመለከታቸውም ህጉ የተለያየ ስለሆነ በሆካ ሀሽቡት የሚመጡ እንግዲህ ወይ ይሁዲ እምነታቸውን ጠብቀው እስካሁን ይቆዩ ወይ ደግሞ ካራቱ አያት ካራቱ ሚታ ወይ ማያት አንዱ የይሁዲ እንግሊዝ ካሁን ባለው ህግ እንደውም ህግም እንዲቀርብ እየተባለ ብዙ ጥረት እየተደረገበት ነው እስካሁን ባለው ግን ካራቱ አያት ወይ ሚታ አንዱ ጠብቆ በህይወት ካለፈም በይሁዲ መቃብር የተቀበረ ህይወት ከህይወት ያው ስካልፍ ድረስ ኪሞት ድረስ እምነቱን ጠብቆ የቆየ ከሆነ በህይወት ካለም ያው ህጉን ጠብቆ ያለ አያት ያለው ነው ወይም ሚታ ምንለው ማለት ነው ሶስት አራተኛ ልጅ ሆነ ስለዚህ ሆካሽቡት እንግዲህ እነዚህን ሰዎች ነው የሚመለከተው በሌሎች ሀገሮች ሆካሽቡት አሁን የሚመጡበት ህግም ይሄን ያሉ ስብስብም ከባድም አይደለም በቀላሉ ተጣርቶ ማስረጃ ቀርቦ ወረቀት ማስረጃ በአካባቢ ያለ ፈርሞ ያው ይመጣሉ ኢትዮጵያ ሲሆን ይሄ ሆካሽቡትም ራሱ ስብስብና ከባድ ነው እንግዲህ ይሄን ሊያጣሩ ነው ሄዳሉ የተባለ ሆካክኒሳ የተባለው ግን መፍትሄ አልተገኘለትም እስካሁን
0: ነው ወነት ነው እኮ ወይዘሮ ትክክል ነው ትክክል ነው ይሄ ሁሉም እናንተ የምትወያዩበት እናንተ የምታቀርቡልን እናንተ የምትረዱን ህግ ነው ለነገሩ ግን ተዚህ ህግ ጋር ተያይዞ የሚያደው ነገር ላይ ይሄን ያህል እሺ ሰው ሲመጣ እኛ ስመጣ የለለ ህግ ይሄንን ተይታምጦ ነው እኛ እንኳን ስመጣ ቆጥረን መጣ ነው
1: ህጉ አለ ምን ጊዜም እስካሁን ድረስም ብዙ አይደሉም እንጂ አልፎ አልፎ የሚመጡ አሉ እንደውም አንዳንድ ሰዎች እንደሚባል ስንሰማው ስለማያውቁት በሆካ ክኒሳ ሊመጡ ከተጨረሰ በኋላ ዘራቸው ሲቆጠር በሆካ ሽቡቴ መምጣት እድል ኖሯቸው የሚገኙ ሰዎችም አሉ ግን እንዳልከው አብዛኛው ሰው አሁን በመጨረሻዎቹ አመታት ከኢትዮጵያ የመጣ በሆካ ክኒሳ ነው የቀረው ቤተሰቡም በሆካ ክኒሳ መምጣት ስላለበት የመንግስትን ውሳኔ ይጠብቃል ግዴታ ያው መንግስት መወሰን አለበት እንዲመጡ ይሄ ችግር ግን መፍትሄ አልተገኘለትም እንዳልከው እንግዲህ ለመንግስት አካላት ነው ጥያቄ የሚቀርበው ጥያቄው መመለስ አለበት
0: እውነት ነው የመንግስት አካላት እኮ የሚያቀርብልን ሰውዬ ለራሱ ተከራካሪ ሆኖ የራሱ ሰው አስተናርቶ ነው ይሄ እኮ ግልጽ ነገር ነው
1: በመጀመሪያ መምጣት የሚገባው ሰው ይምጣ የራሱ የከሌ የለም መምጣት የሚገባው ከሆነ የሚመለከተው ከሆነ ህጉ ይምጣ ቢመጣ እስራኤል ሀገር ለማንም አጠብም መምጣት ካለበት መፍት ካለው ይምጣ ግን ደግሞ ጥያቄው ይመለስ ነው የህዝብ ጥያቄ
0: ጥያቄው ይመለስ ነው መምጣት የሚገባቸው ሰዎች እኮ ተዚህ አሁን እኔ ለምሳሌ ተዚህ 5-6 ወንድማማች ተማማች አለን አንድም ሆነ ሁለት ተቋርጦ ይቀርዋሉ እነዚህ ሰዎች መምጣት እድል የላቸውም ተብሎ እንግዲህ በዛ አይነት እንግዲህ ተቋርጦ ሲቀሩ ግን ይሄ ለዘመድም ሆነ ለሀገርም ሆነ እንደው እንደ ሰባዊነት ማምም ገና ይሄን ነገር አሟሉም
1: ተብሎ አሁን እኮ ይሄ ሆካ ክኒሳ የሚባለው ነገር አዲስ ነገርም አይደለም የነበረ ብዙ ሰው የመጣበት ነው ተቋርጦ የቀረበ ቤተሰብም በጣም በሚገርም ሁኔታ አሁን ቅርብ ቤተሰብ እናት እህት ወንድም አባት ልጅ እንዳልኩ አሁን ይሄ ጥያቄ እንዲሞላ ይሄ ክፍተት እንዲዘጋና ቤተሰብ እንዲገናኝ ነው ጥረት እየተደረገ ያለው ጥረቱ ግን እስካሁን ስኬት ላይ አልደረሰም ጥያቄውም አልተመለሰም እንግዲህ ይሄ ጥያቄ እንዲመለስ ለሚመለከተው አካል ጥያቄውን በተከታታይ ማቅረብ ነው መልስ እስኪሰጥ ድረስ እንጂ አሁን እንዳልከው ትናንት የነበረው ምላሽ በሆካ ሽቡት የሚወጡትን ሊያጣራ እንጂ ሆካ ክኒሳ የሚለው ጥያቄ ገና ምላሽ አልተሰጠውም
0: እሱ ላይ ነው እኛ ይህን አሰናድቻለሁ ይህን ተመልክ ያለው ያን የሚመለከተው ደግሞ የራሴ ሰው ነው ማለት ነው እሱ ቀጥታ አንደኛ አራብ ነው ሁለተኛ የአበረክነሴት አበረክነሴት ወደግ ሲገባ ቃለ መሐላ ምሎ ምን ነው የሚገባ ሰው አስተባብሎና ሰውን የሰውን ጉዳይ ላይ ለሰው ጭኖ ይሄን ነገር የሚያርናቸው እኛ እኮ በተስፋ ብንኖር ሰዎች ነን እኛ እኮ በተስፋ ወንድምን እህትን እናት አባትን ይያል ጥለ የመጣን ሰዎች ነን በዚህ ማስተባበል የለበትም ነው እሱን አመሰግናለሁ ስለሱ ምላሽ ብቻ ነው ከዛ
1: በተረፋቸው ሰላም ምላሽ የሚሰጡት ራሳቸው ናቸው የክነሴት አባል ሙሼ ሰለሞን እንግዲህ ሌሎችን በርግጥ በዚህ ዙሪያ ቢሰሩ መልካም ነው ከመንግስት ህዝብ ወከላቸው መንግስትን ጥያቄ የህዝብን ጥያቄ ለመንግስት የሚያደርሱና ምላሽ እንዲሰጥረት የሚያደርጉ የሚመለከታቸው አካላት እንደተባለ ህዝቡን ጥያቄ መመለስ አለባቸው የክነሴት አባል ሙሼን ጨምሮ ጥሩ ነው ለማንኛውም ሐሳብን መግለጽ እኛ ምላሽ አንሰጥም አቶ አዲስ መረጃውን ማድረስ
0: ነው ግን ነገሩ ይታወቅ ይስተማ ነው አመሰግናለሁ ሀገራችን ሰላም አርቲስት ሰማኛ በለውን ነው ስሪማረው በንወደው ምን አፈቅረው ሙዚቀኛ ነበር ነው ስሪማረው
1: እናመሰግናለን እናመሰግናለን እንግዲህ የተከበራችሁ አድማጮቻችን ስርጭታችን ይሄን ይመስል ነበር እንግዲህ ያለያ ጉዳይ በእኛ ማህበረሰብ በጣም ከባድ የልብ ህመም ነው ከባድ ጥያቄ ነው በርግጥኛ ያለውን መረጃ ማድረስ ነው እንግዲህ ህዝቡን ጥያቄም የሚመለከተው አካል እንዲደርሰው የሚጠየቀው አካልም ደግሞ የሚሰጠው ምላሽ ያው ለህዝቡ እንዲደርስ ማድረግ ነው መገናኛው ታር ላይ ስላልን ሙያችን ይሄ ነው የኛ ያስራ አድርሻና ኃላፊነት እንጂ ለጥያቄዎች መቼም ምላሽ መስጠት አንችልም ግን ይሄ ያቄ ያልተመለሰና እንግዲህ ያው ከአመታት ከዘመን ዘመን እየተሸጋገረ እየተንከባለለ ያለ ጥያቄ ነው መፍቴ ቢሰጠው ይብዙችን ባቢታበስ መልካም ነው እንግዲህ ያለን ሁኔታ መቀጠል ነው አድማጮች እንግዲህ ተሳተፋችሁ አድማጮችም እናመሰግናለን ለስርጭቱ መሳካት ለተባበረን የቴክኒክ ባለሙያ ለዮሲታኖሪ ምስጋና ይድረሰው እንዲሁም ለፕሮግራሙ አጠናካሪ ለሃና አስፈራው ምስጋና ይድረሳት እዚህ ስቱዲዮ ሆነን ፕሮግራም በመምራት ያስተናገርናችሁ ሻያው ደጉ ሰጠኝ ዘመንና ወርቅነሽ ቴ ነበር ምሽት 7 ሰዓት ላይ እንደገና እንገናኛለን መልካም ቀን ይሁንላችሁ

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ። እለቱ እንደ አፍራን ዘመን አቆጣጠር ዮም ሸኒ ላሜድ በሲባን ታፍሽን ፔባብ ሲሆን እንደ አውሮፓ ዘመን አቆጣጠር ጁን 15 ቀን 2026 ዓ.ም ተመረተ ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ሰኔ 8 ቀን 2018 ዓ.ም ተመረተ ነው። የምሽቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ያኢር ኒውማን ሲሆን የስቱዲዮ የፕሮግራም አጠናካሪ ሃና ስፈራውናት፣ የስቱዲዮ ተረኛ አስተናጋጅ ወርቅነሽ ሸቴ ነኝ። ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ወቅታዊ ዘገባ እናቀርባለን። ከዛም ሳምንታዊ ህግና ፍትህ ፕሮግራም ሰዓቱን ጠብቆ ይቀርባል። ከአድማጮች ጋርም የስልክ ውይይት ይኖረናል። ስርጭታችን እንደተለመደው እስከ 8 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የምሽቱ ስርጭት እነሆ የምሽቱን ዜና እነሆ። በቅድሚያም አርዕስተ ዜና፣ አሜሪካና ኢራን በደረሱበት የተኩስ አቁም ስምምነት ሰነድ ላይ የፊታችን አርብ በስዊዘርላንድ ተገናኝተው የሚፈራረሙ መሆናቸው ተገለጸ። በኢየሩሳሌም ከተማ በሶስት ህጻናት ደም ውስጥ ለአእምሮ ሕክምና አገልግሎት የሚውል መድኃኒት ንጥረ ነገር መገኘቱን 11ኛው ቴሌቪዥን ጣቢያ ይፋ አደረገ። ካለፉት 3 ወራት ወዲህ በእስራኤልና በሂዝቦላ መካከል እየተካሄደ ባለው ጦርነት ከ3700 በላይ ሊባኖሳውያን ዜጎች መገደላቸውን የእስራኤል ጥናት ተቋም ገለጸ። የኢራን ፕሬዝዳንት ፓዛሽኪያን ከአሜሪካ ጋር በተደረሰው ስምምነት ሰነድ ላይ ትናንት መፈራረማቸውን አስታወቁ። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። አሜሪካና ኢራን በደረሱበት የተኩስ አቁም ስምምነት ሰነድ ላይ የፊታችን አርብ በስዊዘርላንድ ተገናኝተው የሚፈራረሙ መሆናቸው ተገለጸ። ሁለቱ ሀገራት ለ60 ቀናት የሚቆይ የተኩስ አቁም ስምምነት ላይ እንደደረሱና ለቋሚ ስምምነቱ ውይይቱን የሚቀጥሉ መሆናቸውን አስታውቀዋል። ኢራን የኒውክሌር ጦር መሳሪያ ባለቤት እንደማትሆንና የኡራኒየም ንጥረ ነገሯን ደግሞ በዝቅተኛ መጠን ልታብላላ እንደምትችል ተገልጿል። በእስራኤል ባለስልጣናት በኩል ስለ ስምምነቱ የተለያዩ ሀሳቦች እየተነሱ ሲሆን የመንግስት ተቃዋሚ ፓርቲ ሊቀመንበር ያኢር ላፒድ ጠቅላይ ሚኒስትር ቢንያሚን ናታንያሁ ከኢራን ጋር በነበረው ጦርነት ውድቀት ታይቶባቸዋል፣ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ናቸው ትዕዛዝ የሚሰጧቸው በማለት ተችተዋል። የብሔራዊ ደህንነት ሚኒስትር ኢታማር ቤንግቪር ስምምነቱን ወደ ጎን በመተው መከላከያ ሰራዊቱ በሊባኖስ እንቅስቃሴውን እንዲቀጥል ያድርጉ በማለት ለጠቅላይ ሚኒስትር ቢንያሚን ናታንያሁ ጥሪ አቅርበዋል። ይህ በዚህ እንዳለ የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ከኢራን ጋር በተደረሰው ስምምነት በአካባቢው አጋሮቻችን የሆኑ ሀገራት ደስታቸውን እየገለጹ ነው በማለት በፕሬዝዳንት ኦባማ ዘመነ መንግስት ከነበረው ስምምነት የተሻለ ስምምነት መደረሱንና በመካከለኛው ምስራቅ አዲስ ሁኔታን እንደሚፈጥርና በድርድሩም እስራኤል ቦታ እንደሚኖራት አስታውቀዋል። ቫንስ በፎክስ ኒውስ በተደረገላቸው ቃለ መጠይቅ ለአሜሪካ ሕዝብም ለመካከለኛው ምስራቅም ጥሩ አጋጣሚ መፈጠሩን ገልጸዋል። በአሜሪካና በኢራን መካከል ለተደረሰው ስምምነት የተለያዩ ሀገራት መልካም ምኞታቸውን እየገለጹ ሲሆን ጀርመን፣ ብሪታንያ፣ ሳውዲና ሌሎች ሀገራት የአካባቢውን ሰላም የሚያረጋጋ ነው ማለታቸው ታውቋል። ካለፉት 3 ወራት ወዲህ በእስራኤልና በሂዝቦላ መካከል እየተካሄደ ባለው ጦርነት ከ3700 በላይ ሊባኖሳውያን ዜጎች መገደላቸውን የእስራኤል የጥናት ተቋም ገለጸ። በጦርነቱ ከሚሊዮን በላይ የሊባኖስ ዜጎች ከመኖሪያ ቤታቸው መፈናቀላቸውና በተለይም በደቡብ ሊባኖስ በሸለቋማው አካባቢ እና በቤሩት ዳህየ በተባለው አካባቢ መሰረተ ልማቶች መፈራረሳቸውና በርካታ ንብረት መውደሙን የምርምር ጥናቱ ገልጿል። በሺዒ ማህበረሰብ ውስጥ ጦርነቱ በመቀጠሉ ትችቱ እየተጠናከረ መሄዱና ለመንግስት ተቋማት የሚደረገው ድጋፍ የተጠናከረ መሆኑ ተገልጿል። ከዚህ ጋር ተያይዞ ግን የሂዝቦላ ድርጅት የህዝብ ድጋፍ እያጣና በሺዒ ማህበረሰብ አካባቢዎች የድርጅቱን የፖለቲካ አቋም የሚያስቀጥል ተከታይ እንደማይታይ በጥናቱ ተገልጿል። ይህን ጥናት ይፋ ያደረገው አሚት የተባለው የሽብርና የእስራኤል መረጃ ጥናት ተቋም ነው። በኢየሩሳሌም ከተማ በሶስት ህጻናት ደም ውስጥ ለአእምሮ ህክምና አገልግሎት የሚውል መድኃኒት ንጥረ ነገር መገኘቱን 11ኛው ቴሌቪዥን ጣቢያ ዘገበ። በኢየሩሳሌም ከተማ ቢያንስ በሶስት ህጻናት ደም ውስጥ ንጥረ ነገሩ የተገኘ ሲሆን ምንጩም ከህጻናቱ ምግብ ይሆናል የሚል ጥርጣሬ እንዳለ ተገልጿል። በመጨረሻው ወር የድካምና ትኩረት የማጣት ምልክት የታየባቸው ህጻናት በሐዳሳ ኤንከረም ሆስፒታል የህክምና ክትትል ከተደረገላቸው በኋላ አጋጣሚዎች ላይ ምርመራ እየተካሄደ ሲሆን የአእምሮ ህመም ችግር ያለባቸው አዋቂ ሰዎች ለመረጋጋት የሚወስዱት መድኃኒት አይነት ንጥረ ነገር በደማቸው ውስጥ የተገኘባቸው መሆኑ ታውቋል። ህጻናቱ ከሆስፒታል ተለቀው ወደ ቤታቸው የተመለሱ ሲሆን ፖሊስና የጤና ጥበቃ ቢሮ ምርመራውን መቀጠላቸው ተገልጿል። ሶስቱም ህጻናት በኢየሩሳሌም ዞልበጋዶል ከተባለው የምግብና ሸቀጣሸቀጥ መሸጫ ሱቅ የተገዛ ፕሪኖኬ የተባለው ድርጅት ያመረተው የተለያዩ ፍራፍሬ ምርት ውጤት መመገባቸው ተገልጿል። 11ኛው ቴሌቪዥን ጣቢያ በጉዳዩ የጤና ጥበቃ ሚኒስትርን ጠይቆ በተሰጠው ምላሽ በህጻናቱ ደም ውስጥ በተገኘው ንጥረ ነገርና በምግቡ አይነት መካከል ምንም ግንኙነት እንደሌለ ገልጾ ፕሪኖኬ የተባለውን ድርጅት ምርት ለልጆቻቸው የመገቡ ወላጆች የህፃናቱን የባህሪ ለውጥ በትኩረት እንዲከታተሉ በጤና ጥበቃ በኩል ትዕዛዝ እንደተሰጣቸው ተገልጿል። ጥርጣሬ ያለበት ሁሉ ለህፃናት ዶክተር በመሄድ ችግሩ እንዲያሳውቅና ኮሃቢት 5400 ላይ ለጤና ጥበቃ ሚኒስትር በመደወል አስፈላጊውን ማብራሪያ የሚቀበሉ መሆናቸውን ከደረሰን ዘገባ መረዳት ችለናል። የኢራኑ ፕሬዝዳንት ፓዛሽኪያን ከአሜሪካ ጋር በተደረሰው የስምምነት ሰነድ ላይ ትናንት መፈራረማቸውን ገለጹ ተባለ። ፓዛሽኪያን በስምምነቱ ሰነድ ላይ ትናንት በያሉበት ሆነው በርቀት በዲጂታል መፈራረማቸውን ገልጸው አረብ ስምምነቱ ላይ በአካል በይፋ ተገናኝተው እንደሚፈራረሙ መናገራቸው ታውቋል። የእስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ የአሜሪካ ዶላር በ2 ሸቀል ከ90 አጎሮት ሲመነዘር አንድ ዩሮ በ3 ሸቀል ከ37 አጎሮት የገንዘብ ልውውጥ ተካሂዶበታል። በመጨረሻም የአየር ንብረት ትንበያ። የአየሩ ጸባይ ነገና ከነገ ወዲያ ረቡዕ በተለይ በሰሜን እስራኤል አካባቢ ሙቀቱ እየጨመረ እንደሚሄድና ሐሙስ ሙቀቱ ይቀንሳል ተብሎ እንደሚጠበቅ የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። የነገው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 30፣ በቴላቪቭ 28፣ በሃይፋ 27፣ በቤት ሻን 37፣ በኢላትና አካባቢዋ 39 ዲግሪ ሴንቲግሬድ ይደርሳል። አድማጮቻችን ዜናው አበቃ። ወደሚቀጥለው ዝግጅት ለማለፍ አጭር የሙዚቃ ረፍት እናድርግ።

0: የተከበራችሁ አድማጮቻችን፣ ሰንቤ ባላገሩ እንግዲህ ዛሬ ከዚህ ዓለም በሞት መለየቱ እየተነገረ ነው። ነፍስ ይማር ባላገር በሚለው ዜማው ነበር የሚታወቅ። ያው በቀኑ ስርጭታችን ለማንሳት ለማየት ትንሽ ያው ስለሱ ለማንሳት ሞክረናል። ነፍስ ይማር ወደ የሚቀጥለው ዝግጅት ነው የምናልፈው። ባልደረባችን ጥላሁን መልኬ ስልክ መስመራችን ላይ ነው። ጥላሁን ጤና ይስጥልን፣ እንደምናመሸ።
1: ጤና ይስጥልኝ ወርቅነሽ፣ ሰላም ላንቺም ለአድማጮችም
0: እናመሰግናለን። እንዴት ነህ? ሰላም ነህ?
1: ሰላም ነን፣ እግዚአብሔር ይመስገን። ከሀገራችን ደህንነት ውጭ እኛ ምን እግዚአብሔር ይመስገን ነው የሚባለው።
0: አዎ እውነት ነው። እንግዲህ ኢራንና አሜሪካም ስምምነት ላይ መድረሳቸው በሰፊው የታወጀ ነው። አርብ ነው እንግዲህ ይፈራረማሉ ተብሎ የሚጠበቀው። በአካል ተገናኝተው በዲጂታል ክባር እንደተፈራረሙ እየተነገረ ነው። እንዴት ነው? እንዴት ታየዋለህ?
1: የሚገርም ነው። እስራኤል ሁኔታውን እንዴት አስደንጋጭ የሆነ ሁኔታ ነው። ምክንያቱም በአጭር ጊዜ ውስጥ ዳርዳርታ ወደዛ ቢሆንም ግን በእንደዚህ አይነት ፍጥነት በተሞላበት እና ፍጹም የታቀዱት ነገሮች ውጤት ሳያሳዩ አሜሪካ በአቋራጭ እዚህ መድረሷ ትንሽ በእስራኤል በኩል በጥሩ አይን አልታየም። እንግዲህ ነገሩ ባለንበት ክፍለ ዘመን ወርቅነሽ፣ ጦርነት እስከ መጨረሻው በአሸናፊና ተሸናፊ አይቋጭም። ያው ወደ ጠረጴዛ ዙሪያ በመዞር በድርድርና ያው በሽምግልና በተኩስ አቁም በእንደዚህ አይነት ሁኔታ ነው ይሄ መጨረሻው እዛ ደረጃ መደረሱ። አዎ ግን ይህ እንግዲህ ብዛት ዘመን ጊዜ የወሰደው ጦርነት እንደገና የተለያዩ እቅዶችን የተለያዩ ውጤት ተብሎ ደግሞ የተሰመሩባቸው ነበሩ። አሜሪካም ሆነ በእስራኤልም ግን እዛ ሳይደረስ በእንደዚህ አይነት ሁኔታ የመቋጨት ሁኔታ እኔ እንጃ። እንግዲህ አንዳንዶች እንደሚሉት ከሆኑ በቀጣይ የእስራኤልን ደህንነት መጥፎ ቦታ ላይ ሊጥለው ይችላል የሚል ሁኔታ አለ። ምክንያቱም አሁን ያለ ሁኔታ እንዴት ነው ወርቅነሽ? ውስጡን በእርግጥ እንግዲህ አርብ ከዛ በፊትም ሊሆን ይችላል በትክክል ሁለቱ አካላት ተገናኝተው ከተፈራረሙ ማለት የሁለቱ ሀገራት ከፍተኛ ባለስልጣኖች ማለት ነው። እንዲያውም ዶናልድ ትራምፕም አጋጣሚውን ለመጠቀምና ያው ሰላም አመጣሁ ለማለት እሳቸውም ሊገኙ ይችላሉ የሚባል ነገር አለ። እሳቸው ባይገኙ ምክትላቸው ጄዲ ቫንስ ግን ወደ ቦታው በመሄድ ወደ ስዊዘርላንድ ማለት ነው ምናልባት የፍርርማቸውን በዛ ስነስርዓት እንግዲህ በትክክል የተስማሙበትን ሁኔታውን ከጫፍ ማወቅ ይቻላል። ከወዲሁ እንደሚነገረው ከሆነ ግን ኢራን ለጠየቀችው ጥያቄ በሙሉ ማለት ነው እንዲያውም እስካሁን ይሄን አንችላን በምንወያይበትም አንዳንድ የሚስተካከሉ ነገሮች አሉ የተባለ ለምሳሌ የሆርሙዝን ባህሮች መከፈት በተመለከተ ትራምፕ የፈለጉት አሁኑን ወዲያውኑ እንዲከፈት የሚል ነው። ወዲያውኑ ደግሞ መግለጫም ሰጠው ነበር ወዲያው በኢራን በኩል እንደ መሆን የለበትም
0: ከፊርማው በፊት አይቻልም አሉ።
1: አዎ ማለት ኢራን የጠየቀችውን ጥያቄ እንዲያውም እንደኔ አመለካከት ኢራን ጦርነቱ እኮ ለእሷ ጥሩ ነገር ሰርቶ አለፈ ማለትም ይቻላል። ምክንያቱም
0: በተለይ በዚህ ባህር መሽወሽመጥ በሆርሙዝ ባህር መሽወሽመጥ ጉዳይ ልክ ያልነበረ አዲስ ነገር ነው እየተሰማ ያለው።
1: አዎ ምን ማለት ነው? ከአሁን በፊት ይህንን የባህር ወሽመጡን በተመለከተ ብዛት ያላቸው የንግድ መርከቦች የሚገቡና የሚወጡበት ነው ክፍትና ሁሉም የዓለም ሀገራት የሚጠቀሙበት ከመሆኑ የተነሳ የመውጫና መግቢያ ኪራይ ወይም ደግሞ ቀረጥ አይከፈልም ነበር። አሁን ግን ኢራን ከጦርነቱ በኋላ ያለችው ምንድን ነው? ስምምነቱ ከተፈራረምንና ሁለት ወር ካለፈ በኋላ ኃላፊነቱን ሉዓላዊነቱን የምንወስደው እኔና የመን ኦማን ከኦማን ጋር በመሆን ሁለቱ ሀገራት እንቀበላለን። ተመልከች፣ ገንዘብ መቀበል ጀመሩ ማለት በዚህ ብቻ ኢራን ብዙ በየቀኑ በቢሊዮን ዶላር ማለት
0: ኪሳራዋን ትተካለች በአጭር ጊዜ ማለት
1: ነው። ይሄ ራሱ ገቢ ያመጣላት ማለት ነው። ሌላው በጣም እንኮታኮታል ተብሎ በጣም ተሰግቶ የነበረው ማለት ነው እንግዲህ ይህንን በጣም በሁሉም ዘንድ የማይወደደው ይህንን ስልጣን ላይ ያለው መንግስት የሚወደው ወደ 10 ሚሊዮን የሚሆኑት ከ90 ሚሊዮን የኢራን ዜጎች ወደ 10 ሚሊዮን የሚሆኑትኝ የሺ የማህበረሰብና የስልጣኑ ደጋፊዎች ተጠቃሚዎች ናቸው። ሌላው ከ80 ሚሊዮን በላይ የሚሆኑ ስርዓቱን አይፈልገውም። ጎረቤት ሀገራትም እንዲሁ እንደው ለስሙላ አሁን ሳውዲ አረቢያና ሌሎቹ የተደረሰውን ስምምነት በጣም እናደንቃለን ጥሩ ነው ቢሉ በውስጥ ለውስጥ ግን ፍላጎቱ የላቸውም ስልጣኑ እንዲገረሰስ ነበር። እኔውም ማውረው ስለ እስራኤል አይደል አሁን በከፍተኛ ሁኔታ የሚጎዱት ዜጎቹ እንደገና ይሄ መንግስት ደግሞ በስምምነቱም በኢራን የውስጥ አሰራርና በኢራን የውስጥ የሀገሪቱንና አስተዳደር ማንም ጣልቃ መግባት የለም። ምን ማለት ነው? ነገ ከነገ በኋላ በዜጎች ሊበቀሏቸውም ይችላሉም ደግሞ ያደርጉታል። ጎረቤት ሀገራትም እንዲሁ። ስለዚህ ኢራን በዚህ ስምምነት ተይዞባት የነበረውን ወደ 24 ቢሊዮን የራሷ ገንዘብ ነው በእርግጥ ተይዞ የነበረውን ወደ 24 ቢሊዮን ከዚህ ውስጥ አሁን ገና ድርድሩ ሁኔታው ሳይጀምር ግማሽ የሚሆነው ወደ 12 ቢሊዮን ዶላር እንደሚለቀቅላት፣ ያ ብቻ አይደለም ወደ 300 ቢሊዮን ዶላር ኢራን እንደገና ለማቋቋም የሚሉት የእርዳታ ማለት ማሰባሰቢያ ሆኖ እሱ ገንዘብ አጠቃላይ ስታዩ ጦርነቱ ተቀማት እንጂ የጎዳት መስሉ አይታይም። ይባስ ብሎ ደግሞ ይሄን በጣም እንዴት ነው ከስልጣን ይወገዳል ሰው ራሱ እንደገና ቆሞ በእንደዚህ አይነት ሁኔታ እዚህ ያውልሽ በተደጋጋሚ ኢራን ለድርድር በጣም ጎበዞች ናቸው ይባላል። እኔ አሁን በትክክል ይነገር የነበረ በተግባር ያሳዩበትም ሁኔታ አለና አጠቃላይ የነዳጅ ምርቷ እንደፈለገች የመሸጥ ሁኔታ የሆርሙዝ የባህር ወሽም አሁን እስራኤልና አሜሪካ ታዲያ ይህን ያህል ጦርነት አድርገው ይህን ያህል ወጪ በህይወትም በንብረት ብዙ ከፍተኛ ምጽዋት ተከፍሎ ምን ተገኘ ስትይ ምንም በኢራን አሸናፊነት ሁሉ ተጠናቀቀ ማለት ነው። በእርግጥ ለምን የሚል ጥያቄ ስናነሳ ምንም እንኳ እስራኤል ባትፈልገውም በአሜሪካ በኩል ግን አሜሪካ ውስጥ የውስጥ ተጽዕኖ አለ። ሲጀምርም ወደ ጦርነቱ ሲገባ አሜሪካ መንግስት ፍላጎት እንዳልነበረውም ይነገራል። ግን ተጽዕኖም ሆነ እንደገና ደግሞ በአጭር ጊዜ ውስጥ ጦርነቱን በአሸናፊነት እንወጠዋለን የሚል ግምት ከዛም አልፎ በእስራኤል የሞሳድ ድርጅት በኩልና ሌሎችም በመረጃ ድርጅት ያሉትኝ አጠቃላይ እንዴት ነው ያለውን ስልጣን መገርሰስ ይቻላል የሚል አሜሪካ መንግስት አሳምነው ነበር። መጨረሻ በጋዶ ዓለም ስናይ ግን አልሆንም አልተፈጠረም። ስለዚህ አሜሪካ ውስጥ ያለው ዜጎችንም ከ60ና 70 በላይ ወደ 70 ከመቶ የሚሆኑ ዜጎች ይህን ጦርነት ጭራሽ አይፈልጉትም። እንደገና የኑሮ ውድነት አለ፣ የነዳጅ ዋጋ መናር አለ። ስለዚህ አሜሪካ መንግስት አሁን ይህንን ረጅም ጊዜ ስለ ጦርነት ሲሆን እንዴ እየጎዳይ ነው እየጠቀመኝ አይደለም ከሌሎች አውሮፓ ሀገሮች ጋር ቅራኔ ውስጥ ተገብቶ ማለት ነው እንደማያዋጣው ስላወቀ ትራምፕ እንደምንም ብሎ እንግዲህ መውጫውን ፈለገና ይሄው ወደ ደረስንበት ስምምነት ምን ጥቅም አገኘ? ምንም ያገኘው የለም። በእስራኤል በኩል ከሄድን ምን ብዬ ላውራሽ? በፍጹም የተገኘ ነገር የለም። ስልጣን ያለውን መንግስት ከስልጣን ማስወገድ የሚለው ሁኔታ ወደ ጎን አድርገውና ጭራሽ ይህንን የንግድ ጦር መሳሪያ ግንባታ በተመለከተ አሁን የአሜሪካ መንግስት የሚለው ምንድን ነው? ወደዚህ ጦርነት ባንገባ ኖሮ ኢራን በአጭር ጊዜ ውስጥ የንግድ ጦር መሳሪያ ጆስ በማስገባት እስራኤልን ትደመስስ ነበር። በሁለት ሰዓት ውስጥ ነው ያሉት። በእርግጥ እያጋነም ነው።
0: እስራኤል አትኖርም፣ አዎ ጭራሽ አትኖርም ነበርም እያሉ ነው።
1: አዎ አሁን ይህን በተመለከተ ምን አይነት ዋስትና አለ? እንዲያውም ወደ ውጭ ይወጣል ይባል የነበረውን አሁን በስምምነቱ መሰረት በትክክል ማይታወቅ ነው። ቆይተን እንረዳዋለን።
0: እንዲህ ያን ነገሮችን ለማመን አወጥል። አሁን እንዳልከው የአሜሪካው ፕሬዚዳንትም ሀሳባቸውን በየጊዜው ነው የሚለዋውጡ የትኛው እውነት የትኛው ትክክል ያለ ሀሳብ አለመሆኑን ለመለየትም በሚያስቸግር ሁኔታ ማለት ይቻላል። የእስራኤል የመከላከያ ሰራዊት አቋምና የጦርነት አቅሟ ታይቷል። በእርግጥ በዚህ እንደው ብዙ ስጋት አይኖርም። እስራኤል ኢራን ብቻዋን መዋጋት ያቅታታል ተብሎ አይታሰብም። በእርግጥም ትዋጋለች።
1: ወርቅ ነች እዚህ ላይ እዚህ ነው እስራኤል ከኢራን ጋር እንዴት ነው ሊከብድ ይችላል። በእርግጥ ማለት ጉዳት ይህን እኔ አይደለም ብዙ ራሱ መንግስት ያሉት ከፍተ ሚኒስትሮችም እንደገና የዚህ የደህንነት ክፍል እዛ ውስጥ ሆነው የሀገሪቱ ብሔራዊ ደህንነት ስብሰባ ላይ የሚገኙት የኮሚቴ አባሎች የሚናገሩት ነው። ብቻችን ጦርነቱ ብናደርገው ኑሮ በሺዎች የሚቆጠሩ ዜጎች የመሞት እና ከፍተኛ ነው ውድበት እንደምድር ይህ ግልጽ ነው። አሜሪካ ተጨምሮበትም የነበረው ሁኔታ ታያለ። ስለዚህ አሜሪካ ከጎናችን መሆኑና በአንድ ላይ ማድረግ ያም ሆኖ መጨረሻውን ስናያሁ ኢራን እኮ ምንም እንደገና እያገገመች እና ስለዚህ ብቻችን እንወጣዋለን።
0: ግን እኮ ጥላሁን ባለፈው አመት ለ12 ቀናት እስራኤል ብቻዋ ነው ጦርነቱን ያካሄደችው በኢራን ሰማይ ላይ። በአሜሪካ መጨረሻ ላይ ያው ገዛ አድርጋለች። ይሄ በተለይ ምድር ውስጥ ያው ጠልቆ የሚገባ ቦምብ ይሄ ቢ 50 በሽታይም የተሰኘው ቦምብ
1: ወርቅነሽ እውነትሽን ነው ማለት
0: በዛ እርዳታ አድርጋለች። መከላከሉ ላይ በአሁኑ ማወር ከፍተኛ እርዳታ እንዳለ እኮ ይታወቃል። ግን የእስራኤል የወታደራዊ አቋም እንግዲህ ኢራንን መፈታተን የሚያቅተው አይደለም እንደሚታወቅም።
1: ወርቅነሽ አማራጭ አሁን ይሁን በእስራኤል በኩል ያለ ሁኔታ ምንድን ነው? አሜሪካ ከጎናችን ከሆነች ያንን በቀለለ ሁኔታ ብዙ ጉዳት ሳይደርስ በህይወትም ሆነ በንብረት ኢራንን ማዳከም ይቻላል የሚል ብቻችን ከሄድን ግን መጨረሻ ላይ ብናሸን የሚደርስብን ጉዳት ግን በጣም በጣም ከፍተኛ። ለዛ ነው ብቻችን ከምን ሄደው ከአሜሪካ ጋር የሚለውን ምርጫ የምንወስደው እንጂ ጦርነቱ መጨረሻ በትክክል ከተገባ እኛም ጉዳት እናደርሳለን፣ እነሱም ከፍተኛ ጉዳት። እንደገና እንግዲህ እንዴት ነው በዚህ በጦር የበላይነት ሰው የታወቅን ያለ አሜሪካ ብቻችን። እንደውም አሁን አንዳንድ ሚኒስትሮችም እንዴት ነው እንደውም በውትድርናዋን እንኳን ብዙም ያልነበሩትም ብቻችን እንወጠዋለን ማለት እንዲሁ የሚናገሩት ነገር ነው። ግልጹ መናገር ካስፈለገ ኢራን ማለት ሀያል ነች። ኢራን ማለት በጣም ለዘመናት በዚህ የጦር መሳሪያን በማምረትና በከፍተኛ ሁኔታ እንዴት ነው አቅሟን መናቅ አያስፈልግም። ለዛ
0: አቅሟ በእርግጥ አይናቅም። ግን ደግሞ የእስራኤል የአየር ኃይል በነጻነት በኢራን ሰማይ ላይ ለተከታታይ በስንት ቀናት ነው እንግዲህ ባለፈውም ለ40 ቀናት አይተናል፣ ከአንድ ወር በላይ። ይሄንን ስታይ በእርግጥ እንግዲህ ቀላል ባይሆንም የኢራን ወታደራዊ አቅም ደግሞ ዞሮ ዞሮ እንግዲህ የእስራኤል ወታደራዊ አቅም ይበልጣል ማለት ያስችላል። ይሄ ምልህ ለሚለውንም ነው። አሁን ይሄ ሳይሆን የሚያከራክርን ጥላሁን፣ አሜሪካና እስራኤል እኮ ያው እንግዲህ በመንግስታት ደረጃ አልተጣሉም፣ አብሮነታቸውም እንዳለ ነው። ግን አሁን በድርድሩ የሚታየው ሁኔታ እስራኤል የድርድሩ አካል እንደሆነች ጎልቶ አይታይም። አሜሪካ እስራኤልን ወክላ ነው የተደራደረች ያለችው። ይሄ ስምምነት ለእስራኤል ምን ያህል ይጠቅማል? እስከ መቼ ሊቆይ ይችላል? በመካከለኛው ምስራቅ ውስጥ ሰላም ሰፍኖ እስራኤልስ እንዴት ነው የምትቀጥለው ለወደፊቱ?
1: ጥሩ ጥያቄ። ቀደሚያ ምክትል ፕሬዚዳንት ጄዲ ቫንስ በዚህ በመካከለኛው ወደ ጥሩ ነገር የሚለወጠው መካከለኛው ምስራቅ ይላሉ። እንግዲህ በዚህ በስምምነቱ ማጠቃለያ በውስጥ ለእስራኤልም ቦታ አላት የማለት ሁኔታ ተናግረዋል። በጋዱ አለምናየው ግን በዚህ ስምምነት አራቂ ፈጣሪዋ አሜሪካ ነች። አሜሪካ ነች ከኢራን ጋር የምትደራደረው። እነሱ ናቸው ስምምነት የሚያደረሱ እስራኤል እዚህ ውስጥ ያለችበት። ምክንያቱም የእስራኤል ፍላጎት ነገሩ አስቀድመው ተናግረዋል። ብዙዎች ከሆነ ባለፈው ሳምንትም ስንወያይ ይህን ስምምነት እስራኤል ላትወደው ትችላለች የሚል ከምክትል ፕሬዚዳንቱ ተነግሮ ነበር። ማለት እስራኤል ፍላጎቱ የላትም። እስራኤል ፍላጎቱ የነበረው ስልጣን ላይ ያለው መንግስት ማውረድ ባይሆንም እንኳን ኢራንን ወደኋላ የመመለስ ሁኔታና ሁሉንም በይበልጥ ደግሞ ይህን የኒውክሌር ጦር መሳሪያ በእጃቸው ያለውን 60% እጅ የሚሆነውን የተብላላ ኡራኒውም እሱን በእጅ የማስገባት ሁኔታ ወይም የመደምሰስ ፍላጎቷ ያ ነበር። ይህ ነገር አልተሳካም። ሌላው በስምምነቱ ወርቅነሽ የባሊስቲክ ሚሳይሎችንን እንዲያውም ድሮ እስከተወሰነ ኪሎ ሜትር ብቻ የሚንዘገዘግ ማለት እስራኤል እንዳይደርስ ነው። ይህን ሁሉ እናደርጋለን በስምምነቱ የሚል በአሜሪካ በኩል ይነገር ነበር። አሁን ጭራሽ በዚህ ዙሪያ በፍጹም የተነገረ ነገር የለም። ነገ ከነገ በኋላ ኢራን አሁንም እንዲያውም የበለጠ አሁን ከደረሰባት ጉዳትም እንኳ ራሱ አሻሽላ እንዲያውም ረጅም ተምዘግዛጊ ባሊስቲክ ሚሳይሎችን ሁሉ እያመረተሹ የሚባልበት ሁኔታ አለ። ታዲያ ኢራን እንደገና አገግማ ገንዘብ የተያዘባት ከተለቀቀ ነገም ነዳጇን እየሸጠች ሀብታም ከሆነችና በእንደዚህ አይነት ጸረ እስራኤል አቋሟ ማለት ነው ከቀጠለች ለእስራኤል ያለ ሁኔታ ምንድን ነው? አሁንም ከተወሰነ ጊዜ በኋላ አማራጭ ስለሌለን ያው ወደ ጦርነት ወደ ውስጥ እንግዲህ ለህልውናችን ስንባል የመጨረሻ ከመጥፋት በፊት ያው ወደ ጦርነት መግባት ሁኔታ ሳስበው በአሁኑ ስምምነት እስራኤልን በጥሩ ሁኔታ እንዴት ነው የሚጠቀም ስምምነት አይደለም በፍጹም። ይህ ነገር ደግሞ ጥሩ አይደለም ብሎ የእስራኤሉ ጠቅላይ ሚኒስትር ማለት ነው የአሜሪካን መንግስት ማሳመንም አልቻለም። ምክንያቱም እኔ የምናገረውን መስማትና ማዳመጥ ብቻ ነው የሚል ትዕዛዝ ተቀባዮች ሆነናል። ስለዚህ ያለው ሁኔታ ተጽዕኖ ማሳደርም አንችልም። አይደለም ኢራን ጋር አሁን በሊባኖስ ካለው ተጨባጭነት ጋርም ስናየው ራሱ እጃችን የታሰረበት ሁኔታ ማለት የተያዘ ምኑ። ስለዚህ እንዴት ነው ጥሩ ነገር አይደለም። ወርቅነሽ
0: አሁን በሊባኖስ አሁን እንዳልከው ዞሮ ዞሮ የሚያያዝ ነው። ኢራን ሊባኖስም በስምምነቱ እንድትካተት እየጠየቀች ነው። የሂዝቦላ ድርጅት ላይ የሚወሰደው ወታደራዊ እርምጃ እንዲያቆም ነው። በእስራኤል በኩል ግን ሊሆን አይችልም። እንኳን ሂዝቦላ ድርጅትን ኢራንም ጥቃት አደርሳለሁ ካለች አሁንም በእስራኤል ላይ ከዛተች እስራኤል ራሷን የመከላከል አቅሟን ያው መብቷን ተጠቅማ ትከላከላለች እየተባለ ስለሆነ እንደ ጦርነቱ ያቆማል ብለህ ታስባለህ?
1: ይኸውልሽ አሁን እንዳልነው የተያዘ ነው ብለናል። ኢራን ሲጀምር እንዴት ነው በድርድር ጎበዝ ናቸው የሚባሉትም እንዲሁ አይደለም። የሊባኖስ ተጨባጭ ሁኔታን በስምምነቱ መግባት አለበት ተብሎ አዎ፣ በሊባኖስም የተኩስ አቁም ስምምነት እንዲሆን ምን ማለት ነው እስራኤል ከምትወስደው እርምጃ መቆጠብ አለባት። በእርግጥ ትናንት ተኩስ አቁም ስምምነቱ ከተነገረና በቃ ወደ ስምምነት ሚል ከተጀመረ በእስራኤል ሰዓት አቆጣጠር ከ7:45 ጀምሮ እስከ ዛሬ ድረስ ከሂዝቡላ ወደ ሀገራችን የተለያዩ ከተሞች የተላከ ነገር የለም። እስራኤል ግን ዛሬ ቀትሮ አካባቢ ወደ አንድ ደቡብ ሊባኖስ በሚገኝ ቴክኒት የተሰኘ የገጠር ሰፈር ነው፣ እዛ አካባቢ ያደረሰችው ጉዳት አለ። ምን ማለት ነው? እስራኤል ያለውን ስምምነት ስትመለከት አሁን ከሊባኖስ ጋር ባለ ሁኔታም የጊዜ ጉዳይ ነው። ነገ ከነገ በኋላ በአሜሪካ በኩል አይ እርምጃ መውሰድ የለብሽም፣ የሂዝቦላ ድርጅትም አስጠንቅቋል። ያው በሊባኖስ መንግስት ስም ማለት ነው ዶናልድ ትራምፕ ምንድን ያሉትኝ፣ ሊባኖስም የሂዝቦላ ድርጅት ወደ እስራኤል መተኮስ የለበትም፣ እስራኤልም እርምጃ መውሰድ የለባትም። አሁን ትልቁ ጥያቄ በዚህ ስምምነት እስራኤል ነገ ከነገ በኋላ ያዘቸው የተወሰነ ኪሎ ሜትር ማለት ነው እሱን ለቃ ጦሯ እንድታስወጣም ልትጠይቅ ትችላለች። ምክንያቱም ወደ ስምምነት እየተካሄደ ነዋ። ከሊባኖስ መንግስት ጋርም ወደ ስምምነት የሚባለው የተጀመረ ሁኔታ አለ። ምን ማለት ነው? እስራኤል በሊባኖስም የሂዝቦላ ድርጅት ምንም ነገር ያው ጉዳት ቢደርስም ሳታዳክመው እንዳለ እንዲያውም አሁን ድርጅቱ እየተጠናከረ እና ያሉትን የጦር መሳሪያዎችንም ሙሉ እንዳትጠቀምባቸው የሚነገርበት ሁኔታ አለ። የፈለግነው ነገር ሳናገኝ በሊባኖስም እንግዲህ የጊዜ ጉዳይ ነው ጦራችን ሊወጣ ይችላል ማለት ነው። ምን ማለት ነው በአጭር አማርኛ? ሊባኖስ መንግስትም ራሱ ውጥረት ውስጥ ገብቷል። አይደለም እስራኤል፣ ምክንያቱም የሊባኖስ መንግስት ይፈልግ የነበረው የሂዝቦላ ድርጅት ተዳክሞ ከአሜሪካና እስራኤል ድጋፍ አግኝቶ ትጥቁን ማስፈታት ነበር። አሁን ግን በኢራን አማካኝነት የሂዝቦላ ድርጅትም ከዋለ ከሰነበተ ቦታውን ማን ተቆጣጠረው ማለት ነው? የሂዝቦላ ድርጅት ቦታውን ሊቆጣጠረው። ለዚህም ነው እንግዲህ ዛሬ በእርግጥ ሂዝቦላ ማለት ይቻላል የሊባኖሱ ፕሬዚዳንት ዮሴፍ አውን እንደገና ጠቅላይ ሚኒስትሩ ሞሐፍ አለም እና የፓርላማ አፈ ጉባኤ ነቢ በርስ ሶስቱም የተናገሩ ጥሩ ነገር ነው የተደረሰበት ያሉበት ሁኔታ አለ። ውስጥ ስሜታቸው ከውስጥ ከልባቸው ውስጥ ብርጋዴን ወርቅነሽ ከዚህ ከፓርላማው አፈ ጉባኤ እሱ የሐማስ ይቅርታ የህዝቡላ ማህበረሰብ የህዝቡላ ድርጅት የሺ ማህበረሰብና ተወካይ ነው። የህዝቡላ ተወካይ ስለሆነ ከሱ ውጭ ሌሎቹ ግን እነሱ ውስጣቸው ስሜታቸው ፍላጎታቸው የነበረው የህዝቡላ ድርጅት ትጥቁን ፈቶ እነሱ የሊባኖስ ጦር ቢመራው ነበር። እና ውስጥ ያለው ሁኔታው ምን ማለት ነው?
0: ነገ ከነገ ለሊባኖስ እኮ ነገር ይጠቅማል። ከና ለወደፊቱም ቢሆን እንደዛ ነው ለሊባኖስ የሚሻለው። አማጥሮ አማራጭ ነው የህዝቡላ ቢጠፋ።
1: አዎ ገና አሁን ባለው ተጨባጭ ሁኔታ አሜሪካ ባቀረበችው ሐሳብ ከኢራን ጋር በሚል ኢራንም የሊባኖስ ጉዳይ ጣልቃ መግባት አለበት ሲባል አሁን ምን ማለት ነው? ተጎድቶ የነበረው የህዝቡላ ድርጅት ወይም ደግሞ ኢራን ጭራሽ በሊባኖስ ጣልቃ መግባት የለባትም ሲሉ እንግዲህ ጆሴፍ አሁን ከተወሰኑ ቀናት በፊት ተናግረው ነበር። አሁን ግን በዚህ ስምምነት ምክንያት አማራጭ የለም። ኢራንም ወደ ውስጥ ገባለች ማለት ነው፣ ወደ ቦታ ወደ ሊባኖስ። ህዝቡላም እንደገና ቦታውን ይቆጣጠራል። ያው እርስ በርሳቸው እንግዲህ ብቀላ እንዲያውም እኔ እንጃ ምናልባት
0: እንግዲህ አሜሪካ ይህን ነገር ከተቀበለችና ዝም ብላ ካየች በእስራኤል በኩል መቼም ዝም ብለው እንደማያዩ በተከታታይ ሲናገሩ እየሰማ ነው። ሚኒስትሮችም
1: ያው ትልቁ ፍራቸው አሁን ስምምነቱ ምናልባት ያለውን ሁኔታ ይሄ እኮ አሁን እንግዲህ የሚቀጥለው አርብ ተራረሙትኝ በቀጣይም
0: ጥላውን እስካር የሚሆነውን እንይ እስኪ። ምናልባት አንዳንድ የአሜሪካ ፕሬዚዳንት ዶናልድ ትራምፕ ነገር እናውቃለን፣ ብዙ አይተናል እንግዲህ በዚህ ጦርነት ሂደትና ምናልባት እስካርብም ደግሞ እንግዲህ አዲስ ነገር ካለ እናያለን። አረብ ነው ይፈራረማሉ ተብሎ የሚጠበቀው። ስልምምነቱ እንግዲህ ምን ያህል ጊዜ ጸንቶ እንደሚቆይ እናያለን። ከሆነ ሰላም ጥሩ ነው፣ ግን ደግሞ በእስራኤል በኩል ምን ያህል ነው ይህን አክብረው የዶናልድ ትራምፕ ትእዛዝ ተቀብለው ዝም ብለው ሊያዩ የሚችሉት እናያለን። እንግዲህ በሂደት እናመሰግናለን። ጥላሁን ካለኝ ጊዜ አንጻር ነው።
1: አመሰግናለሁ።
0: እሺ፣ መልካም ምሽት ይሆንል። እሺ፣ ወደ የሚቀጥለው ሳምንታዊ ፕሮግራም እናልፋለን።
2: ህግና ፍትህ አቅራቢና አዘጋጅ አይቾ ባይ
3: ሰላም ሰላም የተከበራችሁ አድማጮቻችን እንደምን ሰንብታችኋል? ንሆ ሳምንታዊ ህግና ፍትህ ሰኞን ፕሮግራማችን ይዘን ቀርበናል። ለተለመደው በዚህ ፕሮግራማችን የሁሌም የዘወትር ተሳታፊ በሆነን የሚያገለግለን የህግ ባለሙያ ጠበቃ ዳኛ ዘይብ ካሱ መስመር ላይ ይገኛል። ዘይብ ሰላም ተናስተልን እንደምን አመሸ?
4: ተናስተል አይቼው ላንተም ለአድማጮቻችንም እንድታመሻችሁ
3: ያ ደህና ነን። ፍቃደኛ ስለሆንክ እንደተለመደው እጅግ በጣም ነው የምናመሰግነው። እንግዲህ ከአንተ ጋር መወያየት የፈለግነው ዛሬም በተለይ በንብረት ክፍፍል ውስጥ አንድ ሰው አብሮ ባንድ ላይ በነበረበት ጊዜ እንግዲህ ባልና ሚስት መሆን እንችላለን፣ እንግዲህ አብሮ መኖር መፋታት መጣላትም ያለ ጉዳይ ነው። አብሮ በሚኖርበት ሰዓት እንግዲህ ንብረት ሊያፈሩ ይችላሉ። ንብረት አፈራን ስንል እንግዲህ ቤት፣ መኪና፣ መሬት፣ ሌሎች ቤቶችም ሌሎች ነገሮችም ሊሆኑ ይችላሉ። እና እነኚህ ነገሮች ንብረት አለን ስንል ምንድን ነው? ምን ያካትታል? ለምሳሌ የሚሰሩ ከሆኑ ሁለቱም የሁለቱም የሚያፈሩት ገንዘብ የጋራ ነው ወይስ የየቅል?
4: እሺ፣ አብሮ በሚኖርበት ጊዜ ነው ማለት ነው።
3: አዎ
4: እንግዲህ ባልና ሚስት እንግዲህ ከተዳሩ በኋላ ማለትም የጋብቻ መሰረት እንግዲህ ከፈጸሙ በኋላ ህጉ የሚለው እንግዲህ ማንኛውም የሚያረቡት ማለትም የገቢያቸው እሱም ሆነ እሷ የሁለታቸው ነው ማለት ነው። እንግዲህ ትዳር ከመሰረቱ ጀምሮ ያላቸው ሀብት ማለትም ያመጡት ሳይሆን አሁን ከትዳር ከመሰረቱ በኋላ ያፈሩት ገንዘብ በሙሉ የሁለታቸው ነው የሚል ባልየው እንግዲህ እንላል። ባልየው ቢያመጣም እሷን ብታመጣም ሁለታቸውም ባንትዳራቸው አንድ ስለሆነ ሁለታቸውም ገንዘብ የአንዳቸው ገንዘብ የሁለታቸው ነው፣ የሁለታቸውም ገንዘብ የሁለታቸው ነው ማለት ነው እንጂ የኔንም ገቢ አለ ወይም እኔን ምሽቃንጣው ምከፍል ዳ ምከፍል እኔ ሊል አይችልም። ለምንድን ነው? ያ ገንዘብ የሁለታቸው ነው። ትዳራቸው በአንድ ቤት በአንድ ስለሚኖሩ የሚገባው ገንዘብ በሴቲቱም ሆነ በወንድየው የሁለታቸው ነው የሚልጉ።
3: እዚህ ላይ ያው እንግዲህ ደጋግመን የምናነሳው ምናልባት አድማጮቻችን ደጋግመን ስናነሳው ይሄን ዙሪያ ለምን እንዴት ሊሉ ይችሉ ይሆናል። ብዙ በዚህ ዙሪያ ጥያቄ ጥያቄዎች እየቀረቡ ስለሆኑና አንዳንድ ጊዜም አለመግባባት እየደረሰ ወደ ሌላ ወደ መጥፎ ደረጃ እየደረሰ የመጣ የሆነ ጉዳይ ስለሆነ በድጋሚ ያነሳ ነው። እንበል አሁን መኪናም ወይም ቤትም ሊኖረን ይችላል። እንዴት ነው ይህንን ጉዳይ አሁን ወደ ፍች በመንሄድበት ሰዓት ወይም ግን የግድ ባልና ሚስት መሆንም የለብንም ነው ወይስ የግድ ባልና ሚስት መሆን አለብን ወይስ ባለፈውም እንደተነጋገር ነው የዱዌም በጽቡር ወይም በህዝብ የሚታወቁ የሚሉትስ ምንድነው? በሁለቱ መካከልስ ያለው ልዩነት በዚህ ዙሪያ ምንድነው ወይስ ልዩነት የለውም?
4: አይ ልዩነት የለውም። ልዩነት የለውም። ለምንድነው የዱዌም በጽቡር ወይም ደግሞ ሁለታቸው እንግዲህ ባልና ሚስት በሃይማኖት የተዳሩትና ወይም ደግሞ በቃ ግቢ የመሰረቱት ይዱን በጽብሩ ምንላቸው ቅና ማለትም የዙ ቅና ያለባቸው ማለትም ባልና ሚስት ይቆጠሩ። አዎ። እና አብረው የሚኖሩ በጋራቸውም ደግሞ ልጆችም ሊኖሩ ይችላሉ። ሁለታቸው አንድ ናቸው የሚለው ህጉ ለምንድነው አንድ ናቸው የሚኖሩ ቤተሰባቸውም ለወደፊቱ መሰረታቸውም አንድ ስለሆነ ካንድ ላይ እስከሚኖሩ ድረስ ገቢያቸውና ወጫቸውም ወይም ደግሞ ንብረታቸው አንድ ነው ይላል። አንድ ችግር በመደረሰ ጊዜ እንግዲህ የነዚህ ሁለቶች ማለት ነው እንግዲህ በሃይማኖታውም ተዳሩ እንግዲህ ሃይማኖታው ያልሆነ ተዳር መሰረቱ ሁለታቸውም የተዳሩ ናቸው የሚለው እና ችግር በሚደርስበት ጊዜ እንግዲህ ያለው እንት ምንድነው በቃ ያለውን ንብረት ከሁለት የኔ ነው ወይም የኔ ገቢ የኔ ነው ለማለት አንችልም። ምንድነው በጉ መሰረት ሁለታቸውም ትዳር ላይ የነበሩ ያለውን ንብረትና ያለውን ገንዘብ ትክክለኛ በኩል መካፈል አለባቸው ይላል። እና በቀር ግን የመጀመሪያው ትዳር የሃይማኖት ትዳር ስለሆነ የመጀመሩትም እንግዲህ ንብረት ከመሰረት ስለሆነ ከእንግዲህ ያፈሩት ገንዘብ ናቸው መጨረሻ ያው የሚያስፈልገው ምንድነው በትክክለኛ መካፈል ነው። ሁለተኛ ትዳር ሊሆን ይችላል ሶስተኛም ሊሆን ይችላል ከዛ ማለትም የትዳር እንግዲህ ይዱን በጽቦር ከነ አንዲቱ ቆይቶ አንዲቱ መግባት አንድ ሁለተኛይቱ ሶስተኛቱ መግባት ምን ነው የነዚህን ደብዳቤ ከለለ ማለት መሰረታዊ ካላስ ያዝ ነው ማለትም መሰረታዊ ምናስይዘው ምንድነው እንግዲህ የሁለተኛ ትዳር ወይ ሶስተኛ ትዳር እንግዲህ በሚመሰረቱበት ጊዜ አዎ እናንተ ካንድ ላይ ለመኖር ፍላጎት ስላለን ግን የኔም ልጆች አሉ ያንተም ልጆች አሉ የኔም ንብረት አለ ያንተም ንብረት አለ እና ካሁን ጀምሮ እንግዲህ ወራሽ እኔ ወራሽ ልጆቼ ናቸውና አንድ ነገር ከኔና አንተ ባንድ ችግር ቢፈጠር ለወራሽሽ ወይም ደግሞ ለወራሽሽ ገንዘብ ይልተስተማችል ፈርም እኔ መፈርማለሁ አንተን ፈርማለህ ማለትም ከወደ እጅ ዘነው መጣነው ገንዘብ ከቀድሞ ትዳራችን ይዘነው መጣነው ገንዘብ አኛ ትዳራ ይገባም ራስን የቻለው ውጭ ነው ሊደርስ የማይችልም በመተደበት ጊዜ ሊደርስሽ የማይችልም ብለን ይፈራረማሉ። ከዛ ወዲያ ያው በቃ ትረሹ ማለትም ኑሯቸው ከዚህ ከመሰረቱ ጀምሮ ነው እንጂ ወደ ኋላ እንዳይሄድ ወይም ወደ ኋላ ንብረት እንዳመጣ ችግር ነው ማለት ነው።
3: እዚህ ላይ አሁን የጋራ ንብረት ስንል ለምሳሌ አሁን እኔም ባለቤቴም የምትሰራ ሰራተኛ ከሆነች ለምሳሌ አሁን አንዳንድ የተለያዩ ጥቅማ ጥቅሞች አሉ እንደ ኬሬን ፔንሲያ ወይም የጦሮታ ገንዘብ ይሄም ያገልግሎት ጊዜ በሰባት አመት አንድ ቀን መታወጣው ማለ ያ ሁሉም የጋራ ነው ወይስ የኔም ሰራ ብቻ ስለሆነ የኔ ብቻ ነው የሚባለው?
4: አይ በጣም ጥሩ ጥያቄ። አብዛኛውን ጊዜ ምናልባት በእኛ በረሰብ ውስጥ ይችላል ተረዳንም ያደብዳቤ አልኩ የሚቀመጠው ይሄ ነው ማለትም ንብረት ስንል እንግዲህ ለሚደርሰይ በሙሉ ማለትም ሁለታቸው ባንድ ላይ ያሉ ይላል ባንድ ላይ ባንድ ቤት ባልና ሚስቱ ነው ባለትዳሩ ነው ያን ልጅ እሱ የምታረባው በሱ ያለው ንብረት የሚደርሰው ሁሉ ወይ የሚደርሳት በሙሉ ለሱም ለሷም መድረስ አለበት። እንግዲህ አሁን ብለዋል ከረንሽታል ሙት ካል ነው እንግዲህ ያን ከረንሽታል ሙት ለሰውየው ወይም ለሴት ወይቱ እንግዲህ መድረስ አለባት ማለት ነው። አይ የኔ ብቻ ነው በ6 አመት ማወጣው የኔ ብቻ ነው ልንል አንችልም የሷ ብቻ ነው አንችልም እና እሷ የመካፈል መብት አላት ወይም እሱ የመካፈል መብት አለው። ከዛም ደግሞ ያሉ ገንዘቦች አሉ። ፔንሲያው ትንሽ አስቸጋሪ ነው። ለምን እንደሆነ ፔንሲያው አስቸጋሪ ሆነ ገና እንግዲህ ጦሬታ ስለሆነ ብዙ አመት ይወስዳል የሚል ግን ግማቱ ማግን እንትንና ይደረጋል በጉ መሰረት እንግዲህ ይሄ ምን እንደሚባል ገማች አለ በቃ ተገምቶ ይሄን ያህል ይደርሳታል ይሄን ያህል ይደርሳዋል የሚለውን ግዴታ ማድረግ አለብን እንጂ ማንኛውም ገንዘብ በሁለታቸው መካከል የነበረው በሙሉ ለሁለታቸው መካፈል አለበት እንጂ አንዱ የኔ ነው ብቻ ወይኔ ነው ምስካንታ ለኔ ከፋይ እኔ ነው ከፈልኩት በኔ ገንዘብ ነው ሄደ በኔ ባንክ ነው ታለፈ ማለት የለም። ሁለታቸው ካንድ ላይ ስለሆኑ የሚያረው የሚገቢውም ወጪውም አንድ ነው ማለት ነው። ማለት እዳውም አንድ ነው። እዳውም የሁለታቸው ነው ያለው የተሰበሰበም ለሁለታቸው ነው። እና አንዱ ገብቶ ከገብቶ ካንድ ላይ ይኖሩ ያሰቱ እዳ ላይ ብትወድቅ ያን እዳ አይኔ እዳ ምን አግብቶ እኔ እዳ ቢሻል መጣሁም እዳም አልነበረኝም እና እዳ ያንቺ እዳ ነው ሊል አይችልም። እዳውም የሁለታቸው ነው ያለውም ሁለታቸው ነው እንጂ ያንዱ ብቻ አይደለም ማለት ነው።
3: ስለዚህ አሁን ፍቺን በልና ፍቺ በሚፈጥሩበት ሰዓት ሁሉንም ነገር አቅርቦ በህግ ፍርድ ቤት ውስጥ መነጋገር ውል ማስያዝ ያስፈልጋል ማለት ነው።
4: አዎ አብዛኛውን ፍቺ መሰረት ሁለት ነገሮች አሉ። እንግዲህ የቤተሰቡን ፍርድ ቤትም ሆነ ወይም ደግሞ የሃይማኖቱን ፍርድ ቤትም ሆነ ወይም ደግሞ ማራባኑት አብዛኛውን ጊዜ የሚፈልጉት ምንድን ነው? ስምምነት ይዛችሁ ነው። እንግዲህ የእናንተ የፍቺ ስምምነት እንግዲህ አንቺ የምትፈልጊው ምንድን ነው? አንተስ የምትፈልገው ምንድን ነው? እንግዲህ ያላችሁ መጀመሪያ ያላችሁን ንብረት በሙሉ አስቀምጡ። ያላችሁ ቤት አለን፣ ገንዘብ አለን፣ የተሰበሰበ አለን፣ ኪራይ ትሙት አለን፣ ያንም የተሰበሰበ ንብረታችሁን አስቀምጡ ስንት እንዳላችሁ። ከዛ በኋላ ድርሻህ ምንድን ነው? ድርሻሽ ምንድን ነው? ከዛ ወዲያ የስምምነቱ ምንድን ነው? ይህን ያህል እሰጣታለሁ፣ ይህን ያህል እሰጣለሁ ይላል። ከዛ ወዲያ በስምምነት ከመጡ ፍርድ ቤቱ አይቶ ምናልባት ትክክለኛ አከፋፈል ሊሆን አይችልም። ማለትም ትንሽ ከሆነ ይጨምራል፣ ማለትም ትክክል አይቀበለውም፣ ጥሩ ከሆነ ይቀበለዋል። እና አንደኛ የልጆች ገንዘብ እንደሚከፈል ለወር ስንት ለአንድ ልጅ እንዲከፍላል ከገቢው አንጻር ካለው ንብረት አንጻር የልጅ ገንዘብ። ሁለተኛ ደግሞ ልጆች እንግዲህ ስነገ ማልዳ ቤቱ ውስጥ የቤቱ ሁኔታ እንዴት ነው? ቤቱ ይሸጣል ወይ አይሸጥም? በስምምነታቸው ከተሸጠ እነዚህ ልጆች መኖር ያስፈልጋቸዋል እስከሚያድጉ ድረስ እና የክራይ መክፈል አለብኝ። ቤቱ ከተሸጠ የክራዩ አንድ ልጅ ካለ እስከ 30% ከክራዩ ትከፍላለህ። ሁለት ልጅ ካለ እስከ 40% ትከፍላለህ። ሶስት ልጅ ካለ እስከ 50%ም የክራይን ትከፍላለህ። እና ይህ ማዶሩን ግዴታ ማስከበር ወይም ደግሞ መወሰን አስፈላጊ ነው። ከዛ ደግሞ የልጅ ወጪዎች አሉ። የትምህርት ቤት ወጪ አለ። ማህጸዮት ይለዋል ህጉ። ማህጸዮት ስንለው እንግዲህ ሕክምና ሊሆን ይችላል፣ የትምህርት እንክብካቤ ሊሆን ይችላል፣ ከዛም ልብስ ሊሆን ይችላል። ሌላ ነገሮች ወጪም አሉ። ሌላም ደግሞ ትምህርቶች፣ የግል ትምህርቶች መንግስት የማይሰጣቸው እናት አባት የሚንከባከብ ማለት ሁግ የምንበል እዚህ መስራት ሌሎችም አሉ። እነዚህም መወሰን አለባቸው።
3: አለ
4: አዎ ሕክምናም አለ፣ ሕክምና ወጪዎችም አሉ። እነዚህም አብረው መወሰን አለባቸው። ፍርድ ቤቱ ስምምነታቸው ትክክለኛ ከሆነ ልጆችን የማይጎዳ ከሆነ ለልጆች ጠቃሚ ከሆነ እናት አባቶች ትክክለኛ ሀሳብ ከሆነ ስምምነቱን ይቀበለዋል። በቀር ግን አይቀበለውም። በቃ
3: እዚህ ላይ አሁን አንዳንድ ጊዜ ነው በፍርድ ቤት እንደዚህ ተቋጭቶ የማይወጡ ነገሮች አሉ። እንደ ምሳሌ አድርገን አሁን አይ ምን አለበት በቤት ዙሪያ ብንመጣ ያው አብዛኛውን ጊዜ ወንድ ነው ቤት ለቆ የሚወጣው። ቤቱን ለቆ ይወጣል፣ ለልጆቹ ማሳደጊያ ይከፍላል። የቤቱን ማሽካንታ ደግሞ ሙሉውን ከወጣ ጊዜ ጀምሮም በሱ ሂሳብ ነው እሱ ነው የሚከፍለው። ይሄ ምን እንዴት ነው እንትን ሊሆን የሚችለው?
4: ይህ ስምምነት ውስጥ ገብተ ካልሆነ ይኸውልህ ሊሆንም አይችልም። ይኸው እንግዲህ ቅድም እንዳለው እንግዲህ ሰውየው ከቤት እስካለ ማለትም ቤቱ ይኑር በቃ ልጆች ይደጉበት፣ እኔ አሁን ሽጬ ቤቱን ሽጬ ምን ጥቅም አገኛለሁ? ቤቱ ይኑር የልጅ ማሳድ የእንትን የልጅ መኖሪያ ክራይ ተመክፈል ይልቅ ቤቱ ቢሸጥ የሚዞኖት ጭምር የልጅ የቤት ክራይ መክፈል አለበት፣ ልጆች መኖሪያ መተኛ መክፈል አለበት። እና ይህን ከምከፍለው ቤቱ ይኑርና 18 እስከሚሞላቸው ድረስ እሷ ታሳድጋቸው፣ ከዛ ወዲያ አካፈለታለሁ ብለው ይህን ይወስናሉ። እና የልጅ ገንዘብ ይከፍላል፣ ማዶርም አይከፍልም። አሁን ቤቱን ይኖራል፣ ግን ምሽካንጣው መሰረት ግን ግዴታ ስምምነት ላይ መኖር አለበት። የሚለው ምንድን ነው? ምሽካንጣው ላይ ማን ነው ምሽካንጣ የሚከፍል? እዳም ካለ እዳ ለሁለት ምሽካንጣው ለሁለት ምናለት እንግዲህ የሚለው እንግዲህ ህጉ ያ ምሽካንጣ ሁለታቸው ስለሆነ ሁለታቸውም መክፈል አለባቸው። በቀር ግን ያንን ምሽካንጣ ምናልባት ከሚሰጠው ከሚደርሳት ገንዘብ ወይም ደግሞ ልጅ ምሽቲቱ ምናልባት ከሚሰጠው ሚዞኖት ሊቀነስ ይችላል። ማለትም
3: ሚዞኖቱን ይነካል ማለት ነው። ሚዞኖት ላይ መቀነስ ይቻላል።
4: አዎ ፍርድ ቤት የሚለው ቤቱን ከሰጠሽ እስከ 18 ኑሪበት ካለሽ አንቺም ሚዞኖት ወይም ደግሞ ከሚደርስሽ ገንዘብ ቀለል ማድረግ አለብሽ ይላታል። ለምን እንደው ወለት ነው ባንድ በኩል ቤቱ እንድትኖርበት እንዳሳድግበት ልጆችም እንዲያድጉ እሷም እንደልባ እንድትኖር ወዲና ወዲ እንዳትሰቃይ ልጆቹ እንዳይሰቃዩ ቤቱን ትኖርበት በቃ ኖርበት አሳድጊ። ከ18 አመት በኋላ ልጆች ካደገም በኋላ በቃ እንሽጠን ካፈላለን። ይሄ ጥሩ መንገድ እናታባት ልጅም ያስብበት ነውና አሁን የምሽካንታው ሁኔታ ግን ሚለው ህጉ ምንድነው? ሁለታቸው መከፈል አለባቸው። ግማሹን እሱ
3: ግማሽ አድርገው አንደኛው ብቻ ሲከፍል ቆየ መጨረሻ ላይ ሽጦ በሚከፋፈሉበት ሰዓት መጠየቅ ይችላል።
4: አዎ
3: ልጆቹም ይዞኑት አልፏል ሁሉም አልፏል ብቻው ነው የሚኖር።
4: ቆይ እናብራራ መቼ ነው የሚከፍል? እንግዲህ አንዱ ብቻ የሚከፍል ከሆነ ሁለት መሰረቶች አሉ። አንዱ ምናልባት ፍርድ ቤቱ የሚለው ምንድነው? አዎ ቤቱን ስለሰጠሽ ምሽካንታ ከሚከፍለው እሱ ከሚከፍለው ዳ ቀንሽለት ወይም ይቀነስ ብሎ አስተዋጽኦ ሊያደርግ ይችላል ፍርድ ቤቱ። ይህን አስተዋጽኦ ካላደረገ የሚለው ምንድነው? በቃ ምሽካንታው በሁለታቸው ግማሽ ይከፍላል ብሎ ከወሰነ ግን ያነሰው ይዝም ብሎ የሁለታቸውን ይከፍላል። ማለትም የእሷንም የእሷን ይከፍላል። ምንድነው ምሽካንታው ባይከፈል ዳ ያመጣል ልጁ ቤቱ ዳ ላይ ይገባ ይወድቃል ችግር ወድቃ ማለት ዝም ብሎ የሆነ የእሷንም የእሱንም ይከፍላል። ግን በሚካፈሉበት ጊዜ ግን ከከፈለበት ጀምሮ ግን ያንን የእሷን ግማሽ ወደ እሱ እንዲመጣ ማለት እንዲከፈለው ይወሰናል ማለት ነው በህጉ መሰረት። ይህን ችግር የለም። ግን ዋናው ወሳኙ የፍርዱ ወይም ደግሞ የውሳኔው ፍርድ ምን አይነት ነው የሚለውን ይህን ማስተዋል አስፈላጊ ነው ማለት ነው።
3: ስለዚህ አው ፍቺ ተፋተናል ብለው በሚሄዱበት ሰዓት እነኚህን ነገሮችን በደንብ አድርገው መመርመር መፈተሽ መቋጨት ያስፈልጋል። ምክንያቱም በኋላ አንዳንድ አላግባብ የሆኑ ችግሮች ወይ መዘዞች እንዳይመጡ ምንም ነገር አይ ምን አባቱን እስተብሎ የሚናቅና የሚተው ነገር መኖር የለበትም ማለት ነው።
4: በፍጹም ነገራችን ላይ ጥያቄ ያመጣ ነገራችን ላይ ፍርድ ቤቱ አብዛኛውን ጊዜ ስምምነት ሲያቀርቡ ባልና ሚስት የፍች ስምምነት ሲያቀርቡ ያላቸው ንብረት የልጆቻቸው ምሽ መውረት ሁላቸው ብዙዎች ናቸው። እነዚህን ሲያቀርብ ፍርድ ቤቱ እያንዳንዶችን አንቀጾችን ለእነዚህ ውሳኔ ይሰጣቸዋል። የሚሰጠው ምንድን ነው? ምሽካንታን በተመለከተ እንዲ ነው፣ ልጅ ገንዘብ በተመለከተ ውሳኔው ይህ ነው። በተስማሙበት መሰረት ፍርድ ቤቱ የሚሰጠው ውሳኔና የሚሰጠው እንትን ይህን ይመስላል። ማን ይከፍላል? ማንኛውም አንቀጽ በስነ ስርዓት ፍርድ ቤቱ ይወስናል ማለት ነው። ይህን ከወሰነ በኋላ ያንን ወስዶ ከጥቅም ላይ ማዋል አስፈላጊ ነው። ማለትም መጠየቅ ማለትም ይህንን ማጥናት ጥሩ ነው። ምንድን ነው አሉ የማይከፍሉም አሉ። በቃ ፍርድ ቤቱ እሳ እንደዚህ ወስኖታል እኔ አልከፍልም የሚሉ አሉ። ይህ አይደለም፣ አልከፍልም መክፈል በዚህ መጨረሻ ጊዜ ወንድም ሆነ ሴትም ሆነ የፍርድ ቤት ውሳኔ አልከፍልም ማለት እዳ መሰብሰብ ማለት ነው እንጂ ዞሮ ዞሮ እንደሚከፈል ነው ለማለት ነው።
3: እሺ፣ የህግ ባለሙያ ዘይብ ካሱ ለሰጠህን ሰፋ ላለ ማብራሪያ እጅግ በጣም እናመሰግናለን። በሚቀጥለው ሳምንት እንግዲህ በተመሳሳይ በሌላ ፕሮግራም እስከምንገናኝ እስከ ሳምንት ቸርን ሰንብት።
4: እሺ፣ አመሰግናለሁ። መልካም ሳምንት ይሁንልን። ለሁላችሁ አመሰግናለሁ። መልካም ሳምንት ይሁንልን።
3: አሜን። ደህና ሁኑልን።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ስልክ መስመራችን ላይ የቀድሞ የሀገር ውስጥ ደህንነት ምክትል ሚኒስተር አቶ ጋዲ ባርከን የቀድሞ ከነሴት አባል መስመራችን ላይ ይገኛሉ። ደስ ነው የምናልፈው። ጤና ይስጥልኝ ጋዲ፣ እንደምን አመሸ?
1: ጤና ይስጥልኝ ወይዘሮ ወርቅነሽ። ጤና ይስጥልኝ ለአድማጮቻችን፣
0: እናመሰግናለን። እንግዲህ በእስራኤልና በሶማሌላንድ መካከል እስራኤል ለሶማሌላንድ የሰጠችው እውቅና ሲነሳ የጋዲ ባርከን ስም ይነሳል። እንዴት ነው?
1: አዎ እንግዲህ በጣም አመሰግናለሁ ይህን ውይይት ላቀረባችሁት። እስካሁን ድረስ በስውር ውይይት የነበረው ባለፈው ግማሽ ዓመት ይፋ ሆኖ እስራኤል መንግስት እውቅና ለሶማሌላንድ ሀገር የመጀመሪያዋን ብቸኛዋም እስራኤል ሶማሌላንድ ሀገር እውቅና ስትሰጥ፣ ከዚህም በፊት ግን በዚህን ባለፈው እኔ ክነሰት አባል እያለሁ ጀምሮ ባለፈው 4 ዓመት ውይይት ተጀምሮ ነበር። ከዛም በኋላ ግን አብዛኛውን ከኖቬምበር 22 ጀምሮ ይህን አጀንዳ ለእስራኤል ጠቅላይ ሚኒስትርም ለካቢኔቱም ይህን አቅርቤ ነበረ። በሰዓቱ ተሰሚነት አልነበረውም። ከዛም በኋላ ግን ይህ ጉዳይ
0: እንዴት ልባልከው ግን ሶማሌላንድ ሲባል መቼም አሁን ያለችበት አካባቢ እውቅና ማጣቷ ከሶማሌ ከትልቋ ሶማና ሶማሌ ጋር ያለው አለመግባባት ብዙ ነገር አለ እና እንደ ሶማሌላንድ እንዴት ልብ በተመለከትካት?
1: እውነት ለመናገር ሶማሌላንድ ብቻ አይደለም ያሰብኩት። እኔ ክነሰት ሲገባ እያንዳንዱ የክነሰት አባል በክነሰቱ ስም ሆኖ የተለያየ ዓለም አሉ ያሉትን ሀገራት የወዳጅነትን የሚመሰርት ኮሚቴ ያቋቁማል። እኔ የአፍሪካን ሀገሮች ኃላፊነት ወስጄ በእኔ ስር የሚሰራ ኮሚቴ ተቋቁሞ ከዛን ትልቅ ስብሰባ አካሄጀ ነበረ። በ2022 ትልቅ ስብሰባ ያካሄድኩት እስራኤልና የአፍሪካ ሀገር ጥምር ዘላቂ ወዳጅነት ለማቋቋም ብዬ ሳደርግ እዛን ውይይቱ ጀመረ። ከዛ ደግሞ ፓርላማው እንደምታውቁት ህብረተሰቡ በዚህን ባለፈው ክነሰቱን ያልሳተፍን በማለት 37 ወንበር አልቀበልም በማለት የነበርኩበት 28 ስለሆነ ክነሰቱን አልገባም ብዬ ከጠቅላይ ሚኒስትራችን ጋርም ህዝቡ የሚያውቀው ለቅቄ ወጣሁ። ከዛም በኋላ ግን ይህን በክነሰት የጀመርኩትን መቀጠል አለብኝ ብዬ ሳስብ እዚህ መሀል የአፍሪካ ሀገራትን መሪዎች የተገናኘው ከተለያዩ ከነሱ ሰዎች ጋር እዚህ መሀል ሶማሌላንድ የምትባለው ሀገር በጣም ትኩረቴን ወሰደችው እና ሳየው እቺ ሀገር 32 ዓመቷ ራሷን ከትልቋ ሶማሌ ጋር ተለይታ ራሳቸውን ችለው የዓለም መንግስት እውቅና አልሰጣቸውም። ግን ራሳቸውን ችለው ራሳቸው መከላከያ ያላቸው፣ ራሳቸው ባንዲራ አላቸው፣ የራሳቸው ኢኮኖሚ አላቸው። ዋና ወሳኛቸው ደግሞ የነሱ ከቀይ ባህር ዳር ናቸው እና እቺ ሀገር ለእስራኤል ትጠቅማለች በማለት ጠቅላይ ሚኒስትርንም የደህንነት አካላቶችን በሙሉ በመሰብሰብ ይህን አቀረብኩኝ። በሰዓቱ በጊዜው ትኩረት አልሰጡትም። ለማለት ከባድ ነው። የመጀመሪያ ሀገር ሆነህ እውቅና ስትሰጥ ዓለም የፈራውን ጉዳይ ይከብዳል። የዲፕሎማሲም ግጭት የሚያመጣል እና ከአሜሪካዎቹ ጋርም ግጭት እንደሚያመጣ ሲታሰብ በቃ ይሁንበት በማለት እኔ ትልቅ ስብሰባ በሶስተኛ ወር 2023 ቴላቪቭ ላይ ስብሰባ ሳካሄድ የእነሱን ሰዎች ይዤ መጣሁ። የእስራኤል ፕሬዚደንት አቶ ቡዥ ሄርዘግን ተባበሩኝ።
0: በ2023
1: ከሰባት ኦክቶበር በፊት ነው መለስ እንግዲህ
0: በሶስተኛ ወር ከሆነ በፊት ነው።
1: አዎ በ19 ሶስተኛ ወር 2023 ትልቅ ስብሰባ አካሄድኩ ኢየሩሳሌም። ከዛ ላይ በስብሰባው የተገኙት የእስራኤል ጠቅላይ ፕሬዚደንት ይስሐቅ ሄርጾግ፣ የፓርላማ አፈ ጉባኤ አቶ አሚር ኦሃና፣ የማላል የናሽናል ሴኪሪቲ ኃላፊ አቶ ጻፊያ ነግቢ
0: ነበሩ።
1: አዎ እንደዚህም ደግሞ የተለያዩ የደህንነት አካላቶች እንግዲህ ስም መጥቀስ አያስፈልግም በማለት እነሱም በመሰብሰብ የሶማሌላንድን ከፕሬዚደንቱ ጋር በመነጋገር ሰዎች በስውር አመጣን። አሁን ይፋ ስለሆነ ማውራት ስለሚቻል ከእነሱ ሰዎች ይዘን ውይይት ስንጀምር በዛ በሰዓቱ አልተቀባይነት አልነበረው። እኔ ግን ቀጠልኩኝ ከእነሱ ጋርም ከእነሱም ወደ እኔ ጋርም ሌሎችም እያደርኩ እየሄድን ወደተለያዩ አፍሪካ ሀገሮች እየተገናኘን 7 ኦክቶበር ሲፈ

0: ለአማታም ዛሬ እስከ አሙሳሉ ይሄ ትልቅ
1: የምትራክ ነው። እንግዲህ የመጀመሪያው ፋይ ጉብኝት ነው የሶማሊላንድ ፕሬዝዳንት ከሚኒስትሮቻቸው ጋር በእስራኤል ጉብኝት ሲያደርጉ ታላቅም ክብር አላቸው። በመገናኛ በኤክስ በተባለው በቀድሞ ትዊተር ገጻቸው ላይ እንደጻፉት 35 አመታት ስንጠራ ጥሪስና ቀርብ ዓለም ይያየን መልስ አልሰጠንም መልስ የሰጠችን የመጀመሪያው ሀገር እስራኤል ናት ብለዋል ትናንት የሶማሊው ፕሬዝዳንትና እንዴት ነበር አሁን እንግዲህ አንተ ሲጀመር ጀምሮ ተቀብላቸዋል አብረን ያለው እንዴት ነው ጉብኝታቸው?
0: አዎ አብረን ነን ያለ ትናንትና ከሳቸው ጋርም አብረን ያመሸነው ራትም እየበላነ ከዛሬም አሁንም ይህን እስከሚሄዱ ድረስ አብረን ነን። ሮብ ደግሞ ትልቅ የቢዝነስ ፎርም አለ ከእስራኤል ኢንቨስተሮች ከእስራኤል ባለሀብቶች ጋር እንዲገናኙ እያዘጋጅተናል በቴል አቪቭ እስከሚሄዱ ድረስ አብረን። ዋናው ደስ የሚለው እሳቸውም በጣም አላመኑም። አንደኛ እንደዚህ እኔ ትውልድ ኢትዮጵያዊ በመሆኔ አላመኑም። እዚህ እኔ ያክል አስተዋጽኦ መድረግ ተቀባይነት መኖርን ሲያዩ ህብረተሰቡን ሲያዩ እኔም ስለ ህብረተሰባችን እስራኤል ላለሁበት እስራኤል በሰፊው አስረዳሁኝ። ፊትም አሁንም ሲመጡ በስነ ስርዓት በጣም በሚገርም ሁኔታ የተያዘው እኔም ይሄን አጋጣሚ ተጠቅሜ ህብረተሰቤን ለማመስገን ወዳለሁ። ማለትም እኔ እርግጥ እኔ ብመራ ይሄን ነገር ሐሳብ ባመጣው ህዝቤ ወገኔ መርጦ የፓርላማ አባል ባደርገኝ ኖሮ በደህንነት
1: ባካባቢ። እሺ አሁንሽ መቀጠል እንችላለን። ድምጽ ስለነበረ ነው ይቅርታ።
0: አይ ምን ችግር የለም። እና ህብረተሰቡን የኔ ደስታ ያገሪቱ ብቻ ሳይሆን ህብረተሰቡም ትልቅ አስተዋጽኦ ያደረገ ነው። ማለትም እኔን ደግፎ ፓርላማ አዝሎ አቅፎ አሳድጎ ያደረሰኝ ወገኔ ህብረተሰብ ስለሆን እኔም ይህን ግብ አደርገው በህብረተሰቡ ስምም ሁኜም ትናንትና ነግሬያቸዋለሁ። እና እኛ ትውልድ ኢትዮጵያዊ ቤተ እስራኤሎች እዚህ ስንገባ ሀገራችን ለእኛ ለራሳችን ለቤተ እስራኤል ብቻ ሳይሆን እዚህ ብቁ ሁነን በተለያዩ ቦታዎች ሁነን ለእስራኤል እንደ ሀገር አቀፍ ለእስራኤል እንደ እስራኤል እንደ ሀገር የምናቀርበው ሀሳብ አስተዋጽኦ ስራችን ወደ ራሳችን ትኩረት ብቻ ሳይሆን ራስ ወደድ ብቻ ሳይሆን ወደ ህብረተሰባችን እኛ ከኛ የወጡ ከህብረተሰባችን ወጣ ያለ ስራ አገሪቱን የሚያስደንቅ አገሪቱን የሚያስከብር ትልቅ ስራ የምንሰራው ትክክል ነው ብዬ አምናለሁ። አሁን ለምሳሌ ይሄ የኔ አሁን ትልቅ አጀንዳ የእስራኤል ሀገር በአፍሪካ ህብረት ዋና ወንበር ቋሚ ወንበር እንዲኖራት በቲም ማቋቁምን እየተመካከርን ከተለያዩ የአፍሪካ መሪዎች ጋርም እየተነጋገርን ነው። ይህንም በውጭ ጉዳይ ሚኒስትር አስቀምጨዋለሁ፣ በጠቅላይ ሚኒስትራችንም አስቀምጨዋለሁ። እንደ እስራኤል የወደፊቱ 20 አመት አጀንዳ ከዛን 20 አመት በዚህን 5 አመት ውስጥ እስራኤል መቀመጫ ወንበር ቋሚ የአፍሪካ አባል እንዲኖራት እየመረ እየሰራሁ ነው።
1: ተቃዋሚ ሀገራትም እንዳሉ እናውቃለን። እስራኤልና ጥብቆ የሚቃወሙ እንግዲህ ከአፍሪካ ህብረት ሀገራት አባል መካከል እንደው ይሄ እንዴት ይሆናል? ለእስራኤልስ ምን ያህል ይጠቅማል? አሁን እስራኤል ቋሚ ወንበር ቢኖራት በአፍሪካ አንድነት ድርጅት ውስጥ
0: ለእስራኤል እንኳን አገር ሁነን አገር ሳይኖረልን እንደ ህዝብ ተቃዋሚ የነበረን ህዝብ ነን እኛ። ጠላት እና ሁሌ ከጎናችን ከጀርባችን ሆኖ የሚሄድ ነው። ግን ተቃዋሚ ያለው ተብሎ ተፈርቶ የሚቀመጥበት ነገር አይደለም። እኛ ግን አሁን እስራኤል ለጠቅላይ ሚኒስትሩም ለክብር ፕሬዚደንት ቡዥ ሄርጾግ ለተለያዩ አካላቱም ተናግሬያለሁ። እስራኤል ከ202 አገራት የተባበሩት መንግስታት አባል ከሆኑት እሷ ብቻ ናት ከማንኛውም ህብረት የለሽበት። ከአውሮፓ ህብረት የለሽበትም፣ ከአፍሪካ ህብረት የለሽበትም፣ ከአረብ ሊግ የለሽበትም፣ ከአሜሪካ ህብረት የለሽበትም። እኛ ብቻ ነን። እንደ እኛ ከአየር ላይ እንደምንቀመጠው የእኛ መቀመጫ አፍሪካ ነው። እኛ ሚድሊስት አይደለንም። ካርታ ተከፍቶ ቢታይ በፕሮፓጋንዳ ቢያሳምኑነን እኛ መካከለኛ ሚስረቅን እያሉ ቢያሳምኑነንም ካርታው ቢከፈት ግን እስራኤል የአፍሪካ ጫፍ ቁንጮ ናት። እስራኤል አፍሪካ ናት።
1: ስለዚህ ወደ አፍሪካ ነው
0: ግዴታ።
1: በጂኦግራፊ አቀማመጥ ልክ ነህ። በባህል እስራኤል ወደ አውሮፓ አትቀርብም።
0: እንዴት ወሰደን? በባህል እስራኤል ነው። ባህል እኮ በተለያዩ አካባቢ ይመሰረታል። የእኛ ባህል እንደ አካባቢያችን ነው። የእኛ ባህል ከአፍሪካ ከፍ የሚል ዝቅ የሚል የለውም። ግን አሁን በአሁኑ ጊዜ ዓለምን ከዓለም ዳር ጫፍ እስከ ጫፍ የሚያገናኘው የኢኮኖሚ ነው፣ የእድገት ጉዳይ ነው፣ የቴክኖሎጂ ነው። የነገው ማርኬት የነገው ጦርነት በታንክና በጀት አይደለም፣ በሳይንስና በኢኮኖሚ ብቻ ነው ጦርነት የሚከፈተው። እና አሁን እስራኤል ከአፍሪካ ህብረት አባል ብትሆን አንደኛ ትልቋ ሀያል አገር ከአፍሪካ አንደኛዋ ትሆናለች። ሁለተኛ አፍሪካ ብዙ ታዳጊ ሀገር እያላት የእስራኤል ቴክኖሎጂ ለእኛ ብቻ ሳይሆን ለአፍሪካ ሀገሮች በሙሉም ይጠቅማል። ሁለተኛ የአፍሪካ ሀገሮች ብዙ እስራኤሎችን የሚወዱ ማዕቶች አሉ። ትንሾች ናቸው፣ ጥቂቶች

0: ናቸው። እነሱም በጥቅማቸው ከኛ ጋር ወዳጅ ከሆኑ እንደሚያድጉ ያውቃሉ። እስራኤልን ከጠሉ ደግሞ ወይ ወዳጅ ወይ ጠላት ሆነው ይቀመጣሉ። እና ፈርተን መቀመጥ የለብንም። እስራኤልን የሚወድ ብዙ ከአፍሪካ ሀገሮች ብዙዎቹ አብዛኛው ሀገር የተለያዩ የተወሰኑትን ተዋቸው። ራሱ የአረብ ሀገር ነው ብለሽ የምታስቢው ሞሮኮ እንውሰድ። የሞሮኮ ሀገር ከእስራኤል ጋር ሰላም ለመፍጠር ውይይት ተጀምሮ ለፍርሚያ ነው የቀራቸው። አፍሪካን ተይውና ትልቋ ሳውዲያ ከእስራኤል ጋር እንኳን ይህን ተይውና አፍሪካን ተይውና ከሱሪያ ጋር ከህልባሮን ጋር ሰላም ይፈጠራል። አፍሪካ ሀገር ምን ሰላም ማናደርግበት
1: ሀገሩ ራሳቸው ሀገራቱ ራሳ ይጠቀማሉ። የበለጠ ተጠቃሚ የሆኑ እነሱ ናቸው። እንግዲህ እንዳልከው ለወደፊቱ ትውልዱ የበለጠ ከበሰለ ጥሩ ነው። እናያለን።
0: መሪዎች ነው የሚያስፈልገው ከዚህ የእስራኤል የፖለቲካ መሪዎች ከዚህ ግራ ቀኝ ክንፍ ሳይባል ለወደፊቱ አርቀው ለሚመጣው መቶ ዓመት ለአሁን በትውልድ ሳይሆን ለሚመጣው ትውልድ መቶ ዓመት ለሚወለደው ትውልድ ምን አይነት ሀገር እናስቀምጥለት ብሎ የሚነሳ መሪ ካለ እርግጠኛ ነኝ በሚመጣው መቶ ዓመት እንኳን አፍሪካ እስራኤል መካከለኛው ምስራቅና የአፍሪካ ቁንጮ ሆና ምናልባት መሲሁ ይመጣል የሚባልበት ጊዜ እየተዘጋጀ ሊሆን ይችላል። እኛ የሰላም ሀገር ነን፣ የእድገት ሀገር ነን። ሰርተን መቀመጥ የለብንም። ከሁሉ ጋር በሰላም የምንኖርበት መንገድ ነው።
1: በጣም ጥሩ። እንግዲህ ያለን ጊዜያችን እያለቀ ስለሆነ ስርጭታችን ጊዜ አጠር አድርገህ ጋዲ ለማጠቃለያ የምትለው ነገር ካለ።
0: ለማጠቃለያ እንግዲህ እኛ ህብረተሰባችን አገሩን የወደደ ለሀገሩ ብዙ መስዋዕት የከፈለ እንደኛ አይነት እንደኛ ህብረተሰብ ቤተ እስራኤል እስራኤልን የሚወድ ምድር ላይ እስካሁን ካለበትም የለም፣ ይፈጠራል ብዬ ማላምንም። ይህን ደግሞ ራሳችን ማመን አለብን። የሀገሪቱ ባላባት ሁነን ራሳችን ማሳመን አለብን። እንደ እንግዳ ወይም ዘርነት አለ ወይም እኛን እኮ ኢትዮጵያኖች ንቦየ ይጨቆኑናል እያልነ ካሰብነ የባርነት ሀሳብ ነው። እኔ አሁን ለምሳሌ የክነሰት እንደወጣሁት አይ ይቅርብኝ፣ እንደ ማንኛውም ኢትዮጵያዊ ከህብረተሰብ ጋር ተቀምጬ እስራኤልን በቸርች እቀመጣለሁ ብል ኑሮ እውነት ለመናገር ይሄ የእስራኤልና የሶማሌ ላይፈጠር ይችላል።
1: ታላቅ የዲፕሎማሲ ስራ ነው የተሰራው። አሁን እንግዲህ ጥሩ ነው። ይሄ እዚህ ላይ ነው ትኩረት ሰጠንም መስራት ያለብን። ኢትዮጵያ ቤተ እስራኤላውያን ለእስራኤል እናስፈልጋለን ሲባል ዝም ብሎ አይደለም። እንደ እስራኤል
0: እኛ ባላባቶች ስለሆነ እንደ ባላባት ነው መንቀሳቀስ ያለብን። አለቀ።
1: በጣም ጥሩ። በጣም እናመሰግናለን ጋዲ። መልካም ምሽት ይሁንልህ።
0: መልካም ምሽት ለሁላችሁ።
1: እሺ፣ እናመሰግናለን። እንግዲህ ድምፅ አለ ይረብሻል፣ ግን ስርጭታችን እየተጠናቀቀ ስለሆነ መሰናበት አለብን። የተከበራችሁ አድማጮቻችን ስርጭታችን ተጠናቀቀ። ለቴክኒክ ባለሙያው ለያኢር ኒውማን ምስጋና ይድረሰው፣ እንዲሁም ለፕሮግራሙ አጠናካሪ ለሀና አስፈራው ምስጋና ይድረሳት። ወርቅነሽ እሸቴ ነኝ። ነገ ጧት 6 ሰዓት ላይ እንደገና እንገናኛለን። በያላችሁበት ሰላም የሰፈነበት ጊዜ እንዲሆን ከልብ እንመኛለን። መልካም ሌሊት።